በተለይ 2028ቱ የሎስ አንጀለስ ኦሎምፒክ ማጣሪያ ጨዋታን ያደርጋል። ይህ ታዲያ ለሲሼልስ ብሔራዊ ቡድን ከኬንያ ጋር በዚሁ በ2028ቱ የሎስ አንጀለስ ኦሎምፒክ ማጣሪያ ጨዋታ ለምታደርገው መርሃ ግብርም በጣም ይረዳታል ተብሎ ይጠበቃል። ትላንት ግን ሉሲዎቹ 16-0 በሆነ ውጤት በወዳጅነት ጨዋታም ማሸነፍም ችሏል። በአንጎላ አስተናጋጅነት ለሚካሄደው የ2026ቱ የአፍሪካ ወንዶች ክለብ የእጅ ኳስ ሻምፒዮና ላይ ሀገራችንን የሚወክሉት ሁለቱ ክለቦች በተለይ መቻልና መቀለ ሰባ እንደርታ የእጅ ኳስ ቡድኖቻቸውን ይዘው ዛሬ ወደ አንጎላ ያቀናሉ ነው የተባለው። ሁለቱ ክለቦች ለአህጉራዊ መድረክ ማለፍ የቻሉት በተጠናቀቀው የ2018 የኢትዮጵያ ፕሪሚየር ሊግ የእጅ ኳስ ውድድር ላይ መቀለ ሰባ እንደርታ አንደኛ፣ መቻል ደግሞ ሁለተኛ ደረጃን ይዘው በማጠናቀቃቸው ምክንያት ነው። በሊጉ ሶስተኛ ደረጃን ይዞ ማጠናቀቅ የቻለው የአፍሪካ መድረክ ተሳትፎ ድል አግኝቶ የነበረው በአፍሪካ ክለቦች ሻምፒዮና ላይም በመሳተፍ የረጅም ዘመን ልምድ ያለው ቂርቆስ ክፍለ ከተማ ግን የምዝገባ ጊዜውን በአስተዳደራዊ ችግር ሳቢያ በማለፉ ምክንያት ሳይመዘገብ ቀርቶ ከውድድሩ ውጪ መሆኑም እንዲሁ ይታወቃል። ታዲያ ሁለቱ ክለቦች ሀገራችንን ኢትዮጵያ ወክለው መቀለ ሰባ እንደርታና መቻል በዛሬው ዕለት ወደ አንጎላ ያቀናሉ። እነዚህ ሁለት ክለቦችም መልካም እድል እንዲገጥማቸው ብስራት ሬዲዮም ይመኛል። መረጃው ታዲያም የባልደረባችን መላኩ ወለሰንበት ነው። ከልብ እናመሰግናለን። ወደ አውሮፓ መረጃዎቻችን ስናልፍ በርካታ መረጃዎች አሁን ላይ በስፋት እየተመዘገቡም ይገኛሉ፣ እየወጡ ይገኛሉ። ከቶትናም ሆትስፐር ቤት ስንጀምር የቶትናም ሆትስፐሩ የኋላ መስመር ደጀን ፓውል ቫንሄከ አሁን ላይ ጉዳት አጋጥሞት ከኔዘርላንድ ብሔራዊ ቡድን ስብስብ ውጭ መሆኑ እየተነገረ ነው የሚገኘው። ይህ የኢንተርናሽናል ብሬክ በተለይ በአውሮፓ ኔሽንስ ሊግ የሚጫወቱ ተጫዋቾች የበርካታ ክለቦችም ጥያቄን እንዲያነሱ እያደረጋቸው ነው የሚገኘው። እነ ራፊኒያ አሁን ላይ በወዳጅነት ጨዋታም ከብራዚል ብሔራዊ ቡድን ስብስብ ውጭ ሆኗል። እነ ሃንስ ፊሊክ እንዲሁ ታዲያ ከዚህ ጋር በተያያዘም ቁጣቸውን እንዲሁ ገልጸዋል። ከዛ ውጪ ትላንትና ግን የቶትናም ሆትስፐሩ የኋላ ደጀን ፓውል ቫንሄከ ከቶትናም ሆትስፐር ምናልባት ኋላ ወደ 3-2 ጨዋታዎች ሊያልፉት እንደሚችልም መረጃዎች እየጠቆሙ ይገኛሉ። አሁን ላይ ግን ከኔዘርላንድ ብሔራዊ ቡድን ስብስብም ውጪ መሆኑ ተገልጿል። የቀድሞ የማንቸስተር ዩናይትድ የተከላካይ መስመር ተጫዋች የነበረው ክሪስ ስሞሊንግ አሁን ላይ ወደ ፖርቱጋሉ ክለብ ፖርቶ ሊያቀና ወደ መጨረሻው ምዕራፍ መድረሱን መረጃዎች በስፋት እየዘገቡ ነው የሚገኘው። አሁን ላይ ተስማምቶ አልቋል ነው የተባለው። በዛሬው ዕለትም የሕክምና ምርመራውን እንደሚያደርግም እየተነገረ ይገኛል። ተጫዋቹ እንግዲህ ለረጅም ጊዜ ክለብ አልባ ሆኖም ሲቆይ እንደነበር ተዘግቧል። አሁን ተጫዋቹ የህክምና ምርመራውን አድርጎ በቀጣይ የፖርቶ ተጫዋች የሚያደርገውን ፊርሚያም ያኖራል ተብሎም የሚጠበቅ ይሆናል። ካርሎስ ባሌባ ኢንተርናሽናል ብሬኩን በመጠቀም በግሉ ልምምድ መጀመሩ እየተነገረ ነው የሚገኘው። በመሃል አማካይ ስፍራ ላይ እየተቸገረ የሚገኘው ማንቸስተር ዩናይትድ ምናልባት እፎይ ሊልበት የሚችልበትን አጋጣሚ ሊያገኝ የሚችልበት እድል ሰፊ የሆነ ይገኛል። ካርሎስ ባሌባ አሁን ላይ በግሉ ልምምድ ጀምሯል ተብሏል። የማንቸስተር ዩናይትድ ኃላፊዎች በካስሜሮ ቦታ ይህንን ተጫዋች ለማሰለፍ እንዲሁም ደግሞ እፎይታ እንደሚያገኙም እየተዘገበ ይገኛል። ለማንኛውም ግን ካርሎስ ባሌባ አሁን ላይ ትሬኒንጉን ጨርሶ ካጠናቀቀ በኋላ ቀጣይ ከኢንተርናሽናል ብሬክ በኋላ ማንቸስተር ዩናይትድ በሚያደርገው የፕሪሚየር ሊግ ጨዋታ ላይ ሊሰለፍ የሚችልበትም እድል በጣም ሰፊ ነው እየተባለም ይገኛል። ሁዋን ላፖርታ እንመለከታለን። ሁዋን ላፖርታ ከአንድ ትልቅ ሚዲያ ጋር እንዲሁ ቆይታ አድርገው ነበር። ታዲያም እሳቸው እንደተናገሩት ከሆነ በዚኛው የክረምት የዝውውር መስኮት ላይ ላውታሮ ማርቲኔዝን ከኢንተር ሚላን ለማስፈረም ከፍተኛ ጥረት ሲያደርጉ እንደነበርም ተናግሯል። ታዲያም ማርቲኔዝን በባርሴሎና ውስጥ እንደምፈልገውና እንዲሁም ደግሞ ነግሬያቸው ነበር። የኢንተር ሚላኑ ፕሬዚዳንት ጂሴፔ ማሮታ ግን ይህንን ድርድር አቋርጠውታል ሲሉ አስተያየታቸውንም ሰጥቷል። ያለ አማራጭ በቀጥታ ነበር ስልኬን የደወልኩላቸው። እሳቸውም ላውታሮን በቡድኔ ውስጥ ቢኖር ደስ እንደሚለኝ ነገርኳቸው ይላሉ። ነገር ግን ንግሬን እንኳን እንድጨርስ አልፈቀዱልኝም። እኛ ተጫዋቹን ለሽያጭ አናቀርብም ሲሉ በግልጽ ነግረውኛል ሲሉም ሁዋን ላፖርታ አስተያየታቸውን ሰጥቷል። ይህንን መረጃ ደግሞ ጋዜጣ ዴሎ ስፖርትም አውጥቶታል። ከዛ በኋላ ግን ሌላ ጥያቄም ተጠይቀው ነበር። በተለይ ከአትሌቲኮ ማድሪዱ ተጫዋች ሁሊያን አልቫሬዝ ጋር በተያያዘም የሁሊያን አልቫሬዝ ዝውውር ወደ ባርሴሎና ውድቅ ከሆነ በኋላ
ከሪያል ማድሪድ ከአትሌቲኮ ማድሪዱ እንዲሁ ፕሬዝዳንት ጋር ያላችሁ ቁርኝነት እንዴት ነው የሚል ሐሳብ ተነስተውላቸው ነበር። ጊል ማርቲን ከኔ ጋር ጥሩ ግንኙነት አለን፣ እሳቸው ግን በጣም የምወዳቸው ሰው ናቸው፣ ፊት ለፊት ተገናኝተንም እንዲሁ ተቃቅፈን ሰላምታም ተለዋውጠናል የሚል

0: ሐሳብንም ሰጥቷል። የነገር ግልጽ ሊሆን ይግባል ይገባል እሳቸው በጣም የሚመቹኝ ድንቅ ሰው ናቸው ሲሉም ሁዋን ላፖርታ ለአትሌቲኮ ማድሪዱ ፕሬዝዳንት ያላቸውን አድናቆትም እንዲሁ ገልጿል። የታዳ በርካቶችን ያስገረመ ጉዳይም ሆኗል። የሪያል ማድሪዱ የኋላ መስመር ተጫዋች ራውል አሴንሲዮ ጉዳት አጋጥሞት አሁን ላይ ቀዶ ጥገና እንደሚያደርግም የተነገረም ይገኛል። ተጫዋቹ ታዳ ባጋጠመው ጉዳት ምክንያት በዛሬው ዕለትም የቀዶ ህክምና እንደሚያደርግ የተነገረ ሲሆን ተጫዋቹ ከ2027 በፊት ወደ ሪያል ማድሪድ ስኳድ የማይቀላቀል መሆኑን ክለቡ አረጋግጧል። ይህንን ተከትሎ ተጫዋቹ ከሁለት እስከ አራት ወራትም ከሜዳ ሊርቅ እንደሚችል ሪያል ማድሪድ በይፋዊ የማህበራዊ ትስስር ገጹ ላይ ባወጣው መረጃም ይፋም አድርጓል። ወደ ሮማ ቤት እናቀናለን። ሮማ ለሁለት የአርጀንቲና ብሔራዊ ቡድን ተጫዋቾች ለሊዮኔል አንድሬስ ሜሲ የመሰናበቻ ጨዋታ ላይ እንዳይገኙም ይፋዊ ጥሪውን አስተላልፏል። ታዲያ ክለቡ ባወጣው መግለጫ መሰረት እነዚህ ሁለት የሮማ ተጫዋች በተለይ ፓብሎ ዲባላ እና ናሁል ሞሊኒያ በቀጣይ ለሊዮኔል ሜሲ ስንብት ጨዋታ በሚደረግበት ጨዋታ ላይ እንደማይገኙም ክለቡ ይፋ አድርጓል። ይህንን ይፋ ያደረኩት ክለቡ በማህበራዊ ትስስር ገጹ ይፋ ባደረገው መሰረትም ተጫዋቾቹ አሁን ላይ ይህንን ጨዋታ ለማድረግ ከሚያደርጉት ጉዞና እንዲሁም ደግሞ ሮማ በቅርብ ካለው የፌክስቸር ፕሮግራም ጋር በተያዘ እንደሆነም ነው የተናገረው። ከዛ ውጪ ተጫዋቹ በ2022 ላይ በብሔራዊ ቡድኑ የዓለም ዋንጫን ሲያሳኩ ምን አይነት ጊዜን እንዳሳለፉ እኛም ክለቡ እናውቃለን፣ ነገር ግን ሮማ ይህንን ስፖርታዊ ውሳኔ ለመወሰን ይገደዳል የሚልንም መረጃ አውጥቷል። ቀጣይ እንግዲህ የአርጀንቲና ብሔራዊ ቡድን ለሊዮኔል አንድሬስ ሜሲ መሰናበቻ ከቤኒን ጋር የሚያደርጉትን ጨዋታ ይጠበቃል። በዚህ ጨዋታ ላይ ፓብሎ ዲባላ እና ናሆል ሞሊኒያ እንዲሁ ብሔራዊ ቡድኑን የማይቀላቀሉ ተጫዋቾች መሆናቸውን ሮማ በይፋዊ የማህበራዊ ትስስር ገጹ ላይም አውጥቶታል። ማንቸስተር ዩናይትድን እንመለከታለን። ማንቸስተር ዩናይትድ የግራ መስመር ተከላካዩን የሉክ ሾውን ኮንትራት ለማራዘም አሁን ላይ ማቀዱ ተሰምቷል። የተጫዋች በጉዳት በማንቸስተር ዩናይትድ ቤት በርካታ ተጫዋቾችን ሲያደርግ እንደነበረም ይታወቃል። ዩናይትድ ይህንን ተጫዋች ምናልባት በ2027 ኮንትራቱ ይጠናቀቃልና ይህንን ተከትሎ ማንቸስተር ዩናይትድ የሉክ ሾውን ኮንትራት ለማራዘም አሁን ላይ አቅዷል። በማንቸስተር ዩናይትድ ቤት 12 ዓመታትንም ሉክ ሾው ማሳለፉ ይታወሳል። በሳምንት 175,000 ፓውንድ በማንቸስተር ዩናይትድ ቤት ደመወዙን ማግኘትም ችሏል። ባለፉት 12 ዓመታትም በዩናይትድ ቆይቷል። ዩናይትድ ይህንን የ31 ዓመት የግራ መስመር ተከላካይ ሉክ ሾው በቀጣይ ዓመትም ኮንትራቱ መጠናቀቁን ተከትሎ ዩናይትድ የዚህን ተጫዋች ኮንትራት ለማራዘም አሁን ላይ ንግግር መጀመሩም እየተሰማ ነው የሚገኘው። ፉላሙ አሰልጣኝ አርቤሎአ አሁን ላይ በእንግሊዝ እግር ኳስ ማህበር ቅጣት ሊጣልባቸው እንደሚችልም ተነግሯል። አሰልጣኙ ቅጣት ሊጣልባቸው እንደ ምክንያትነት የተነሳው ታዲያም ማንቸስተር ዩናይትድ ከፉላም ጋር ባደረጉት ጨዋታ ላይ አሰልጣኙ ያልተገባ አስተያየትንም ሰጥቷል። ይህ ታዲያ አስተያየት ምንድን ነው? ማንቸስተር ዩናይትድ ሁሌም በዳኞች የሚደገፍ ቡድን ነው። በተለይ እኛ ጨዋታውን ስናደርግ ሃሪ ማጓየር ያሳየው ያልተገባ ባህሪና ያሳየው ደግሞ ጥፋት ሊቀጣ ይገባ ነበር። ያንን ታዲያ ዳኛው በዝምታ አልፈውታል። ከዛ በተጨማሪም በማንቸስተር ደርቢ ላይ በታየው ጨዋታ ላይም ለማንቸስተር ዩናይትድ ዳኛው እገዛ ሲያደርጉ ተመልክተናል። ማንቸስተር ዩናይትድ በዳኛ ይታገዛል የሚል ከጨዋታው በኋላ በሰጡት አስተያየት ላይ ይህንን አስተያየት የተመለከተው ኤፍኤ በአርቤሎአ ላይ አሁን ላይ ቅጣት ሊያስተላልፍ እያሰበ እንደሚገኝና በቀጣይም ቅጣቱን ይፋ እንደሚያደርግም የእንግሊዝ እግር ኳስ ማህበር ይህንን ይፋ አድርጓል። የቀድሞ የባየር ሙኒኩና የቦሩሻ ዶርትመንዱ ተከላካይ ኒኮላስ ሱለ በግብ ጠባቂነት ስፍራ መጫወት መጀመሩ ተሰምቷል። በባየር ሙኒክ ቤት እጅግ አስደናቂ ጊዜን አሳልፈዋል። ከዛ ውጪም የአውሮፓ ሻምፒየንስ ሊግ ዋንጫን ማሳካቱም ይታወሳል። በ30 ዓመቱ ባለፈው ክረምት ከእግር ኳስ ዓለም ራሱን ማግለሉን እንዲሁ ያሳወቀው ኒኮላስ ሱለ አሁን ላይ በጀርመን 9ኛ የሊግ እርከን ላይ ኤስቪ ቴቨንባች ለተባለ ክለብ ባለፉት 2 ጨዋታዎች በግብ ጠባቂነት መጫወቱም ተገልጿል። በጣም አስገራሚ ጉዳይም ሆኗል። እዛው ባየር ሙኒክ ቤት እንቆያለን። ባየር ሙኒክ ለማይክል ኦሊሴ የረጅም ጊዜ ኮንትራት ለማቅረብ አቅዷል። በሪያል ማድሪድ በጥብቅ እየተፈለገ የሚገኘው ማይክል ኦሊሴ አሁን ላይ ታዲያም በባየር ሙኒክ የረጅም ጊዜ እንዲህ ኮንትራት ሊቀርብለት እንደሚችልና ባየር ሙኒክም እቅዱን ቡድን በስፋት ለመስራት እየሰራ ይገኛል። ታዲያ ባየር ሙኒክ ለዚህ ተጫዋች በአመት 25 ሚሊዮን ዩሮ ለመክፈል ተዘጋጅቷል። እስከ 2032ም የሚያደርስ ኮንትራክትም ለመስጠት ተዘጋጅቷል ነው የተባለው። ከዛ በተጨማሪ ታዲያ ለማይክል ኦሊሴ የሚቀርብለት ወይንም ማይክል ኦሊሴ ለማስፈረም የሚመጣ ክለብ ካለ ከ200 ሺህ በላይ ከ200 ሚሊዮን በላይ ዩሮ የዝውውር ሂሳብ ወይንም የውል ማፍረሻ ማቅረብ አለበት የሚልም ውል ለማቅረብ መዘጋጀታቸው እየተነገረ ነው የሚገኘው። የክርስቲያኖ ሮናልዶን የመጨረሻ ዜና ላንሳና የክፍል አንድ መረጃችንን እናጠናቀቃለን። የፖርቱጋል ቤራ ቡድን ከአሰልጣን ጆርጄ ሄሱስ ጋር በተያያዘ ጆርጄ ሄሱስ ትላንትና አንድ አነጋጋሪ ንግግርን ተናግረው ነበር። የትኛውም ተጫዋች ውሳኔን ማስቀየር አይችልም፣ ኢቭን እንኳን የፖርቱጋል እግር ኳስ ፌዴሬሽን ፕሬዝዳንትን ጨምሮ ቢሆን የኔን ሐሳብ ማስቀየር አይችልም የሚል አስተያየት መስጠታቸውም ይታወሳል። ይህንን ተከትሎ ታዲያ ከክርስቲያኖ ሮናልዶ ጋር በተያዘ በርካታ ትችቶችም ሲፈጠርም ነበረ። ትናንትና ግን ክርስቲያኖ ሮናልዶ ዶሳንቶስ አቬሮ ከፖርቱጋል ብሔራ ቡድን ለቆ ወደ ማድሪድ ማቅናቱም ተሰምቷል ነው የተባለው። ለዚህኛው ታዲያ መሰናበት ወይንም ክርስቲያኖ ሮናልዶ ክለቡን ለቆ ወደ ማድሪድ እንዲያቀና ያደረገው ደግሞ እንደ ዋናነት ምክንያት የተባለው አሰልጣኙ ፕሬስ ኮንፈረንስ ላይ የተናገሩት አስተያየት እንደሆነም ነው እየተነገረ የሚገኘው። እሳቸው እንደተናገሩት ከሆነ ከክርስቲያኖ ሮናልዶ ጋር የነበረን የትኛውም ነገር ግጭት ተፈቷል፣ በሰላም ፈተናል፣ አሁን እርቅ ወርዷል ሲሉ ነበር። ነገር ግን ፕሬስ ኮንፈረንሱ ላይ በተናገሩት ንግግር ክርስቲያኖ ሮናልዶ ተበሳጭቶ በቀጥታ ከኮፐንሃገን ኤርፖርት ወደ ማድሪድ ማቅናቱም ተነግሯል። በክፍል ሁለት ግን ዝርዝር ያሉ ጉዳዮች ከክርስቲያኖ ሮናልዶ ጋር በተያዘ እንዲሁም መረጃዎችን ለአድማጮቻችን የምናደርስ ነው የሚሆነው። ለክፍል አንድ ያስኳቸውን ስፖርታዊ መረጃ በዚህ ላጠናቅ። ለነበረን ቆይታ አድማጮችንም አንቺንም የማመሰግነው የሚሆነው። በክፍል ሁለት በሌሎች መረጃዎች የምንገናኝ ይሆናል።
1: አህመዲን ለክፍል አንድ ስፖርታዊ መረጃዎች እጅግ አድርጌ አመሰግናለሁ። ክብራትና ክብራን የክፍል አንድ ስፖርታዊ መረጃዎችን በክብር ያስደመጠን የማለዳው አጋራችን ሲንቄ ባንክ ነበረ። ውድ የባንካችን ደንበኞች አብራችሁን ስለምትሰሩ እጅግ እናመሰግናለን። የፋይናንስ አካታችነትናም ተደራሽነትን ማረጋገጥ የዘወትር ተግባሩ ያደረገው ሲንቄ ባንክ ያለፈውን ዓመት በዘርፈ ብዙ ስኬት አጠናቆ አዲሱን ዓመት በአዲስ ጉልበትና ፈጣን ግስጋሴ ጀምሯል። ባንኩ ከ622 በላይ በሚሆኑ ዘመናዊ ቅርንጫፎቹ አማካኝነት ቀልጣፋ አገልግሎትን እየሰጠ የሚገኝ ሲሆን በሚሊዮኖች ለሚቆጠሩ ዜጎችም ከፍተኛ ብድር በማቅረብ የማህበረሰቡን የኑሮ ደረጃ በማሻሻል የኢኮኖሚ እንቅስቃሴን በማነቃቃትናም የስራ እድልን በመፍጠር ረገድ ከፍተኛ ሚናውን እየተወጣ ይገኛል። አሁንም አገልግሎቶቻችን የደንበኞቻችንን ፍላጎት፣ ምቾትና እርካታ ማዕከል ያደረጉ እንዲሆኑ ይበልጥ እየተጋነ መሆኑን እየገለጽን የባንካችን የደንበኞች ቀን ከመስከረም 15 እስከ 25 ቀን 2019 ዓ.ም በልዩ እንክብካቤ መስተንግዶና በደማቅ ዝግጅት እያከበር እንገኛለን። እርካታው ደስታችን ነው። ኑ ከባንካችን ጋር አብራችሁ ስሩ፣ አብራችሁን እደጉ። ሲንቄ ባንክ በአንድነት ወደ ስኬት።
2: የምስራች! የውጭ ሀገር ገንዘቦን በሲንቄ ባንክ ይቀበሉ፣ ይመንዝሩ፣ ተጨማሪ ጉርሻ ያግኙ። በየትኛውም የዓለም ክፍል ከሚገኙ ወዳጅ ዘመዶ በዌስተርን ዩኒየን፣ በዳብሽን፣ በሪሃ፣ በኢትዮ ዳሽ ወይም በሲንቄ ባንክ ስዊፍት አድራሻ ሲንቄ ታ የተላከሉትን የውጭ ሀገር ገንዘብ በሲንቄ ባንክ ሲቀበሉ ወይም በእጆ የሚገኘውን የውጭ ሀገር ገንዘብ ሲመነዝሩ በዕለቱ የምንዛሬ ተመን ላይ ተጨማሪ 10 ብር ጉርሻ ያገኛሉ። ታዲያ ምን ይጠብቃሉ? ዛሬውኑ በአቅራቢያ ወደሚገኝ የሲንቄ ባንክ ቅርንጫፍ በመሄድ ገንዘቦን ይቀበሉ፣ ይመንስሩ፣ ተጨማሪ 10 ብር ጉርሻውን ያግኙ። ሲንቄ ባንክ በአንድነት ወደ ስኬት።
3: ስተርሊንግ ፈጣንና ምርጥ ኤሌክትሪክ መኪና ቻርጀር። ተንቀሳቃሽና ግርግዳ ላይ ተለጣፊ ኤሌክትሪክ መኪና ቻርጀሮችን የመብራት ቆጣሪው በሚችለው ከ6 እስከ 32 አምፔር አምስት አማራጮች ያሉት፣ በተጨማሪም 22 ኪሎዋት ኤሲ ፈጣን ቻርጀር አቅርበናል። በጋራዥ ስፔር ፓርት መሸጫና በዲኮር ቤቶች ስተርሊንግ ኦሪጂናል የሁለት ዓመት ዋስትና ያለው ኤሌክትሪክ መኪና ቻርጀር ብለው ይጠይቁ። አድራሻችን ጦር ኃይሎች ኩዊን ሱፐርማርኬት ነው፣ ኩማዲያ ፊት ለፊት፣ ተክለ ሃይማኖት ሆስፒታል ፊት ለፊት፣ ግሎባል ኢንሹራንስ ህንፃ አንደኛ ፎቅ ላይ። ለበለጠ መረጃ በስልክ ቁጥሮቻችን በ0942000 ወይም በ0988881111 በተጨማሪም በ0911220555 ላይ ይደውሉ። ከዘመን ጋር ዘማኙ ህይወትን አቅላይ ስተርሊንግ ፈጣንና ምርጥ ኤሌክትሪክ መኪና ቻርጀር።
4: የምትወዱት ሰው ድምፅ ርቀትን ያጠባል፣ ናፍቆትን ያስረሳል። ደስታን ያካፍላል። ሁለተኛ ግንኙነት መቼስ ቁጥር አይመርጥም፣ ድንበር አያውቅም፣ ኔትወርክም አይገድበው።
5: ሄሎ
6: እድግ በልልኝ የኔ ልጅ።
5: አንተ የጠፍተ ነው ግን
6: አሁን ገባው በጣም ነው ናፈከ።
4: ኔትወርክ ሳይመርጡ ያለ ገደብ ኮዳጆቹ ጋር ሁሌም ቅርብ ይሁን። በሳፋሪኮም የቴሌ ጥቅል ወደ 07ም ሆነ ወደ 09 ያለ ምንም ገደብ ይደውሉ። ኮዳጆቹ ጋር በነፃነት ይገናኙ። ሳፋሪኮም
7: አዎ የበዓሉ ድምቀትና ፍካት እንኳንስ የኛኑ ዝርያዎች አፍሪካውያንን ዳር ቆሞ ሊታዘበን ያሰበ ቱሪስት ቢኖር እንኳን ወደ መሃል ስቦ ያስገባል። በንብተራስም አሜን ብያለሁ። ለመላው ክርስትና እምነት ተከታዮች ነብ ኢንተርናሽናል ባንክ ብሔራዊ ከሚገኘው ዋና መስሪያ ቤቱ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ይላል። ለበዓሉ ከውጭ ሀገር የሚላክልዎትንም ገንዘብ በቅልጥፍናና በትህትና ለማድረስ ሁሉን አቀፍ ዲጂታል ባንክ አገልግሎታችንን በንብ ተራ ይዘን እንጠብቅዎታለን። በዚሁ አጋጣሚ የፋይዳ መታወቂያውን ብቻ በመጠቀም ባሉበት ቦታ ሆነው አካውንት መክፈትና ማንቀሳቀስ እንደሚችሉ የምናስታውስዎ ከእኛ ከንብ ባንክ ጋር የሚኖርዎትን ጉዞ ዝምን አድርገን ኑሮውን ጥፍጥ ለማድረግ በማሰብ ነው። መልካም በዓል። ንብ ኢንተርናሽናል ባንክ።
8: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ አይደል? ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብዬ አላምንም። ልዩ ልስላሴና ቅንጡ መዓዛ እንዲላበስ እፈልጋለሁ። ለዛ ነው እኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው። ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት ቅንጡ መዓዛ ለመቶ ሰዓታት።
9: የጠቅላላ ጉባኤ ጥሪ የንስር ማይክሮፋይናንስ አክሲዮን ማህበር ባለ አክሲዮኖች 13ኛ መደበኛ ጠቅላላ ጉባኤ 5ኛ አስቸኳይ ጠቅላላ ጉባኤ ቅዳሜ መስከረም 32019 ዓ.ም ከጠዋት 2:00 ተኩል በስካይላይት ሆቴል ይካሄዳል። ማሳሰቢያ፣ በስብሰባው ላይ ለመገኘት መታወቂያ፣ ብሔራዊ መታወቂያ ወይም ፓስፖርት ይዞ መቅረብ። በጉባኤው ላይ መገኘት የማይችሉ ባለ አክሲዮኖች ከሶስት ቀናት በፊት ቦሌ ሩዋንዳ በሚገኝ ዋናው መስሪያ ቤት ወይ ደግሞ አቅራቢያችሁ በሚገኙ ቅርንጫፎቻችን በመገኘት የውክልና ቅጽ መሙላት። በማህበሩ ጠቅላላ ጉባኤ መወከል የሚቻለው አንድ ሰው ብቻ ነው። ከጳጉሜን 1 እስከ መስከረም 10 የወጡ ካፒታል፣ ፎርቹን፣ ሪፖርተር፣ አዲስ ዘመን ጋዜጦች ላይ መመልከት ትችላላችሁ። በ0115 62 22 25 ወይም በ94 04 ይደውሉ። የንስር ማይክሮ ፋይናንስ ኢንስቲትዩሽን የዳይሬክተሮች ቦርድ።
10: ስልክ ቁጥሮ አካውንቶም እንደሆነ ብና በስሮትስ?
11: ሄሎ
12: ምነው ወንድም ጥላ ዘጋኝ እኮ ብሩ እንደምፈልገው ነገር
11: እንዴ? አካውንትሽ ጠፍቶብኝ ቴክስት ብፈልግ ኖትቡክ ባገላበት።
12: ታዲያ በስልክ ቁጥሮ ይላክልኛ?
11: ዳሽን ላይ አይደል እንዴ ያልሽ?
12: እኮ ዳሽን ላይ፣ በዳሽን ሱፐር አፕ።
10: አዎ በዳሽን ሱፐር አፕ ተችሏል። 13 ዲጂት መጻፍ መዘርዘር ታሪክ ሆኗል። በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅ ጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል።
13: ለምሳ 5500 ደርሶባችኋል። ላክላክ አርጓ
12: አካውንትን ስጠይ።
13: ስልኬን ተጠቀሙ።
11: አረ እንዴት
13: በዳሽን ሱፐር አፕ ይኸው የፈጠነ ገብቷል።
10: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል። ደሞ ሌላ ዳሽን ሱፐር አፕን አፕዴት ያድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ። አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ። ዳሽን ሱፐር አፕ፣ ዳሽን ባንክ፣ ሁልጊዜም አንድ እርምጃ ቀዳሚ። በዕለት ተዕለት ውጣ ውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያይ
14: ክፍላክ ቁጥጥ ብድር በካቻ ብድር ቁጠባ ኢንሹራንስ እና ሐዋላ በአንድ መተግበሪያ በስልኮ ብቻ ካቻ ብቻ ሁሉንም አገልግሎቶች በቅጽበት በሰከንዶች ብቻ ካቻ ብቻ ከሁሉም እና ወደ ሁሉም የፋይናንስ ተቋማት ገንዘብ መላክ ሆነ መቀበል በሁሉም ሲም ካርድ ካቻ ብቻ መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርደው ወይም ቢያሻው ኮከብ 677 መሰላልን ስልኮ ላይ ደቅደቅ አድርገው በፋይዳ ቁጥሮ ይመዝገቡ። ክፍላክ ቁጥጥ ብድር በካቻ ለበለጠ መረጃ 9964 ላይ ደውሉ። ካቻ ካቻ ብቻ።
15: አዲስ ዓመት ከዘመን መለወጫነቱ ባለፈ ዞቻችን መጪውን የምናቀድበት አዲስ ነገር ለመጀመር የምንወጥንበት ጊዜ ነው።
16: እንትና ቤት ከፍቼ ባከፋ ተሰጥቶ ወደ ገንዘብ ቀይራለሁ።
15: ይሄን አውርጄው ያንን አምጥቼው ይሄንን አሳክቼው እዚህ ቦታ ሄጄ ያንን ፈጽሜ ብለን የምንተማመንበት ጊዜ ነው። ከዚህ ሁሉ እቅድ ምን ያህል ኡን መሬት ሆኖ ይወርዳል ብለን ሁላችንም የምንጠይቅበት ጊዜ ነው። በዚህ ዓመት ከአንበሳ ባንክ ጋር እነዚህን እቅዶች እንጀምረውላቸዋለሁ። ይህ ዓመት የጀመርነውን ጥግ የምናደርስበት መጨረሻውን የምናይበት ይሆን። አዲሱን ዓመት ከአንበሳ ባንክ ጋር እንጀምረው። መልካም የመጀመር ዓመት። አንበሳ ባንክ እንጀምረው።

የዝሆን ትልቁ ጆሮ የፀሐይ ሙቀትን ለመቋቋምና ሙቀቱን ለማቀዝቀዝ የሚያግዘው ነው። የዝሆን ጆሮ ንዴቱንና ደስታውን መግለጫም ጭምር ነው። እኛ የዝሆን ጆሮ ይስጠን ብለን አለመስማማትን ብንተርትም የዝሆን ጆሮ ግን ከእግሩ ጫማና ኩምቢው ጋር ተባብሮ ከሩቅ ድምፅ ለማዳመጥም ይረዳዋል። በአማካኝ አንድ ዝሆን የሌላውን የዝሆን ጥሪ ከአራት ኪሎ ሜትር ርቀት ላይ መስማትም ይችላል። በአንዳንድ ሁኔታዎችም እስከ 10 ኪሎ ሜትር የመስማት እድል እንዳላቸው ጥናቶች ያሳያሉ። ዝሆኖች ከሌላው ዝሆን ከሚያወጣው ድምፅ ቅላጼ በመነሳት ርቀቱን ለመገመት የሚያስችል ችሎታም አላቸው።

ዝሆኖች ወገኖቻቸውን አይረሱም። የሞቱ ወገኖቻቸውን ከማይረሱ ጥቂት እንስሳት መካከል ዝሆኖች ተጠቃሾች ናቸው። ወገናቸው የሞተበትን አካባቢ በተደጋጋሚ ጎበኙታል። አንድ ዝሆን ከመንጋው ተለይቶ ለብዙ ጊዜ ቆይቶ ቢመለስ ልዩ ሆነ የደስታ አቀባበል ይጠብቀዋል። ቁምቢያቸውን በማንሳትና በማጥላለፍ አገላብጠው ይስሙታል። ጤንነቱን በሚጠይቅ መልኩ የሚያወጡት የተለየ ድምጽም አላቸው። ፍቅርና ደህንነት ተሰምቶት ከመንጋው ጋር እንደገና እንዲቀላቀል እንጂ እንዲገለል በፍጹም አያደርጉትም።

ዝሆኖች አንድ የታመመ ወይም የቆሰለ ወገን ካላቸው እስኪድን ድረስ ይንከባከቡታል። ምግብ ያቀርቡለታል፣ ካደጋም ይጠብቁታል። ለዚህ ሁሉ ድካማቸው በኩምቢ የሚገለጥ እግዚአብሔር ይስጥልኝ በቂያቸው ነው። She woke me up daily, don't need no Starbucks. She made my heart pound. ዝሆኖች ይቅርባዮችም ናቸው። ዝሆን አደጋ የደረሰበትንም ያደረሰበትንም አይረሳም ይባላል። ጊዜ ጠብቆ የመበቀል አመልም አለው። በሌላ በኩል ደግሞ ችግር የፈጠረባቸው ህብረተሰብ ወይም ግለሰብ ሲንከባከባቸውና ለእነርሱ መልካም ነገርን ሲያደርግ ከተመለከቱ በቀላቸውን ሁሉ ለመተውና ይቅር ለማለት ፈጣኖችም ናቸው።

0: እንኳን ለኢሬቻ በዓልና ለኦሮሚያ ቱሪዝም ሳምንት አደረሳችሁ ይላል የኦሮሚያ ቱሪዝም ኮሚሽን። የኦሮሞ ህዝብ በአንድነት ከሚያከብራቸው የጋራ በዓላት አንዱ የሆነው ኢሬቻ የበዓል መገለጫ፣ የአንድነት ተምሳሌት እንዲሁም የፍቅርና የእድገት ምልክት ነው። ኮሚሽኑ የኢሬቻን በዓል ምክንያት በማድረግ ዘንድሮም ለስድስተኛ ዙር የኦሮሚያ ቱሪዝም ሳምንት ዝግጅትን ከአገር ውስጥና ከውጭ አገር ታላላቅ እንግዶችን በማሳተፍ በስካይላይት ሆቴል ከልዩ ልዩ ዝግጅቶች ጋር ከመስከረም 19 እስከ 21 ድረስ ደማቅና ማራኪ በሆነ ሁኔታ ለማካሄድ ዝግጅቱን አጠናቋል። በዚህ ዝግጅት ላይ የቱሪዝም ፎረም፣ የአገር ውስጥና የውጭ አገር ቱሪዝም ምርቶች ኤግዚቢሽን፣ በቱሪዝም ዘርፍ የላቀ አስተዋጽኦ ላበረከቱት ግለሰቦች የህይወት ዘመን ሽልማት መሸለምና እውቅና መስጠት፣ እንዲሁም በጉጉት የሚጠበቀው የሚስ ቱሪዝም ኦሮሚያ ውድድር በድምቀት ይካሄዳል። ኑ የኦሮሚያ ቱሪዝም ሳምንትና የኢሬቻን በዓል አብረን በጋራ እናክብር። የኦሮሚያ ቱሪዝም ኮሚሽን ቪዚት ኦሮሚያ።
1: ዋው! የዛሬው የምግብ ጣዕም ልዩ ነው። ሚስጥሩ? አዎ፣ ሚስጥሩማ የምግቦች የጣዕም ከፍታ ጊፍቲ ሶያ። ጊፍቲ ሶያ ጥራትን ሲመርጡ ጣዕምን ያስቀድማሉ። ከፍተኛ የፕሮቲን ይዘት ያለው፣ ከኮሌስትሮልና ከእንስሳት ተዋጽኦ ነፃ፣ ጤና ብቻ፣ ከንጹሕ ተፈጥሯዊ አኩሪ አተር የተዘጋጀ፣ ፍጹም በተመጣጣኝ ዋጋ፣ ለሕፃናት ለዋቂ ተስማሚ። ጊፍቲ ሶያ ቃሊቲ ከግምሩክ ፊት ለፊትና መርካቶ መገኛችን ነው። በ0970-02-9002 ሃሎ ይበሉን። ጊፍቲ ሶያ ጤና ብቻ። አዬ ጊፍቲ ሶያ። ዋው!
2: እጆች ነገን በእውቀት ይሰራሉ። እያንዳንዱ አዲስ ዘመን በክህሎት ይጀምራል። እያንዳንዱ ክህሎትም ለመማር ዝግጁ በሆነ አእምሮ ይታነጻል። በ2019 የትምህርት ዘመንም የኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት ክህሎትን በቴክኖሎጂ ሊያስታጥቅ በ12ኛ ክፍል የብሔራዊ ፈተና የዩኒቨርሲቲ መግቢያ ነጥብ ያመጡ ተማሪዎችን ለመቀበል ተዘጋጅቷል። በባዮሜዲካል ቴክኖሎጂ፣ በሳይበር ሴኩሪቲ ቴክኖሎጂ፣ በአርቲፊሻል ኢንቴሊጀንስ ቴክኖሎጂ፣ በኢንቴሊጀንት ሮቦቲክስ ቴክኖሎጂ፣ በኒው ኢነርጂ ቬሂክልስ ቴክኖሎጂ እና እንዲሁም በሌሎች ከ30 በላይ የስልጠና ፕሮግራሞች በ16 ካምፓሶቹ በደረጃ 6 በመጀመሪያ ዲግሪ፣ በደረጃ 7 በሁለተኛ ዲግሪ እና በደረጃ 8 በፒኤችዲ በ16 ካምፓሶቹ በብቁ መምህራን በተደራጁ የስልጠና ማዕከላትና ወርክሾፖቹ እየጠበቁ ነው። ከ15 ዓመታት በላይ በስልጠና ሂደቱ ሁሉ ኢንተርፕሪነር ወደሚፈጥረው ተቋም ይምጡ። በንቃት ላይ ብቃት ጨምሩ። በድረገጻችንና በማህበራዊ ትስስር ገጻችን መረጃ በማግኘት እስከ መስከረም 25 2019 ይመዝገቡ። የኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት።
3: ዘመንን እንዋብበት፣ በዓልን እንድመቅበት፣ ቤተሰብ ፍቅርን ስቦ ገበታውን አንድነት ከቦ ደስታውን እያጣጣመ ዘመንን ይሻገራል። ከጎኑ ወዳጅ ዘመድን ያሰባስባል። በመስቀል ደመራ ፍቅር እንዲበራ፣ ሰላም እንዲሰፋ፣ ደስታ እንዲስፋፋ፣ በቤተሰብ አጀብ አንድነት ልንዋብ ደመራውን ከበን አብሮነትን ይዘን እንኳን አደረሰን። አማራ ባንክ፣ ከባንክ ባሻገር

እንኳን ለ2019 አዲስ አመት በሰላም በጤና ደረሳችሁ። የሃረር ስቴት ኃላፊነቱ የተወሰነ የግል ማህበር በአዲስ አበባ መሃል ስቴዲየም በትዛታ ሆስፒታል ፊት ለፊት እንዲሁም በመሃል መቀለ ሐውልት ሰማዕታት አደባባይ ወደ ደጀን ማውረጃ ደደቢት ማይክሮ ፋይናንስ ህንጻ አጠገብ የሚገኘው ለንግድና ለቢሮ አገልግሎት የሚውሉ ከ2005 ዓ.ም ጀምሮ ለ13 አመታት አገልግሎት እየሰጠ ይገኛል። ደረጃቸውን የጠበቁ ካፌዎች፣ የባንክ ኢንሹራንስ፣ ማይክሮ ፋይናንስ ተቋማትና ኢትዮ ቴሌኮም የሞባይልና ኮምፒውተር ሽያጮች፣ ጥገናና አክሰሰሪ፣ ሙሉ ልብስ፣ የዋቂና የህፃናት ልብሶች ቡቲኮች፣ የቦንዳ ልብስ ሽያጭ፣ የትርጉምና የጽህፈት አገልግሎት፣ የወንዶች የሴቶች የጸ

አት ሃይክ ላይ በአሳ ማስገር ተደራጁ ወጣቶች ከባለ ሀብት ጋር በመቀናጀት በስፋት ወደ ስራ መግባታቸው ምክንያትም ይህ ያፈጻጸም ውጤት ተመዝግቧል ሲሉ አቶ ቡሻን ፋፋ ጨምረው ለብስራት ራዲዮ ተናግረዋል ስትል ባልደረባችን ሰማሃር አለባቸው ዘግባለች። በአሜሪካ ኢትዮጵያዊቷን ኤግላ ጥላሁንን ከእስር በዋስ ለማስፈታት የገንዘብ ማሰባሰቢያ ዘመቻ ተጀመረ። በአሜሪካ ሜሪላንድ ግዛት ነዋሪ የሆነችው ወጣት ኤግላ ጥላሁን በሳንዲያጎ ካሊፎርኒያ ከሚገኘው የኢሚግሬሽን እና ጉምሩክ አስፈጻሚ እስር ቤት በዋስ ለማስለቀቅ የታለመ የእርዳታ ገንዘብ ማሰባሰቢያ ዘመቻ በጎፈንድሚ ድረገጽ ላይ ተጀምሯል። ከታውሰን ዩኒቨርሲቲ በህዝብ ጤና ሳይንስ ዘርፍ በሳለፍነው ሳምንት ግንቦት ወር ላይ የመጀመሪያ ዲግሪዋን ያገኘችው ወጣት ኤግላ ጥላሁን ለእረፍትና ለጉብኝት ወደ ካሊፎርኒያ ግዛት ባቀናችበት ወቅት በሳንዲያጎ ከተማ ውስጥ በፌዴራል የኢሚግሬሽን ደህንነት አባላት በቁጥጥር ስር መዋላ ይታወቃል። የኤግላ ጓደኛ የሆነችውና በኮሎምቢያ ሜሪላንድ ግዛት ነዋሪ በሆነችው ማህሌት ኃይሉ የተከፈተው ይኸው የገንዘብ ማሰባሰቢያ ድረገጽ እንደሚያመላክተው ወጣቷን ከእስር ለማስፈታት መንግስታት የሚጠይቀውን የዋስትና ማስያዣ ቦንድ ለመክፈልና ወደ ሜሪላንድ እንድትመለስ ለማድረግ የ30,000 ዶላር የማሰባሰብ ግብም ተቀምጧል። ዘመቻው በተጀመረ በጥቂት ቀናት ውስጥ ብቻ ከ530 በላይ ለጋሾች ከ30,000 ዶላር በላይ ሙሉ በሙሉ ለማሰባሰብ የተቻለ ሲሆን አሁንም ገንዘብ ማሰባሰቡ ሂደት ከ30,000 ዶላር በላይ ቢያልፍም ህዝቡ ግን ገንዘቡን ማውጣቱን አሁንም ቀጥሏል። የማህበረሰቡ አባላት ወጣቷን ወደ ቤተሰቦቿ ለመመለስ የሚደረገውን ጥረት እንዲደግፉ የዘመቻው አዘጋጆች ጥሪያቸውን ማስተላለፋቸውን ብስራት ራዲዮ ተመልክቷል። ወጣት ኤግላ ጥላሁን በቁጥጥር ስር የዋለችበት ዝርዝር የኢሚግሬሽን ምክንያት እስካሁን ግን በይፋ አልተገለጸም። ማቆያ እስር ቤቱ የሚገኙ ታሳሪዎች ለጠበቃ የሚከፍሉት ገንዘብ ስለሌላቸው እናም በዋስ እንዲፈቱ የሚያስችል አቅም ስለሌላቸው በዚህ ምክንያትም በርካታ ስደተኞችና ቤተሰቦቻቸው ለህግ ባለሙያ ክፍያና ለዋስትና ማስከበሪያ የሚሆን ገንዘብ በዲጂታል አማራጮች ለማሰባሰብ እንደሚገደዱም የዘርፉ ገምጋሚዎች ይገልጻሉ። ወደ ባህር ማዶ መረጃዎቻችን ስንሻገር የደቡብ አፍሪካ ፕሬዚዳንት በሴቶች ላይ የሚፈጸሙ ግድያዎች እንዲቆሙ ትዕዛዝ አስተላለፉ። የደቡብ አፍሪካ ፕሬዚዳንት ሲሪል ራማፎሳ በሀገሪቱ የሚገኙ በሴቶች ላይ የሚፈጸሙ ጥቃቶችና ግድያዎችን ለመከላከል አዲስ የሚወሰዱ እርምጃዎችን ይፋ አድርጓል። ባለፈው ሐምሌ ወር በጆሃንስበርግ ምስራቃዊ አቅጣጫ ባለው አካባቢ ቢያንስ የ11 ሴቶች አስክሬን መገኘቱ በመላ ሀገሪቱ ከባድ ቁጣን የቀሰቀሰ ሲሆን መንግስትም በአፋጣኝ እርምጃ እንዲወስድ ከፍተኛ ግፊት እየተፈጠረም ይገኛል ስትል ትዕግስት ላቀው ዘግባለች። አሜሪካ በኢራቅ የነበራትን የ12 ዓመታት ወታደራዊ ተልዕኮ በይፋ ማጠናቀቁን አረጋገጠች። የፔንታጎን ዋና ቃል አቀባይ ሾን ፓርኔል እንደገለጹት ሁሉም የጦርና ወታደራዊ ቁሳቁሶች በኤርቢል ከሚገኘው የአየር ኃይል ሰፈር ለቅ መውጣታቸውን ተከትሎ አሜሪካ በኢራቅ ስታካሄዱ የነበረውን ኦፕሬሽን ኢንሄረንት ሪዞልቭ በተሰኘ ወታደራዊ ዘመቻ በይፋ አጠናቃለች። ፓርኔል በመግለጫቸው እንዳስታወቁት ይህ የጦር ማስወጣት እርምጃ ISIL በተባለው ታጣቂ ቡድን ላይ ሲካሄድ የነበረውን የ12 ዓመታት ዘመቻ ስኬት የሚያመላክትም ነው። የኢራቅ ኃይሎች ከእንግዲህ የኢራቅን የደህንነት የማስጠበቅናም የአይኤስአይልን አፍኖ የማቆየት ጥረቶችን በግንባር ቀደምትነት እንደሚመሩም አክለው ገልጸዋል። ኢራን የኔታንያሁን የተባበሩት አረብ ኤምሬቶች ጉብኝት አወገዘች። የኢራን የውጭ ጉዳይ ሚኒስትር የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተባበሩት አረብ ኤምሬቶች ያደረጉትን ጉብኝት አውግዟል። የእስራኤል በቀጠናው ውስጥ መገኘት የሚያስከትለውን በጣም አደገኛ መዘዝ አስመልክቶ ለቀጠናው ሀገራት ማስጠንቀቂያ ተሰጥቷል። የውጭ ጉዳይ ሚኒስትሩ ባወጣው መግለጫ የኔታንያሁን የተባበሩት አረብ ኤምሬቶች ጉብኝት ትንኩሳዊ ሲል የገለጸው ሲሆን እስራኤል በኢራን ላይ የምታካሄደውን ወታደራዊ ጥቃት እንዲሁም በፍልስጤም ግዛቶችና በሊባኖስ ውስጥ የምታባብሰውን ሁከትም ነቅፏል። የእስራኤል አገዛዝ በኢራንና በሌሎችም በቀጠናው ሀገራት ላይ ያለውን ግልጽ ጠላትነት እንዲሁም በእስላማዊቷ የኢራን ሪፐብሊክ ላይ የሚያደርሰውን ተደጋጋሚ ዛቻ ከግምት ውስጥ ሲገባ ሁሉም የቀጠናው ሀገራት የዚህ አይነት መገኘት የሚያስከትለውን መዘዝ በተመለከተ ነቅተው መጠበቅ እንዳለባቸው ምንም ጥርጥር የለውም ሲል ሚኒስትሩ አስታውቋል። በተጨማሪም የእስራኤል በምዕራብ እስያ መገኘት አለመረጋጋትና ዋስትናን ማጣትን የሚያበረታታ በመሆኑ የቀጠናው መንግስታት የእስራኤልን ተጽዕኖ ሊያስፋፉ የሚችሉ እርምጃዎችን ከመውሰድ እንዲቆጠቡም አሳስቧል። መግለጫው የወጣው የተባበሩት አረብ ኤምሬቶች ኔታንያሁ እሁድ ዕለት ሀገሪቱን መጎብኘታቸውንና ከፕሬዚዳንት ሼክ መሐመድ ቢን ዛይድ አልናህያን ጋር መገናኘታቸውን ካረጋገጡም በኋላ ነው ሲል ባልደረባችን ሰላማዊ ነጋሲ መረጃውን አድርሶናል። ክብራትና ክብራን ከመረጃዎቻችን አፍታ የምንወስድበት ሰዓት ላይ ነው የምንገኘው። ባልደረባችን ሳምራይት ስዩም በአካል ያልተፋቱ በመንፈስ ግን የተፋቱ ጥንዶች ስትል አንድ ጥንቅር አዘጋጅታለች። በክብር የሚያስደምጠን የማለዳው አጋራችን ሲንቄ ባንክ ነው። እጅግ አድርገን እናመሰግናለን። ሳምራይት ስዩም እንደሚከተለው ትደመጣለች።

ይግቡ። ወደ አዲስ ምዕራፍ ልዩ ወደ ሆነው ዓለም ከጊዜው ጋር ተራምደን ወሰን የለሽ አማራጮችን በመናገኝበት ወር በአንድነት እንግባ።

0: የአንድ ጣሪያ ስር ባዳን በአካል ያልጠፉ በመንፈስ የተራራቁ ባለትዳሮች ሲሉ ብዙዎች ገልጿቸዋል። እነዚህ በትዳር ውስጥ ያሉ ግን አስቀድሞ የመለየት ዜናን ያወጁ ጥንዶች ናቸው። በዓለማችን ላይ ትልቁ ብቸኝነት የሚሰማው ብቻውን ጫካ ስለሚኖር ሰዎች ሳይሆን በአንድ አልጋ ላይ ተኝተው ወይንም በአንድ ቤት ውስጥ ኖረው በመካከላቸው ውቅያኖስ የሚያህል ርቀት ላላቸው ባለትዳሮች ነው። ይህ ሁኔታ በስነ ልቦና ጥናት ስሜታዊ መፋታት ይባላል። በአካል በአንድ ጣሪያ ስር እየኖሩ በህግ ሳይለያዩ፣ ነገር ግን በመንፈስና በስሜት ሙሉ በሙሉ መራራቅ የትዳር ድምፅ አልባ ጉዳይ ነው ሲሉም ብዙዎች ይገልጹታል።
1: አንድ ባልና ሚስት በአንድ ቤት ውስጥ እየኖሩ ሲገቡ ሲወጡ እየተያዩ፣ ነገር ግን ትንሽ ነገር በሚመስል ነገር አይ ይታለፋል፣ ይሄ ትንሽ ነገር ነው፣ ይሄን ልለፍ፣ ይሄን ልቶ አይነት ተነጋግሮ ነገሩን መፍታት በሌለበት መካከል ውስጥ ሲኖሩ በስሜትም በአካልም የማይገናኙ ከሆነ ዝም ብሎ እንደ ማንኛውም ሰው መግባት መውጣቻ ከሆነ ተጽዕኖ አለው።
2: ትዳር ትልቁ የሰው ልጅ በፍቃድ የሚመሰርተው ተቋም ነው። ውስጡ ከተገባ በኋላ ደግሞ ብዙ ፈተናዎችንም ሊያልፍ ግድ አለበት። እንግዲህ ሁለት ሰዎች በፈቃዳቸው ለመሰረቱት ለዚህ ተቋም እኩል የሆነ የሁለቱንም የስሜት የአካልና የመንፈስን አብሮነት ይፈልጋል። እርስ በርስ እየተግባቡ መኖር እና ልትጎዳኝ ነው ሊጎዳኝ ነው እየተባባሉ ወይም ጎዳችኝ ጎዳኝ እየተባባሉ እርስ በርስ ቂም እና እርስ በርስ ቅያሜ እየተያያዙ አብሮ መቀጠል እጅግ ከባድ ሁኔታ ላይ ራሳቸውንም አብሯቸው የሚኖር የተለያየ ቤተሰብ አካል በጣም የሚረብሽ ፈታኝ ስሜት ነው እና በዚህ አይነት ስሜት ውስጥ የሚያልፉ ሰዎች በጣም ከባድ ነገር እያሳለፉ እንደሆነ ነው የሚሰማኝ። እኔ ከባድ ነው።
3: በጣም ትልቅ አሉታዊ ተጽዕኖ አለው። በተለይ ደግሞ ልጆች ባሉበት ሲሆን እጅግ በጣም ትልቅ አደጋ ላይ የሚከት የልጆቹንም ሳይኮሎጂ ሊጎዳ የሚችል ትልቅ አሉታዊ ተጽዕኖ አለው እና ብዙ ጊዜ የቤተሰብን ፍቅር ህጻናት የሚያዩበት መንገዶች በነገራችን ላይ አብረው ስለኖሩ አብረው ስለበሉ ወይ ደግሞ አንድ ጣሪያ ስር ስለኖሩ ብቻ አይደለም። በዋናነት እነሱ እንደ መገለጫ ብለው የሚያዩት ቤት ውስጥ ባልና የሚስት ሪያክሽን የመነጋገር ሊሆን ይችላል። ይሄ አሁን ሲሰነባበቱ ተሳስኖ መሰነባበት ሊሆን ይችላል እና ብዙ ሪያክሽኖች አሉ ቤት ውስጥ። እሱ ትልቅ ሀፒነስ ነው ለነሱ እና የዚህ መጉደል ደግሞ ሳይኮሎጂካሊ ልጆችን ለወደፊት ህይወታቸው ራሳቸው ላይ ትልቅ ጫና የሚያሳድር ይመስለኛል እና ትልቅ አሉታዊ ተጽዕኖ አለው ነው የምለው።
4: በትዳር ላይ እንደዚህ አይነት ነገሮች በጣም ከባድ ነገር ነው። እንደ አይነት ነገሮች ብዙን ጊዜ የምንሰማው ነው።

0: በብዛት በትዳር መጀመሪያ ሰሞን ሁሉም ነገር ማራኪ ነው። ጥንዶች የአንድ ሳንቲም ሁለት ገጽ ይመስላሉ። የአንዱ ሳቅ የሌላኛውን ልብ ያሞቃል። ይሁን እንጂ የዘላቂ እንዲሆን ጥንዶቹ ካልጣሩ ጊዜ እያለፈ ሲሄድ ሳይስተዋል በመካከላቸው ክፍተት መፈጠር ይጀምራል። ይህ ክፍተት ምናልባትም የሚጀምረው በትልልቅ ክህደቶች ሳይሆን በትናንሽ ቸልተኝነቶች ነው። ስልክ ላይ በማተኮር የሚታለፉ የትዳር አጋር ጥያቄዎች፣ ሳይመለሱ የሚቀሩ የስሜት ጥሪዎችና ነገ እንነጋገራለን ተብለው ወደኋላ የሚገፉ ትናንሽ ቅሬታዎች ቀስ በቀስ ግንብ መገንባት ይጀምራሉ።
1: ከራሴ ከገጠመኝ ብነግርሽ፣ ከባለቤቴ ጋር አብረን መኖር ከጀመረን ቆይተናል። እንደ መጀመሪያዎቹ አመታቶች ላይ በጣም ተስማምተን ተፋቅረን ተነጋግረን ስቀን ተጫውተን ነበር የምንኖረው። አሁን ግን አብረንን በአካል አልተፋታንም፣ በመንፈስ ግን ተራርቀናል እና ያው ለልጆቼ ብዬ ነው አብሬ የምኖረው እና የሚያስማማን ነገር የለም። ጠዋት ወጥቶ የቤት በገባበት ሰዓት ልጆቹንም ኬር አያደርግም፣ ምንም ጉዳይ የለውም። ግን በቃ ስልኩ ላይ ብቻ ነው ትኩረት የሚያደርገው። ልጆቹን ቼክ አደረገንም እኛንም ምንም አይመስለውም። እና በቃ እንደዚህ ተሰልቻችቶ ኑሮ ነው የሆነው። እየቆየው ስመጣ የማማክረው ነገር አዳምጠኝም፣ ጊዜ አይሰጠኝም። በቃ መሰለቻቸት፣ መገፋፋት ሆነ። ሁለታችንም ለየፊናችን ሆነ። ጀስት በቃ ለልጆች ብቻ ነው አብረን የምንኖረው። በአካል አብረንን፣ በመንፈስ ግን ተራርቀናል። በቃ ስለማንኛውም ነገር ቁጭ ብለን ማውራት፣ በልጆች ጉዳይ፣ በሌላም ነገር፣ ስለ ትምህርት ቤት፣ ስለምናምን ምንም ነገር በቃ ምንም በቃ ዝም ብሎ ነው ያለው። በጣም ከባድ ነው።
0: መንፈስ መራራቅ ሲጠናከር ባለትዳሮች አብሮ ይበላሉ ግን አይጫወቱም። ስለ ህይወት፣ ስለ ኑሮ አሊያም ስለ ወጪ ያወራሉ ግን ስለ ውስጣዊ ስሜታቸውና ስለ ህልማቸው አይወያዩም። የሚገርመው ነገር በዚህ ደረጃ ላይ ጥንዶች መጣላት እንኳን ያቆማሉ፣ ለነገሮች ቸልተኝነት ይነግሳል። እንዲህ ባለ መንገድ የሚፈርሱ ትዳሮች ስነ ልቦናዊ ጉዳታቸውም ጥልቅና ለትውልድም የሚተርፍ ነው። ይህንን አስከፊ ጸጥታን በተመለከተ በመልሕቅ የትዳር ማማከርና ማሰልጠኛ ማዕከል የስነ ልቦና ባለሙያና የትዳር አማካሪ ባለሙያ የሆኑት ወይዘሮ ሄኑን አበበ ሁኔታውን ሲያብራሩ ስሜታዊ መፋታት በድንገት የሚከሰት አይደለም ይላሉ።
2: ስሜታዊ መፋታት ብዙ ጊዜ በድንገት የሚከሰት አይደለም፣ ትዳር ውስጥ እንደምንመለከተው ማለት ነው። በአብዛኛው የሚገነባ ሂደት ነው። ረጅም ጊዜ የቆዩ ያልተፈቱ ግጭቶች፣ በተደጋጋሚ በትዳር አጋር ቅር መሰኘት፣ የትዳር አጋርን የጠበቁት ቦታ ላይ አለማግኘት እና ስሜታዊ ፍላጎቶች አለመሟላት በጊዜ ሂደት ሊያመጡት ይችላሉ። ነገር ግን በሌላ በኩል ደግሞ የአንድ ቀን የተከሰተ ክስተትም ስሜታዊ መፋታትን በድንገት የሚያመጣም ሁኔታዎች አሉ። ለምሳሌ ከባድ ክህደት ወይም ቺቲንግ ሲኖር፣ ግጭታቸው በጣም በአሰቃቂ ሁኔታ ሲሆን፣ ለምሳሌ ድብደባ ካለበት ወይም ያልተገቡ ቃላት ልውውጦች ከነበሩ፣ እምነትን በእጅጉ የሚያፈርስ ክስተት አንድን ሰው በፍጥነት በስሜት እንዲዘጋ ሊያደርገው ይችላል። ስለዚህ እንደ አማካሪ ዋናው ጥያቄ መቼ ተጀመረ የሚለው ብቻ ሳይሆን ከዚህ በፊት ምን እየተከማቸ ነበረ በእነዚህ ጥንዶች ውስጥ የሚለው ወሳኝ ነው ብዬ አስባለሁ። ስለዚህ ስሜታዊ የመፋታት ምልክቶች ቀድሞ ሲታወቁ ግንኙነቱን እንደገና ለመገንባት የሚደረግ የምክር ሂደት እጅግ በጣም ይረዳቸዋል ጥንዶቹ።
0: ይህ ደግሞ በጥንዶች መካከል ብቻ ሳይሆን በልጆች ስነ ልቦናዊ ላይ የሚፈጥረው የደህንነት ማጣት ስሜትና ጭንቀት እጅግ ከፍተኛ ነው። ታዲያ ይህንን የጠወለገ ህይወት እንዴት ማለምለም ይቻል ይሆን? የስነ ልቦና ባለሙያ ለሁሉም ነገር መፍትሄ መሻት ከተቻለ ችግሮችንም በእንጭጩ መግጨት ይቻላል ይላሉ። ግንኙነቱ ዳግም እንዲያንሰራራ መጀመሪያ ማድረግ የሚገባው መነጋገር ነው። እንደ ባዕድ ሰው ከመተያየት ይልቅ የልብን ስብራት አውጥቶ ማሳየት ይጠይቃል። ልክ ትዳሩ በሂደት እንደቀዘቀዘ ሁሉ መልሶ ለማሞቅም በትናንሽ ስራዎች መጀመር ያሻል ሲሉ በአብርሆት የስነ ልቦና ማዕከል የስነ ልቦና ባለሙያ የሆኑት ያፌት ከፈለኝ እንዲህ ሲሉ ይናገራሉ።
3: ሁለት ጥንዶች መሀል የሚኖሩ አለመግባባቶች፣ ጭቅጭቆች ለመቀራረብ ወይም ያ ነገር ለመስራት ጥረትን ያሳያል። ስለዚህ ከነዚያ ጭቅጭቆች የበለጠ ጸጥታው ሁለቱንም ጥንዶች አለም ልጆችን ወይም ቤተሰቦችን ስነ ልቦናዊ ጉዳቶች ሊያደርስ ይችላል። ስለዚህ ትዳሩን ለማሻሻል የባለሙያ እርዳታዎችን ማግኘት ይቻላል። ከዛ በዘለለም ደግሞ በራሳችን ልናደርጋቸው የምንችላቸውም ነገሮችን ደግሞ አሉ። በአንድ ጀንበር ይሻሻላል ማለት ሳይሆን ሂደት እንደሆነ ጊዜ እንደሚፈልግ እና ስራ እንደሚፈልግ መገንዘብ ይፈልጋል። ከትንንሽ ግንኙነቶች ጀምሮ እንዴት አደርሽ ሊሆን ይችላል፣ እንዴት አደርክ ሊሆን ይችላል። ቀስ እያሉ ከአነስተኛ ግንኙነቶች ወይም ማይክሮ ኮኔክሽንስ ከሚሏቸው ጀምሮ የማሳደግ ነገሮች ሊመጡ ይችላሉ። መሀል ላይ በአንደኛው በኩል የመከላከል ዲፌንሲቭነስ ሊኖሩ ይችላሉ። ነገር ግን ቢሰራባቸው ሊሻሻል እንደሚችል እና ከአቅም በላይ ከሆነ ደግሞ በባለሙያዎች በተለይ ደግሞ በትዳርና ከቤተሰብ ጋር የሚሰሩ ባለሙያዎች ጋር ቢያደርጉ ጥረት ያለው ትዳር እንዲኖራቸው ማገዝ ይቻላል ማለት ነው።
0: ትዳር ልክ እንዳትክልት ነው። ውሃና እንክብካቤ ካጣ በአካል ቢቆምም በመንፈስ ይደርቃል። በአንድ ጣሪያ ስር ያሉ ባዳ ከመሆን ለመዳን እነዚህን መንገዶች መከተል ይገባል የሚሉት ባለሙያው ትዳርን በአካል ብቻ ሳይሆን በመንፈስም ጭምር ሕያው አድርጎ ለማቆየት ቀጠሮ ሳይሰጡ ዛሬውኑ የመጀመሪያውን እርምጃ መውሰድ አስፈላጊነቱ የጎላ እንደሆነም አሳስበዋል። ምክንያቱም ትልቁ ብቸኝነት ከሰዎች መራቅ ሳይሆን አብረውት ካሉት ሰው ጋር መራራቅ ነውና።

0: የክረምት ጭጋግ አልፎ በብርሃን ፍንጣቂ ተስፋ ሲለመልም በልምላሜ ውበት ውስጥ የሚጎላ የምስጋና ብስራት ከሩቅ የሚያጠራራ የወንድማማችነት መሰረት በገዳ ስርዓትና ወግ ወደ መልካ ወርደን ሁላችንም በአንድነት ፈጣሪያችንን የምናመሰግንበት ኢሬቻ ነው የአንድነታችን ምልክት።
1: እንኳን ለኢሬቻ በዓል በሰላም አደረሳችሁ አደረሰን።
0: ሲንቄ ባንክ በአንድነት ወደ ስኬት።
2: ቤላ ቤላ ቤላ ስፖርትስ የእንግሊዝ ፕሪሚየር ሊግ፣ የስፔን ላሊጋ፣ የአውሮፓ ቻምፒየንስ ሊግ በሜዳና ከሜዳ ውጭ የሚለበሱ ምርጥ ምርጥ ኦሪጂናል ማሊያዎች ከቤላ ስፖርት።
3: ዋው! ምን አይነት ማሊያዎች ናቸው! የዘንድሮቹ ደግሞ ይለያሉ። ስቶሮቹን ገብኝቻቸዋለሁ። በጣም ነው የሚገርሙት። የሁሉም ማሊያዎች አስደማሚ ናቸው። ማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑል፣ ሲቲ፣ ቼልሲ፣ ሪያል ማድሪድ፣ ባርሴሎና፣ ባየር ሙኒክ፣ ቱታዎቹ ለአልባሳቶቹ ይደንቃሉ። ኦሪጂናልነታቸው እጅግ ድንቅ ናቸው።
4: ያምራል ያምራል እንደዙፉ የቤላ ደጃፍ ቤላ ቤላ
3: ይደንቃል።
2: ይምጦ ቁጥር አንድ ከአውሎት ጤና ጣቢያ ወደ ኮኮሎ በሚወስደው መንገድ 100 ሜትር ላይ ቁጥር ሁለት ከቦሌ ትምህርት ቤት ፊት ለፊት ሽልም ታወር ፍርስት ፍሎር
5: ቁጥር ሶስት ጋዜቦ ከሰናአ ሬስቶራንት ፊት ለፊት
2: በ0942216474 ሃሎ ይበሉ። ላ ምርጥ የስፖርት አልባሳት መገኛ።
6: የምስራች! የኢትዮጵያ ፖስታ መልእክቱን በስልኮ ጉዳዩን በቤቶ መከወን የሚያስችለውን ቨርቹዋል ፖስታ ሳጥን ይዞልን መጣ። ይህ አዲሱ ዲጂታል የመልእክት አገልግሎት የትም መሄድ ሳይጠበቅብዎት በቴክኖሎጂ የታገዘ አድራሻ እንዲኖርዎት ያደርጋል። መኖሪያውን ቢቀይሩ እንኳን ባሉበት ሆነው አድራሻውን መቀየር ይችላሉ። እንዲያውም መልእክቱን ያለምንም ተጨማሪ ክፍያ እቤቶ ድረስ ይመጣል። ከየትኛውም የዓለም ክፍል የሚላኩ ጥቅል እቃዎችንና ዶክመንቶችን በቨርቹዋል ሳጥን ይቀበሉ። ሂደቱንም በስልኮ ይከታተሉ። ለግለሰቦችም ሆነ ለተቋማት የሚሆን በተጨማሪም የብሔራዊ መታወቂያ ካርድ ህትመትን ጨምሮ ሌሎች አገልግሎቶችንም በነፃ የሚያንበሸብሽ ልዩ ስጦታ ነው። አሁኑ ነው ቨርቹዋል ፖስት መተግበሪያን ያወርዱ ወይንም app.ethio.post ላይ በመግባት ይመዝገቡ። ለበለጠ መረጃ 8536 በነፃ ይደውሉልን። የኢትዮጵያ ፖስታ፣ ፖስታ ለሁሉም።
7: መግዛት መሸጥና ማከራየት እንዲቀሏል እንዴ?
8: አዎ፣ ሁሉንም በእጆ ስልክ ላይ ይገኛል። ቤት፣ መኪና፣ ማሽን ለመሸጥና ለመግዛት ወይም ለመከራየትና ለማከራየት እየፈለጉ ነው? የፋብሪካ ምርትና አገልግሎቶች፣ መለዋወጫዎች፣ ኤሌክትሮኒክሶች ወይም ሌሎች ማናቸውም አይነት ንብረቶች መግዛትና መሸጥ ይፈልጋሉ? እንግዲያውስ ዲጂታል ገበያው ኢማርት ገላግሎታል። አልተስ ቴክኖሎጂ ያበለጸገው ኢማርት ሻጭና ገዥን፣ አከራይና ተከራይን በቀላሉ የሚያገናኝ ሁሉን አቀፍ የዲጂታል ገበያ መድረክ በነፃ አገልግሎት ላይ ውሏል። አስመጪዎች፣ የሪል ስቴት አልሚዎች፣ ሻጮች፣ አምራቾች፣ የኮሚሽን ሰራተኞች ወይም ደላሎች ከሆኑ ኢማርት ኤጀንትስን፣ ገዢዎች ወይም ተከራይ ከሆኑ ደግሞ ኢማርት ዩዘርስን ከፕሌይ ስቶር ወይም አፕ ስቶር አውርደው በነፃ ይጠቀሙ። እንዲሁም የኮምፒውተር ወይም የታብሌት ተጠቃሚ ከሆኑ www.altasethiopian.com ላይ በመግባት የተለያዩ ንብረቶችን በቀላሉ ይፈልጉ፣ ያስተዋውቁ፣ ይግዙ ወይም ይከራዩ። ለበለጠ መረጃ ስልክ ቁጥር 0994111111 ላይ ይደውሉ።
9: የምትወዱት ሰው ድምጽ ርቀትን ያጠባል፣ ናፍቆትን ያስረሳል፣ ደስታን ያካፍላል። እውነተኛ ግንኙነት መቼስ ቁጥር አይመርጥም፣ ድንበር አያውቅም፣ ኔትወርክም አይገድበው።
10: ሄሎ፣
11: እድግ በልልኝ የኔ ልጅ።
10: አንተ የት ጠፍተህ ነው ግን?
11: አሁን ገባሁ። በጣም ነው የናፈቅከኝ።
9: ኔትወርክ ሳይመርጡ ያለ ገደብ ከወዳጆቹ ጋር ሁሌም ቅርብ ይሁኑ። በሳፋሪኮም የቴሌ ጥቅል ወደ 07ም ሆነ ወደ 09 ያለ ምንም ገደብ ይደውሉ። ከወዳጆቹ ጋር በነፃነት ይገናኙ። ሳፋሪኮም
12: እንኳን ለ2019 ዓመተ ምህረት የዘመን መለወጫ በዓል በሰላም አደረሳችሁ። በሀገራችን የህትመት ኢንዱስትሪ ፈርቀዳጅ ሆነው ብርሃንና ሰላም ማተሚያ ድርጅት በዘርፉ ያካበተው የበርካታ አመታት ልምድ ዘመኑ ካፈራቸው ማተሚያ ማሽኖችና ከቀልጣፋ የአሰራር ስርዓት ጋር አዋህዶ አዳዲስና የላቁ አገልግሎቶችን ይዞ ለርሶ ቀርቧል። በመደበኛ ህትመት መጻሕፍት፣ መጽሔቶች፣ ጋዜጦችና ሌሎች መደበኛ ህትመቶች፣ በሚስጥራዊ ህትመት ኪዋር ኮድ የተካተተባቸው ደረሰኞች፣ ቼኮች፣ ሎተሪዎች፣ የዩኒቨርሲቲ ዲግሪዎችና ሌሎች ሚስጥራዊ ዘት ያላቸው ሰነዶች። በሀገራችን እያደገ የመጣውን የህትመት ፍላጎት መሰረት በማድረግ የተጀመረ የሌብል ህትመት ኮሌጃችን በህትመት ቴክኖሎጂ፣ በግራፊክስ ዲዛይን፣ በቪዲዮ ኤዲቲንግና በህትመት ዋጋ ትመና በቀንና በማታ መርሃ ግብር እንዲሁም በአጫጭር ስልጠናዎች ተማሪዎችን በመቀበል ላይ ይገኛል። ለተማሪዎች የሚሆን አጋዥ መጽሐፍት፣ ልዩ ልዩ የጽህፈት መሳሪያዎችን በጥራትና በብዛት በድርጅቱ መሸጫ ሱቆች በጅምላና በችርቻሮ ያገኛሉ። አድራሻችን ዋና መስሪያ ቤት አዲስ አበባ 4 ኪሎ፣ ብርሃንና ሰላም ማተሚያ ድርጅት። ድራክሽን ሁዳ ከስታካ
13: ተማር ልጄ መልካም ዜና ጥራት ላለው ትምህርት ፈላጊዎች በሙሉ። ተቋማችን ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ከትምህርትና ስልጠና ባለስልጣን ፍቃድ ባገኘባቸው 5 የመጀመሪያ ዲግሪ የትምህርት ዘርፎች አካውንቲንግ ኤንድ ፋይናንስ፣ ማኔጅመንት፣ ማርኬቲንግ ማኔጅመንት፣ አርክቴክቸር፣ ኮምፒውተር ሳይንስ እና በሁለተኛ ዲግሪ በኤምቢኤ እንዲሁም ደግሞ በሬሜዲያል ፕሮግራም ሲሰጥ የነበረውን ጥራት ያለው የትምህርት አገልግሎቱን በ2019 ዓ ም የትምህርት ዘመንም በተጠናከረ ሁኔታ ለማስቀጠል ዝግጅቱን አጠናቆ ወደ ስራ ገብቷል። በተጨማሪም ከአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ለመጀመሪያ ጊዜ ፍቃድ ባገኘባቸው በደረጃ 4 የቴክኒክና ሙያ የስልጠና ፕሮግራሞች ማለትም አካውንቲንግ ኤንድ ፋይናንስ፣ ማርኬቲንግ ኤንድ ሴልስ ማኔጅመንት፣ ሃርድዌር ኤንድ ኔትወርክ ሰርቪስ፣ ዌብ ዴቨሎፕመንት ኤንድ ዳታቤዝ አድሚኒስትሬሽን የትምህርትና ስልጠና ለመስጠት በተደራጀ መልኩ ተሰናድቶ አመልካቾችን በመጠባበቅ ላይ ይገኛል። በመሆኑም ከላይ በተጠቀሱት ፕሮግራሞች ሁሉ ትምህርት ሚኒስቴር ያወጣውን የመቁረጫ ነጥብ የምታሟሉ አመልካቾች ተገቢውን ማስረጃችሁን ለተቋሙ የሬጂስትራር ቢሮ በማቅረብ እንድትመዘገቡና ጽዱና አረንጓዴ በሆነው ካምፓሳችን ጥራት ያለውን ትምህርት ማግኘት የምትችሉ መሆኑን በታላቅ ደስታ እናበስሮታለን። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ አድራሻችን ጀሞ 1 መድኃኒዓለም ቤተክርስቲያን ፊት ለፊት 100 ሜትር ገባ ብሎ ያገኙታል። ለተጨማሪ መረጃ በስልክ ቁጥራችን 0974176600 እንዲሁም ደግሞ 0974176666 ላይ ይደውሉ። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ተማር ልጄ።
14: በዕለት ተዕለት ውጣ ውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977-6060 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ አይ
15: አዎ፣ የበዓሉ ድምቀትና ፍካት እንኳንስ የኛኑ ዝርያዎች አፍሪካውያንን ዳር ቆሞ ሊታዘበን ያሰበ ቱሪስት ቢኖር እንኳን ወደ መሃል ስቦ ያስገባል። በንብተራስም አሜን ብያለሁ። ለመላው የክርስትና እምነት ተከታዮች ነብ ኢንተርናሽናል ባንክ ብሔራዊ ከሚገኘው ዋና መስሪያ ቤቱ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ይላል። ለበዓሉ ከውጭ አገር የሚላክልዎትንም ገንዘብ በቅልጥፍናና በትህትና ለማድረስ ሁሉን አቀፍ ዲጂታል ባንክ አገልግሎታችንን በንብ ተራ ይዘን እንጠብቆታለን። በዚህ አጋጣሚ የፋይዳ መታወቂያውን ብቻ በመጠቀም ባሉበት ቦታ ሆነው አካውንት መክፈትና ማንቀሳቀስ እንደሚችሉ የምናስታውሰው ከኛ ከንብ ባንክ ጋር የሚኖሩትን ጉዞ ዝምን አድርገን ኑሮውን ጥፍጥ ለማድረግ በማሰብ ነው። መልካም በዓል። ንብ ኢንተርናሽናል ባንክ።

0: ተመልሰን መተናል። የኢትዮጵያ ኤሌክትሪክ አገልግሎት ንብረት የሆነን የኤሌክትሪክ ሽቦ የሰረቁ ወንድማማቾች በእስራት ተቀጥቷል። በአዳማ ከተማ አስተዳደር ልጉ ክፍለ ከተማ ድሬነጋ ወረዳ ጉራራ ከተባለ ስፍራ የኢትዮጵያ ኤሌክትሪክ አገልግሎት ንብረት የሆነ 200 ሜትር የኤሌክትሪክ ሽቦን ሰርቀው ለመሰወር የሞከሩ ወንድማማቾች የፍርድ ውሳኔ ማግኘታቸውን ፖሊስ ገልጿል። የአዳማ ከተማ አስተዳደር ፖሊስ መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ ምክትል ኮማንደር ታምራት ጌታውን ለብስራት ራዲዮ እንደገለጹት አንደኛ ተከሳሽ ቃሜ ሹሜ፣ ሁለተኛ ተከሳሽ ሮባ ሹሜ የተባሉ ወንድማማቾች ድርጊቱን ፈጽመዋል። የሰሌዳ ቁጥር ኮድ 149772 ኦሮ በሆነ በባለ 3 እግር ተሽከርካሪ ግምቱ 36277 ብር የሆነ ኤሌክትሪክ ሽቦ ከቦኩ ክፍለ ከተማ አሮሪቴ ወረዳ በመስረቅ በድሬነጋ ወረዳ ለመደበቅ ሲሞክሩ በቁጥጥር ስር ውሏል። በፖሊስ የምርመራ መዝገባቸው በበቂ ማስረጃ ሲጣራ ቆይቶ ለአቃቤ ሕግ የተላለፈ መሆኑን ተናግሯል። አቃቤ ሕግም በመሰረተ ልማት ላይ የሚፈጸም ወንጀል በመጥቀስ ክስ የመሰረተ ሲሆን ክሱን የተመለከተው የአዳማ ከተማ ከፍተኛ ፍርድ ቤት መስከረም 14 2019 ዓ.ም በዋለው ችሎት ሁለቱ ወንድማማቾች በ3 ዓመት ከ7 ወር እስራት እንዲቀጡ የተወሰነባቸው መሆኑን ምክትል ኮማንደር ታምራት ጌታሁን ጨምረው ገልጸዋል። በቄለም ወለጋ ዞን ወንድምና እህት በደራሽ ውሃ ተወስደዋል። በቄለም ወለጋ ዞን ባሎጊ ወለል ወረዳ ወንድሟን በደራሽ ውሃ ሲወሰድ ለማዳን ስትል ራሷን በደራሹ በመወሰዷን የቄለም ወለጋ ዞን ፖሊስ ዋና መምሪያ አስታውቋል። በቄለም ወለጋ ዞን ባሎጊ ወለል ወረዳ ኩሳይ አካባቢ መስከረም 16 ቀን 2019 ዓ.ም የደመራ ዕለት የልብስ ማጠቢያ ቦታ ሄደው የአቶ ቀጠሌ በርኬሳ ከነበሩት 4 ልጆች መካከል ሁለቱ በደራሽ ውሃ መወሰዳቸው ተገልጿል። የቄለም ወለጋ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ክፍል ኃላፊ ምክትል ኢንስፔክተር በንቲ ነጋሳ ለብስራት ራዲዮ እንደገለጹት 17 ዓመቷ ሲፎ ቀጠሌና የ12 ዓመቱ ወንድሟ አባያ ቀጠሌ ለመስቀል በዓል የሚሆናቸውን ልብስ ለማጠብ ወደ ኩይሳ ኩሳዬ ወንዝ ይወርዳሉ። ልብስ አጥበው ሲጨርሱ በጣለው ኃይለኛ ዝናብ ምክንያትም በወንዙ ላይ በተሰራ ድልድይ ስር ተጠልለው እንደነበረም ተነግሯል። ከባድ ዝናብ ዘንቦ ወንዙ ላይ ደራሽ ውሃ በድንገት ይመጣና ወንድሟን አባያን አጣድፎ ሲወስደው እህቱ ሲፎ ወንድሟን ለማዳን ባደረገችው ርብርብ እሷም አብራ በደራሽ ውሃ ተወስዳለች። የአካባቢው ነዋሪዎችም የማዳን ርብርብ ቢያደርጉም በጎርፍ ከፍተኛ ጉልበት የተነሳ ሁለቱን ልጆች ማዳን አልተቻለም። መስከረም 17 ቀን 2019 ዓ.ም በመስቀል በዓል ዕለት የታላቅ እህት ሲፎ ቀጠሌ አስክሬን ተገኝቶ የተቀበረ ሲሆን የታናሽ ወንድሟ የአባያ ቀጠሌ አስክሬን መረጃው እስከተጠናከረበት ጊዜ ድረስ ያልተገኘ ሲሆን ፍለጋው መቀጠሉን ምክትል ኢንስፔክተር ባንቲ ነጋሳ ጨምረው አስታውቋል። ክብራትና ክብራን ወደ ስለ ዘገባችን በዚሁ የምናልፍን የሚሆነው ባልደረባችን ሰላማዊ ነጋሴ የስለ ዘገባውን አዘጋጅቷል። የሚጋብዘን ደግሞ የማለዳው አጋራችን ሲንቄ ባንካችን ነው።
1: ይግቡ። ወደ አዲስ ምዕራፍ፣ ልዩ ወደ ሆነው ዓለም ከጊዜው ጋር ተራምደን ወሰን የለሽ አማራጮችን በመናገኝበት ወር በአንድነት እንግባ።

0: ከጊዜ ጊዜ እየጨመረ የመጣው የዝርፊያና የወንብድና ወንጀል ሰዎችን ለከፍተኛ የደህንነት ስጋት ዳርጓቸዋል። በተለይም ምሽትን ተገን አድርገው መንገድ ላይ ግለሰቦችን በማስቆምና አካላዊ ጥቃትን በማድረስ ይህን አስነዋሪ ወንጀል እንደሚፈጸም የወንጀል መረጃዎች ያስረዳሉ። ከቅርብ ዓመታት ወዲህ በተለይም በቡድን ተደራጅተው በግለሰቦች ላይ አካላዊ ጥቃትን በመፈጸም ኪስ አውልቀው ገንዘብም ሆነ የእጅ ስልክ ቀምተው ይሸሻሉ። ሰርተው ህይወታቸውን ከመቀየር ይልቅ የሰው ሀቅን በመዝረፍ በአቋራጭ ለመክበርና ለመበልጸግ የተለያዩ የጦር መሳሪያ ብሎም የስለት መሳሪያን ይዘው ይህን መሰል የውንብድና ተግባራቸው በመፈጸም የህብረተሰቡን ሰላም ሲያወኩት ይስተዋላል። የወንጀል ህግ ዋና ዓላማው የዜጎችን ደህንነትና ሰላም መጠበቅ፣ በሀገር ውስጥ ዋስትና ያለው ዲሞክራሲንና ሰላምን ማስፈን ነው። የአቃቤ ህግ የክስ መዝገብ እንደሚያስረዳው ማን ያዘዋል አወቀ የተባለው ተከሳሽ ለጊዜው ካልተያዙ ግብረ አበሮቹ ጋር በመሆን ፊታቸውን ጭንብል በመሸፈን ስለታም መሳሪያ በመያዝ ከቀኑ በግምት 11 ሰዓት በሚሆንበት ጊዜ በአርባ ምንጭ ከተማ ምንጮችን ለመጎብኘት በስፍራው የነበሩ በቁጥር 5 የሆኑ የግል ተበዳዮችን ተከሳሾቹ በያዙት ቆንጠራና ስለታም መሳሪያ በማስፈራራት መሬት ላይ እንዲንበረከኩ ካደረጉ በኋላ በወቅቱ የግል ተበዳዮች የያዟቸውን ስልኮችና ታብሌቶች እንዲሰጧቸው ያስገድዷል ቸዋል። ነገር ግን የማይሰጡ ከሆነ በያዙት ስለት እንደሚገሏቸው በመዛት የግል ተበዳዮችን በወቅቱ የያዟቸውን ስልኮችና ታብሌቶች በመቀበል ከአካባቢው ይሸሻሉ። ነገር ግን ተበዳዮች የወንጀሉን መፈጸምና አፈጻጸሙን ለአርባ ምንጭ ዙሪያ ወረዳ ፖሊስ ሪፖርት በማድረጋቸው የወንጀል ሪፖርት የደረሰው የአርባ ምንጭ ዙሪያ ወረዳ ፖሊስ ከአርባ ምንጭ ከተማ ፖሊስ ጋር ባደረገው ክትትል ተከሳሽ ማን ያዘዋል አወቀ በቁጥጥር ስር ሊውል ችሏል።
1: በአሁኑ ሰዓት ላይ በጣም እየተስፋፋ ነው። ስርቆት፣ የሰው መግደል በጣም እየተበራከተ ነው እና በተለይ የህግ አካላቶች እዚህ ላይ ትልቅ ኃላፊነት ህግን የማስከበር ሰው 24 ሰዓት ያለ ፍራቻ ያለ ስጋት ነው ኢትዮጵያ ውስጥ መንቀሳቀስ የሚገባው። ይህ ነገር 24 hours ሀገራችን ከወንጀል ከተለያዩ ነገሮች የጸዳች መሆን አለበት።
2: የስራ አጥ ቁጥር ከመብዛቱ የተነሳ ወጣቱ ትውልድ ወደ ሱስና ስርቆት እየገባ ይገኛል። በተለይም ወጣቱ ባገኘው አጋጣሚ በአቋራጭ ለመበልጸቅ ሲባል የስርቆት ድርጊት ይፈጽማሉ።
0: ሆኖም አቃቤ ህግ ተከሳሽ የወንጀል ህግ አንቀጽ 67ን በመተላለፍ የውንብድና ወንጀል ፈጽሟል በማለት ክስ መስርቶበታል።
3: ኃይሌ መንግስቴ ነኝ፣ በማናቸውም የፌዴራል ፍርድ ቤቶች ጠበቃና የህግ አማካሪ።
4: የውንብድና ወንጀልን በተመለከተ የወንጀል ህጉ አንቀጽ 670 ላይ የተቀመጠ ሲሆን ይህም ማንም ሰው ተገቢ ያልሆነ ብልጽግና ለራሱ ለማግኘት ወይም ለሌላ ሰው ለማስገኘት አስቦ የሌላ ሰው ንብረት የሆነን ተንቀሳቃሽ እቃ ለመውሰድ እንዲያመቸው ከመውሰዱ በፊት ማለት ነው፣ ወይም ደግሞ በሚወስድበት ጊዜ ወይም ደግሞ ከወሰደው በኋላ የገጠመውን ተቃውሞ ውጥ ለማስቀረት ሲል በሌላ ሰው ላይ የኃይል ድርጊት ወይም ከባድ የሆነ የማንገላታት ተግባር፣ ከባድ ዛቻ የፈጸመ እንደሆነ ወይም በማናቸውም ሌላ መንገድ ይህንን ሰው ለመከላከል እንዳይችል ያደረገው እንደሆነ በዚሁ በውንብድና ወንጀል ከ15 ዓመት በማይበልጽ ጽኑ እስራት ይቀጣል ማለት ነው። ነገር ግን ጥፋተኛው ወንጀሉን የፈጸመው ወንጀል ለመፈጸም ከተደራጀ ቡድን ጋር በመሆንና ይህም ደግሞ ውጤቱ ሞትን ያስከተለ ከሆነ ወንጀል ህጉ አንቀጽ 671 ንዑስ ቁጥር 2 ስር በዚሁ ድንጋጌ ስር ደግሞ ያስከተዋል ማለት ነው።
0: ተከሳሹ በውንብድና ወንጀል ከወሰዳቸው ንብረቶች ጋር በቁጥጥር ስር በመዋል የምርመራ መዝገብ ያደራጀ ሲሆን ፖሊስም መረጃዎችን በማሰባሰብ ለአቃቤ ህግ ይልካል። አቃቤ ህግም በፖሊስ የቀረቡለትን ማስረጃዎች በማሰባሰብ ለዞኑ ከፍተኛ ፍርድ ቤት ክስ ያቀርባል። ፍርድ ቤቱም በቀረቡ ማስረጃዎች ግራ ቀኙን ሲያከራክር ከቆየ በኋላ ተከሳሽ በአቃቤ ህግ በኩል የቀረበበትን ክስና ከክሱ ጋር የቀረበውን የሰው የሰነድና የኤግዚቢት ማስረጃ ማስተባበል ባለመቻሉ ፍርድ ቤቱ በሁሉም ክሶች ተከሳሽን ጥፋተኛ በማለት የ10 ዓመት ጽኑ እስራት ቅጣት ወስኖበታል።

0: የምስራች! የውጭ ሀገር ገንዘቦን በሲንቄ ባንክ ይቀበሉ፣ ይመንዝሩ፣ ተጨማሪ ጉርሻ ያግኙ። በየትኛውም የዓለም ክፍል ከሚገኙ ወዳጅ ዘመዶ በዌስተርን ዩኒየን፣ በዳብሽ፣ በሪሃ፣ በኢትዮ ዳሽ ወይም በሲንቄ ባንክ ስዊፍት አድራሻ ሲንቄ ታ የተላከሉትን የውጭ ሀገር ገንዘብ በሲንቄ ባንክ ሲቀበሉ ወይም በእጆ የሚገኘውን የውጭ ሀገር ገንዘብ ሲመነዝሩ በዕለቱ የምንዛሬ ተመን ላይ ተጨማሪ 10 ብር ጉርሻ ያገኛሉ። ታዲያ ምን ይጠብቃሉ? ዛሬውኑ በአቅራቢያው ወደሚገኘ ሲንቄ ባንክ ቅርንጫፍ በመሄድ ገንዘቦን ይቀበሉ፣ ይመንስሩ፣ ተጨማሪ 10 ብር ጉርሻውን ያግኙ። ሲንቄ ባንክ፣ በአንድነት ወደ ስኬት።
1: ውድ የባንካችን ደንበኞች አብራችሁን ስለምትሰሩ እጅግ እናመሰግናለን። የፋይናንስ አካታችነትና ተደራሽነትን ማረጋገጥ የዘወትር ተግባሩ ያደረገው ሲንቄ ባንክ ያለፈውን ዓመት በዘርፈ ብዙ ስኬት አጠናቆ አዲሱን ዓመት በአዲስ ጉልበትና ፈጣን ግስጋሴ ጀምሯል። ባንኩ ከ622 በላይ በሚሆኑ ዘመናዊ ቅርንጫፎች አማካኝነት ቀልጣፋ አገልግሎትን እየሰጠ የሚገኝ ሲሆን በሚሊዮኖች ለሚቆጠሩ ዜጎችም ከፍተኛ ብድር በማቅረብ የማህበረሰቡን የኑሮ ደረጃ በማሻሻል የኢኮኖሚ እንቅስቃሴን በማነቃቃትና የስራ እድልን በመፍጠር ረገድም ከፍተኛ ሚናውን እየተወጣ ይገኛል። አሁንም አገልግሎቶቻችንን የደንበኞቻችንን ፍላጎት ምቾትና እርካታ ማዕከል ያደረጉ እንዲሆኑ ይበልጥ እየተጋን መሆኑን እየገለጽን የባንካችን የደንበኞች ሳምንት ከመስከረም 15 እስከ 25 ቀን 2019 ዓ.ም በልዩ እንክብካቤ መስተንግዶ እናም በደማቅ ዝግጅት እያከበርን እንገኛለን። እርካታው ደስታችን ነው። ኑ ከባንካችን ጋር አብራችሁ ስሩ፣ አብራችሁን እደጉ የሚላችሁ ሲንቄ ባንክ ነው። ሲንቄ ባንክ በአንድነት ለስኬት እያለ ሁለተኛው ክፍል ስፖርታዊ መረጃዎችን እንደሚከተለው ያስደምጠናል። አህመዲን በድጋሚ እንኳን ደህና መጣ።
2: እንኳን ደህና ቆይሽኝ። አመሰግናለሁ። የክፍል ሁለት ስፖርታዊ መረጃዎችን ለአድማጮቻችን እናደርሳለን። የኢትዮጵያ ፕሪሚየር ሊግ የተጫዋቾች ክረምት ዝውውር መስኮት በትላንትናው ዕለት ተዘግቷል። በርካታ ክለቦችም የመጨረሻ የዝውውር መስኮታቸውን እንዲሁ አድርገዋል ተጫዋቾችን በማዘዋወር። ሌላኛው መረጃችን በቢሾፍቱ ከተማ በታላቅ ድምቀት የሚካሄደው ሁለተኛው የኢሬቻ ታላቁ ሩጫ 10 ኪሎ ሜትር የጎዳና ላይ ውድድር ዛሬ የሚካሄድ ይሆናል። የኢትዮጵያ ሴቶች ብሔራዊ ቡድን በትላንትናው ዕለት ሲሼልስን 16-0 በሆነ ውጤት ማሸነፍም ችሏል። በአንጎል አስተናጋጅነት ለሚካሄደው የ2026 የአፍሪካ ወንዶች ክለቦች እጅ ኳስ ሻምፒዮና ሀገራችንን ወክለው መቻልና መቀለ 70 እንደርታ በዛሬው ዕለት ወደ አንጎላ የሚያቀኑ ነው የሚሆነው። ወደ ውጭ ስፖርታዊ መረጃዎቻችን ስናልፍ ቀደም እንዳነሳ ነው ክሪስቲያኖ ሮናልዶ ዶ ሳንቶስ አቬሮ በትላንትናው ዕለት የፖርቹጋል ብሔራዊ ቡድንን ለቆም ወደ ማድሪድ ማቅናቱን እንዲሁ ገልጸን ነበረ። ታዲያም አንደኛው ምክንያት ምንድን ነው የሚለውን ስናነሳ ነበረ። አሰልጣኝ ጄሱስም በተናገሩት መሰረት የኔን ሀሳብ ማንም ማስቀየር አይችልም፣ ሮናልዶም ሆነ ሌላም ተጫዋች ፕሬዚዳንቱንም ጨምሮ ቢሆን የሚል አስተያየትንም ሰጥተው ነበረ። ከሮናልዶ ጋር በተያያዘ ምንም የተፈጠረ ነገር የለም የሚል አስተያየታቸውንም ሰጥተው ነበር። ሮናልዶም ለሁለት ተከታታይ ቀናትም ልምምድ ሳያደርግ እንዲሁ ቆይቷል። ይህንን በተመለከተ ታዲያ ተጫዋቹም ወደ እንዲሁ ማድሪድ ከተማ ማቅናቱም ሲገለጽም ነበረ። በስተመጨረሻ ግን ሮናልዶ ክለቡን ብሔራዊ ቡድን ሊለቅ ይችላል የሚሉ ጭምጭምታዎች ሲሰሙ ነበር። ማምሻውን ግን በይፋ ሮናልዶ የፖርቹጋል ብሔራዊ ቡድንን ለቆ እንዲሁ ወደ ማድሪድ አቅንቷል የሚሉ መረጃዎችም ወጥቷል። ሮናልዶም እንዲሁ ይህንን መረጃ ይፋ አድርጓል። ታዲያ በመግለጫውም እንዲሁ በተናገረው አስተያየት ከሆነ እኔ ታዲያ ብሔራዊ ቡድኑን ለመልቀቅ ወስኛለሁ፣ አሁን ላይ ወደ ማድሪድ አቀናለሁ የሚል አስተያየትንም ሰጥቷል። ብሔራዊ ቡድኑን ለመልቀቅ ምን እንዳስወሰነኝ ጊዜው ሲደርስ ለፖርቱጋል ሕዝብ አሳውቀዋለሁ። ለብሔራዊ ቡድኑና ለቡድን አጋሮቼ መልካሙን ሁሉ እመኛለሁ የሚልንም አስተያየትንም ሰጥቷል። ይህንን ተከትሎ የፖርቱጋል እግር ኳስ ፌዴሬሽንም እንዲሁ የኢንስታግራም ገጽም ሮናልዶ ይህንን መረጃ ይፋ ማድረጉን ተከትሎ ከ300,000 እስከ 400,000 የሚጠጉ ተከታዮችም እንዲሁ ይህንን ሰብስክራይብ ያደርጉ እንዲሁ ቤተሰቦችም ይህን ለቀዋል የሚሉ መረጃዎችንም እንዲሁ ተሰምቷል ማለት ነው። ከዛ ጋር በተያያዘም ሮናልዶ ለምን ይህንን ውሳኔ ወሰነ የሚለው ደግሞ ሀሳብ ሲነሳ እሳቸው ይቅርታ ጠይቃለሁ ብለው ነበረ። ነገር ግን ፕሬስ ኮንፈረንሱ ላይ ይህንን ሳያደርጉ ቀርቷል። ሮናልዶም ክደት ተፈጽሞብኛል፣ አልተከበርኩም የሚል ስሜት ስለተሰማው ይህንን ውሳኔ ወስኗል የሚሉ ሀሳቦችንም ተሰምቷል። ባላንዶር ይፋ አድርጓል። ታዲያ በዚህኛው የውድድር ዓመት 4 ተጫዋቾች በአንድ እንዲሁ የሽልማት ውድድር ላይ 2 እንዲሁ ሽልማቶችን ሊያገኙ ይችላሉ ብሏል። ከነዚህ መካከል ላሚን ያማል ባላንዶር እና የወጣቱ የአመቱ ተጫዋች ሽልማትን ሊያገኝ ይችላል። ፓው ኩባርሲም እንዲሁ የባላንዶር ሽልማትና የወጣቱ ምርጥ ተጫዋች የሚልም ሽልማት ሊያገኙ ከሚችሉ ተጫዋቾች አንዱ ነው ብሏል። ካታ ኮሊ የስፔን ብሔራዊ ቡድን የስፔን ሴቶች ብሔራዊ ቡድን ግብ ጠባቂ ናት። እሷም ይህንን ምርጥ ግብ ጠባቂና የባላንዶር ሽልማትን በሴቶች ልታገኝ ትችላለች ብሏል። ሎሬና የብራዚል ብሔራዊ ቡድን የሴቶች ብሔራዊ ቡድን ማለትም እንዲሁ ተጫዋች ልትሆን ትችላለች ባላንዶሩንም ልታሸንፍ ትችላለች ብሏል። በስተመጨረሻ አንድ መረጃ እናንሳም። የሰሜን ለንደኑ ክለብ አርሰናል የመስከረም ወር ምርጡን ተጫዋች እንዲሁ ይፋ አድርጓል። ቡርኖ ጉማሬሽ፣ ዴቪድ ራያ፣ አዝሪ ኮንሳና ማርቲን ኦዴጋርድ በእጩነት ተመርጠዋል ማለት ነው። ዛሬ ምሽት የጨዋታዎች ይደረጋሉ። እነዚህ ጨዋታዎች ታዲያ በርከት ያሉ ጨዋታዎች አሉ። በዋናነት ግን በአውሮፓ ኔሽንስ ሊግ የሶስተኛ ዙር ጨዋታዎች ይደረጋሉ። በዋናነት ከሶስት ሰዓት ጀምሮ በተወዳጁ ብስራት ኤፍኤም 101.1 ዴንማርክ ከፖርቹጋል የሚያደርጉትን ጨዋታ ፉትቦል ባንዶች እኔና ባልደረቦቼ ወደ እናንተ የምናደርስ ይሆናል። ካለን ሰዓት አንጻር ለክፍለት ያስኳቸውን ስፖርታዊ መረጃ በዚህ ላጠናቅ። አድማጮችንም አንችንም ከልብ አመሰግናለሁ።
1: አህመድ ለክፍል አንድም ለክፍለትም ስፖርታዊ መረጃዎች እጅግ አድርጌ አመሰግናለሁኝ። ክብራትና ክብራን 12 ሰዓት የጀመረው የዕለተ ሐሙስ የብስራት ማለዳ ፕሮግራማችን ያዳመጣችሁትን ይመስል ነበረ። ፕሮግራሙን እየመራሁኝ ቤዛቤት አራጊ በቀጥታ ስርጭት ከስቱዲዮ አብሬያችሁ ነበርኩኝ። በቴክኒኩ በኩል ከአብርሃም ሰብስቤ ጋር አብረናችሁ ቆይታ አድርገን ነበረ። ማለዳችን ይህን ይመስል ነበር። ከኛ በኋላ የቢዝነስ መረጃዎቻችን የሚቀጥሉ ይሆናሉ። ማለዳችን አለቀ። በሰላም ዋሉ።
3: ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አድራችኋል? በተወዳጁ ጣቢያ ብስራት ኤፍኤም 101.1 ወደ እናንተ የሚደርሰው የዕለቱ የቢዝነስ መረጃዎቻችን እነሆ ተጀምረዋል። መረጃዎቹን ወደ እናንተ እያደረስኩኝ ሳምራይ ስዩም አብሬያችሁ ቆይታ የማደርግ ይሆናል። ቅዳሜ የምናደርገው የውጭ ምንዛሬ ተመን ነው። አንድ የአሜሪካ ዶላር በ160 ብር ከ82 ሳንቲም እየተገዛ በ164 ብር ከ03 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ በ212 ብር ከ84 ሳንቲም እየተገዛ በ217 ብር ከ10 ሳንቲም እየተሸጠ ይገኛል። ዩናይትድ አረብ ኤምሬት በ46 ብር ከ19 ሳንቲም እየተገዛ በ47 ብር ከ11 ሳንቲም እየተሸጠ ይገኛል። ዩሮ በ187 ብር ከ20 ሳንቲም እየተገዛ በ190 ብር ከ94 ሳንቲም እየተሸጠ ይገኛል። አድማጮቻችን፣ በዚሁ ቅድስት ደጀኔ ወዳዘጋጀችው የቢዝነስ ጥንቅር ነው የምናልፈው። መረጃዎቹን ስሙልኝ ያላችሁ ደግሞ ሁልጊዜ አንድ እርምጃ ቀዳሚ ሆነው ዳሽን ባንክ ነው። በአዲሱ ዓመት ዳሽን ባንክ እስከዛሬ ተሰምቶ የማይታወቅ አዲስ ዜና ይዞላችሁ መጥቷል። ከዚህ በኋላ ገንዘብ ለማስተላለፍ ቢፈልጉ በቀን የገንዘብ ማስተላለፍ መጠን ገደብ አያሳስቦትም። እርስዎ ዳሽን ባንክ ምርጫው ካደረጉ በስልኩ በዳሽን ሱፐር አፕ እና በቀን እስከ 5 ሚሊዮን ብር በአንድ ጊዜ ደግሞ እስከ 1 ሚሊዮን ብር ድረስ ያለ ገደብ ማስተላለፍ ይችላሉ። ዳሽን ሱፐር አፕን ይጠቀሙ። ህይወቶን ቀላልና ዘመናዊ ያድርጉ። በተጨማሪም ከወዳጅ ዘመዶ ከባንካችን ጋር ከሚሰሩ የሐዋላ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ ሲቀበሉ ከተወዳዳሪ የውጭ ምንዛሬ ተመን በተጨማሪ የ10% ጉርሻ ያበረክትሎታል። ዳሽን ባንክ ሁልጊዜ አንድ እርምጃ ቀዳሚ።
4: ስልክ ቁጥሮ አካውንቶም እንደሆነ ብናበስሮትስ?
5: ሄሎ፣
6: ምን ነው ወንድም ጥላ ዘጋኝ እኮ ብሩ እንደምፈልገው ነግሬ
5: እንዴ? አካውንትሽ ጠፍቶብኝ ቴክስት ብፈልግ ኖትቡክ ባገላበት።
6: ታዲያ በስልክ ቁጥሩ ይላክልኛ።
5: ዳሽን ላይ አይደል እንዴ ያልሽ?
6: እኮ ዳሽን ላይ፣ በዳሽን ሱፐር አፕ።
4: አዎ፣ በዳሽን ሱፐር አፕ ተችሏል። 13 ዲጂት መጻፍ መዘርዘር ታሪክ ሆኗል። በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅ ጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል።
7: ለምሳ 5500 ደርሶባችኋል። ላክላክ አርጓ።
6: አካውንትን ስጠኝ።
7: ስልኬን ተጠቀሙ።
5: አረ እንዴት?
7: በዳሽን ሱፐር አፕ ይኸው የፈጠነ ገብቷል።
4: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል። ደሞ ሌላ ዳሽን ሱፐር አፕን አፕዴት ያድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ። አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ። ዳሽን ሱፐር አፕ፣ ዳሽን ባንክ፣ ሁልጊዜም አንድ እርምጃ ቀዳሚ።
8: በዓለማችን ላይ ካሉ ግዙፍና ተጽዕኖ ፈጣሪ የአሜሪካ የቴክኖሎጂ ኩባንያዎች መካከል ግንባር ቀደም የሆነው አፕል በምህንድስና የሚመራ አጠቃላይ የማሻሻያ ስራ ለማከናወን ማቀዱን አስታውቋል። የአይፎን አምራቹ አፕል አዲሱ ዋና ስራ አስፈጻሚ ጆን ተርነስ የኩባንያውን የምህንድስና ትኩረት ለማሳደግ፣ ምርቶችንም በተደጋጋሚ ለማስተዋወቅና ቀልጣፋ የአሰራር መዋቅር ለመፍጠር ያለመ ሰፊ የአደረጃጀት ለውጥ ለማድረግ እያሰቡ መሆናቸውን ብሉምበርግ ኒውስ ዘግቧል። ጆን ተርነስ በኃላፊነቱ ላይ ከቆዩ ከጥቂት ሳምንታት በኋላ የምርት እድገትን ለማፋጠን ኩባንያውን በአዲስ መልክ ለማደራጀትም እየተንቀሳቀሱ ነው። ተርነስ ከስራ ባልደረቦቻቸው ጋር በውስጥ ደረጃ የተወያዩባቸው እነዚህ እቅዶች ቲም ኩክ ለ15 ዓመታት ዋና ስራ አስፈጻሚ ሆነው ካገለገሉ በኋላ የቀድሞ የአፕል የሃርድዌር ምህንድስና ኃላፊ ኩባንያውን እንዴት ለመለወጥ እንዳሰቡ የሚያሳዩ የመጀመሪያዎቹ ምልክቶች ናቸው። ጉዳዩን በቅርበት ከሚያውቁ ምንጮች የተገኘው መረጃ ጠቅሶ ዘገባው እንደገለጸው እየታዩ ካሉት የመጀመሪያ ሀሳቦች መካከል አፕል ባህላዊ በሆነ መልኩ ምርቶችን የማ የማስተዋወቅ ልማዱን መቀየር እንዲሁም በመህንድስና ባለሙያዎችና በከፍተኛ አመራሮች መካከልም ያለውን ክፍተት ለማጥበብ ሲባል አንዳንድ የመካከለኛ ደረጃ የአመራር ቦታዎችን ማስወገድ ይገኙበታል። ለ25 ዓመታት በአፕል የሰሩትና ለረጅም ጊዜ የሃርድዌር ክፍል ኃላፊ በመሆን በርካታ የአይፎን ትውልዶችን የመሩት ስራ አስፈጻሚው በዚህ የመከር ወቅት የቲም ኩክን ቦታ ተረክበዋል። ተንታኞች እንደገለጹት ይህ የአመራር ለውጥ የአፕል የሃርድዌር ስነ ምህዳር በኩባንያው እድገት ውስጥ ያለውን ወሳኝ ሚና አጉልቶም አሳይቷል። ዘገባው ጨምሮ እንደሚያመለክተው ወጪን የመቀነስ ጥረቶች ቀድሞውኑ የተጀመሩ ሲሆን ተርነስም አዳዲስ የገቢ ምንጮችን እንዲሁም ከነባር ምርቶች የበለጠ ጥቅም ለማግኘት የሚያስችሉ መንገዶችን በመፈለግ ላይ ይገኛሉ። አፕል ከሮይተርስ ለቀረበለት አስተያየት የመስጠት ጥያቄም ወዲያውኑ ምላሽም አልሰጠም። በአርቲፊሻል ኢንተለጀንስ ወይንም በሰው ሰራሽ አስተውሎት ዘመን ተወዳዳሪ ሆኖ ለመቀጠል አፕል ምርቶችን በፍጥነት ማስተዋወቅና አዳዲስ ነገሮችን በመሞከር ረገድ የበለጠ ንቁ መሆን እንዳለበትም ተርነስ በውስጥ መድረክ መግለጻቸው ነው የተነገረው። አፕል በተለምዶ በመስከረምና በሰኔ ወራት ዋና ዋና አመታዊ ዝግጅቶችንም የሚያካሄድ ሲሆን በሰኔ ወር የሚደረገው የሶፍትዌር ባለሙያዎች ጉባኤም በሶፍትዌር ላይ የሚያተኩር ሲሆን በተቀሩት ወራት የሚካሄደው የምርት ማስጀመሪያ ዝግጅቶች ደግሞ በአዲሶቹ አይፎኖችና በሌሎች የሸማቾች ኤሌክትሮኒክስ መሳሪያዎች ላይ ያተኩራል። በዚህ ወር መጀመሪያ ላይ አፕል ዋጋው $1,999 የሆነውን አይፎን በማስተዋወቅ ወደ ታጣፊ ስማርት ስልኮች ገበያም ገብቷል። ተንታኞች እንደሚሉት አፕል በዚህ ዘርፍ መግባቱም ልክ በስማርት ወቅቶችና በገመድ አልባ የጆሮ ማዳመጫዎች ላይ እንዳደረገ ሁሉም ታጣፊ ስልኮች በስፋት ጥቅም ላይ እንዲውሉ ለማድረግም አስተዋጽኦም ሊያደርግ ይችላል። እንዲሁም የአፕል የሃርድዌር ምህንድስና ክፍል የምህንድስና ፕሮግራም አስተዳደር የስራ መደቦችን መቀነስ ስም ጀምሯል። ይህ ቅነሳም በርካታ የፕሮግራም አስተዳዳሪዎችንና ወደ 6 የሚጠጉ ዳይሬክተሮችንም ያካተተ ነው። ኩባንያው በሲሪ ዲጂታል ረዳት በቪዥን ፕሮ ሄድሴትና ከሰው ሰራሽ አስተውሎት AI ጋር በተያዘም የሶፍትዌር ምህንድስና ስራ ላይ በተሰማሩ ቡድኖች ውስጥም ከፍተኛ ቅነሳዎችንም አድርጓል። ከነዚህ ቅነሳዎች መካከል አንዳንዶቹ ከሰራተኞች የስራ አፈጻጸም ጋርም የተያዙ ነበሩ። ተርነስ ሰው ሰራሽ አስተውሎት የምርት ልማት ሂደትን እንዴት ማፋጠንና በአሁኑ ወቅት በሰራተኞች የሚከናወኑ ተግባራትንም በራስ እንዲሰሩ ማድረግ እንደሚችል የመረመረበት ሁኔታም አለ። የአፕል የቅርብ ጊዜው አይፎን 18 ፕሮ ስልኮች በዓለም ዙሪያ ከፍተኛ ፍላጎት እያገኙ ባለበት ወቅት አዲሱ የኩባንያው ስራ አስፈጻሚ ኩባንያውን ይበልጥ ቀልጣፋ ለማድረግም ዝግጅት ማድረጉ አፕል ምርቶችን የሚያዘጋጅበትና ለገበያ የሚያቀርብበትን መንገድም ፈጣን እንዲሆን ከማስቻሉም በላይ ገቢውን እንዲያሳድግም ይረዳዋልም ተብሏል። እንደ አውሮፓውያን አቆጣጠር እስከ ሰኔ 30 2026 ባሉት 12 ወራት ውስጥ የአፕል ገቢ 466.823 ቢሊዮን ዶላር ነበር። ይህም የ14.24% ጭማሪ አሳይቷል።
4: ስልክ ቁጥሮ አካውንቶም እንደሆነ ብናበስረውጥስ?
5: ሄሎ፣
6: ምን ነው ወንድም ጥላ ዘጋኝ እኮ ብሩ እንደምፈልገው ነገር
5: እንዴ? አካውንትሽ ጠፍቶብኝ ቴክስ ብፈልግ ኖትቡክ ባገላበት
6: ታዲያ በስልክ ቁጥሮ ይላክልኛ?
5: ዳሽን ላይ አይደል እንዴ ያልሽ?
6: እኮ ዳሽን ላይ፣ በዳሽን ሱፐር አፕ።
4: አዎ፣ በዳሽን ሱፐር አፕ ተችሏል። 13 ዲጂት መጻፍ መዘርዘር ታሪክ ሆኗል። በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅ ጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል።
9: ለምሳ 5500 ደርሶባችኋል። ላክላክ አርጓ
10: አካውንትን ስጠይ።
9: ስልኬን ተጠቀሙ።
5: አረ እንዴት
9: በዳሽን ሱፐር አፕ
4: ይኸው
9: የፈጠነ ገብቷል።
4: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል። ደሞ ሌላ ዳሽን ሱፐር አፕን አፕዴት ያድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ። አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ። ዳሽን ሱፐር አፕ ዳሽን ባንክ ሁልጊዜ አንድ እርምጃ ቀዳሚ።
3: በአዲሱ ዓመት ዳሽን ባንክ እስከዛሬ ተሰምቶ የማይታወቅ አዲስ ዜና ይዞላችሁ መጥቷል። ከዚህ በኋላ ገንዘብ ለማስተላለፍ ቢፈልጉ በቀን የገንዘብ ማስተላለፍ መጠን ገደብ አያሳስቦትም። እርስዎ ዳሽን ባንክ ምርጫው ካደረጉ በስልኮ በዳሽን ሱፐር አፕ እና በቀን እስከ 5 ሚሊዮን ብር በአንድ ጊዜ ደግሞ እስከ 1 ሚሊዮን ብር ድረስ ያለ ገደብ ማስተላለፍ ይችላሉ። ዳሽን ሱፐር አፕን ይጠቀሙ። ህይወቶን ቀላልና ዘመናዊ አድርጉ። በተጨማሪም ከወዳጅ ዘመዶ ከባንካችን ጋር ከሚሰሩ የሐዋላ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ ሲቀበሉ ከተወዳዳሪ የውጭ ምንዛሬ ተመን በተጨማሪ የ10% ጉርሻ ያበረክትሎታል። ዳሽን ባንክ ሁልጊዜ አንድ እርምጃ ቀዳሚ። የተከበራችሁ አድማጮቻችን የዕለቱ የቢዝነስ ጥንቅራችን ይህን ይመስል ነበረ። መረጃዎቹን ወደ እናንተ እያደረስኩኝ ሳምራይ ስዩም አብሬያችሁ የጋራ ቆይታ አደረግኩኝ። ከቀሪው የጣቢያ ፕሮግራሞች ጋር መልካም ጊዜ ይሆንላችሁ።

0: ስልክ ቁጥሮ አካውንቶም እንደሆነ ብናበስሮትስ?
1: ሄሎ
2: ምነው ወንድም ጥላ ዘጋኝ እኮ ብሩ እንደምፈልገው ነግሬ
1: እንዴ አካውንትሽ ጠፍቶብኝ ቴክስ ብፈልግ ኖትቡክ ባቀላበት
2: ታዲያ በስልክ ቁጥሮ ይላክልኛ
1: ዳሽን ላይ አይደል እንዴ ያልሽ
2: እኮ ዳሽን ላይ ዳሽን ሱፐር አፕ
0: አው በዳሽን ሱፐር አፕ ተችሏል 13 ዲጂት መጻፍ መዘርዘር ታሪክ ሆኗል በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል
3: ለምሳ 5500 ደርሶባችኋል ላክላክ አርጓ
2: አካውንትን ስጠይ
3: ስልኬን ተጠቀም
1: አረ እንዴት
3: በዳሽን ሱፐር አፕ ይኸው የፈጠነ ገብቷል
0: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል ደሞ ሌላ ዳሽን ሱፐር አፕን አፕዴት አድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ ዳሽን ሱፐር አፕ ዳሽን ባንክ ሁልጊዜ ማንደርምጃ ቀዳሚ
4: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

0: ስነኛ ፋሽንና ውበት በብስራት በፋሽን በውበት አጠባበቅ አመጋገብና ጤናማ አኗኗር መንገዶች ላይ ያተኩራል።
1: ፋሽንና ውበት በብስራት
0: ቀኑን አማረ እንዲሆን ለትክክለኛ ያለባበስ ምርጫው ለዘመናዊና ባህላዊ የውበት መጠበቂያ ፍላጎቶ ትክክለኛ ሰዓት
1: ስነኛ ፋሽንና ውበት በብስራት
0: ሰኞና ረቡ ከቀኑ 5 ሰዓት እስከ 6 ሰዓት ተኩል፣ ሐሙስ ጠዋት ከ2 ሰዓት እስከ 3 ሰዓት ተኩል፣ አርብ ከቀኑ 5 ሰዓት እስከ 6 ሰዓት ፋሽንና ውበት ላይ ባተኮሩ ለጤናማ አኗኗር ጠቃሚ በሆኑ ጉዳዮችና ለእናንተ ጥያቄዎችም ምላሾችን ይዘን አብረንን።
1: ኤልሳ ሰፋ ሚዲያና ኮሙኒኬሽን ወያያ መልቲሚዲያ ጋር በመተባበር
0: ስለኛ ፋሽንና ውበት በብስራት
2: ስልክ ቁጥሮ አካውንቶም እንደሆነ ብና በስሮትስ
3: ሄሎ
4: ምን ወንድም ጥሎ ዘጋኝ እኮ ብሩ እንደምፈልገው ነገርኝ
3: እንዴ አካውንትሽ ጠፍቶብኝ ቴክስት ብፈልግ ኖትቡክ ባቀላበት
4: ታዲያ በስልክ ቁጥሮ ይላክልኛ
3: ዳሽን ላይ አይደል እንዴ ያልሽ
4: እኮ ዳሽን ላይ በዳሽን ሱፐር አፕ
2: አው በዳሽን ሱፐር አፕ ተችሏል 13 ዲጂት መጻፍ መዘርዘር ታሪክ ሆኗል በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅ ጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል
5: ለምሳ 5500 ደርሶባችኋል ላክላክ አርጓ
6: አካውንትን ስጠይ
5: ስልኬን ተጠቀም
3: አረ እንዴት
5: በዳሽን ሱፐር አፕ ይኸው የፈጠነ ገብቷል
2: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል ደሞ ሌላ ዳሽን ሱፐር አፕን አፕዴት አድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ ዳሽን ሱፐር አፕ ዳሽን ባንክ ሁልጊዜ ማንደርምጃ ቀዳሚ
1: ስለኛ ፋሽን ነው በት በብስራት
0: እነስልን እንዴት አደረራችሁ ጣቢያው ተወዳጁ ብስራት ኤፍኤም 101.1 ፕሮግራሙ ስለኛ ነው እለቱ አሙስ ነው ጧት 2 ሰዓት ከ8 ደቂቃ አካባቢ ሆኗል ጀምረን እስከ 3 ሰዓት ተኩል ድረስ ከእናንተ ጋር ጧታችሁን አሳምረን አብረን እናረፍድበት በውሏችሁ ደግሞ በጭንቅላታችሁ የሚቀሩ ሐሳቦችን አንስተን አብረናችሁ ምንውልበት ፕሮግራም ነው መልካም ጊዜ እንዲሆንላችሁ ባክብሮት እንጋብዛለን ኤልሳ ሰፋ ኃይለ ጊዮርጊስ ወንድሙ ፕሮግራሙን ወደናንተ እናቀርባለን ቴክኒኩ ላይ አብርሃም አለ ደስሚል የለታሙስ ጊዜ እንዲሆን እንጋብዛችሁ ለመሆኑ እርሶ የጠፋቦትን ሰው ምን ያህል ጊዜ ተመላልሶ ይፈልጋሉ ሰዎች በተለያየ ምክንያት ይጠፋሉ
7: አዎ
0: ይደውሉልን የነበረ መተው ይጠይቁን የነበረ ወይ በሆነ ምክንያት መንገድ ላይ እንኳን ለምታገኛቸው ሰዎች እናጣቸዋለን የሆነ ጊዜ ላይ አረ ኤልሳ የት ሄደች አላየትም በዚህ ጋር መለስ ቀለስ ስትል እናያት ነበር ትደውል ነበር ትጠይቀን ነበር የት ሄደች ብሎ ያለበት ድረስ መተው የሚፈልግ ወዳጅ ካለ እድለኝነት ነው እንደዛ የሚያደርጉ ሰዎች ተመላልሰው የት ሄደች የት ገባች ብሎ የሚፈልጉ ሰዎች አሉ በተለይ ደግሞ በርካቶች የሞቱበት በርካቶች ህይወታቸውን ያጡበት የተፈጠረ አደጋ ሲኖር ተስፋ መቁረጥ አለ በቃ ህይወቱ አልፎ ነው ወይ ደግሞ በህይወት ባይኖር ነው እንጂ ይሄን ያህል ጊዜ እንዴት እሱን እጠብቃለሁ እሱን ፈልጋለሁ ብሎ ተስፋ መቁረጥም ይኖራል እናንተ የጠፋባችሁ ሰው ምን ያህል ጊዜ ተመላልሳችሁ ትፈልጋላችሁ እስቲ ሐሳብ ስጡበት አድማጮች አንድ ባል ግን ምን አደረገ መሰላችሁ በአደጋ ሚስቱን ያጣል ተስፋ አልቆረጠም በህይወቱ እንኳን ባላገኛት አስክሬኗን ላገኝ ፈልጋለሁ ብሎ ለ763ኛ ጊዜ ፍለጋ ሊያደርግ እየተዘጋጀ ነው ይሄ ፍቅር ምን አይነት ፍቅር ነው
7: በጣም የሚገርም ነው እንግዲህ በአደጋ ነው ያለፈችው
0: አዎ ዝርዝር መረጃውን እንሰጣለን ግን ደግሞ ህይወቷ አልፏል ብሎ ዝም ሊል ሊቀመጥ አልፈልገም አሁንም የትዳር አጋሪ ሚስቴ በጣም ሞዳ ታሪካቸው በራሱ በጣም ልብ የሚነካ ነው እሷን እየፈለገ ነው ያለውና እናንተ የጠፋባችሁን ሰው ምን ያህል ጊዜ ተመላልሳችሁ ትፈልጋላችሁ ወይንስ ተስፋ ትቆርጣላችሁ ሐሳብ ስጡበት 0929905656 ላይ አጭር የጽሑፍ መልእክት ከደቂቃዎች በኋላ የዩቲዩብ ስርጭት እንጀምራለን በቲክቶክ ደግሞ ቀጥታ ይህ ፕሮግራማችንን ያው ነገር ባይን ይገባል በሚለው እያያችሁ የሬዲዮ ፕሮግራማችንንም መስማት ትችላላችሁ ስለዚህ ሐሳቦችን ባሉት አማራጮች በሙሉ እንድታደርሱ ጋብዛችኋለሁ ለመሆኑ ዛሬ ምን ለብሳችኋል እናንተ ቢሮ ወይንም የምትሰሩበት ቦታ ዘናጩ ማን ነው በቃ ዝንጥ ብሎ የሚለብሰው ሁሉ የሚሳካለት ሰው ማን ነው
7: ሽቅርቅር
0: የሆነ ይሄ ሽቅርቅር ሲሆን ግን እንትን ነው
7: የእንትኑ ነው
0: የሆነ ጥንቅቅ ያለ

ብሎም ሙልጌታ አባተ ዕውቀቱን ሰጥቷል። ለሁለት አስርታት የኢትዮጵያ ሙዚቃ ሁለንተናይ ነበረው። ሕይወቱን በሙሉ ለሙዚቃ በመስጠት ሙዚቃን የናኘው ተወዳጁ ሙዚቀኛ ገጣሚና አቀናባሪ ኤልያስ መልካ በአዲስ አበባ ሰባተኛ እየተባለ በሚጠራው አካባቢ ከአባቱ ከአቶ መልካ ገረሱና ከእናቱ ከወይዘሮ አጸደ ፈለቀ በ1970 ዓ.ም ነበር የተወለደው። የሕይወት ጥሪው ሙዚቃ እንደሆነ የታወቀለት ገና በልጅነቱ ነበር። በልጅነት ጨዋታዎች ሁሉ ሙዚቃዊነታቸው ወደሚያደሉ ክንውኖች ያዘነብል እንደነበር ገጸ ታሪኩ ያስረዳል። የልጅነት የሙዚቃ ፍላጎቱና የሕይወት ጥሪው መስመር እንዲይዝ ወላጆቹ አባል የሆኑበት የገነት ቤተ ክርስቲያን የኅብረ ዝማሬ ቡድንና በቤታቸው ይደረግ የነበረው የጸሎት ፕሮግራም መሠረት ጥለውለታል። በገነት ቤተ ክርስቲያን ኅብረ ዝማሬ ቡድን ውስጥ ጊታሪስት የነበረውን ክፍሉ ወልዴን ከመድረኩ ስር ሆኖ በአትኩሮት መመልከት ኤልያስን በየዕለቱ የሚያስደስተው ተግባር እንደነበር ቤተሰቦቹ ያስታውሳሉ። በጸሎት ሥነ ሥርዓት ጊዜ ሁሉም ጸሎት ሲያደርስ ኤልያስም እኔም በጊታር አንተን እንዳመሰግን እርዳኝ በማለት ጣቶቹን ወደ ላይ ይዞ ይጸልይ እንደነበር በአንድ ወቅት በሰጠው ቃለ መጠይቅ ላይ ተናግሯል። ጊታሪስቱ አቶ ክፍሉ ወልዴም የኤልያስ ፍላጎት ምን እንደሆነ ስላወቀ ጊዜ ሰጥቶ የጊታር አጨዋወት አስተማረው። ኤልያስ ቀድሞውንም ለሙዚቃ የተፈጠረ ስለነበር ከመምህሩ ያገኛትን ዕውቀት ለመረዳትና ለመተግበር ጊዜ አልፈጀበትም። እንዲያውም በችሎታው እምነት ስላገኘ የገነት ቤተ ክርስቲያን መዘምራንን እንዲያጅብ ተደረገ። በቤተ ክርስቲያን መዝሙሮች ቅንብር ኤልያስ እጅግ አድርጎ ያደንቀው የነበረው ጌታ ያውቃል ግርማ ሀድጉ የሙዚቃ ትምህርት ቤት መክፈቱን ኤልያስ ይሰማል። ወደ ትምህርት ቤቱም ሄዶ በመመዝገብ የጊታር ትምህርት ይጀምራል። የኢያሱ ገነቴና የጌታ ያውቃል ግርማይ በዲሲፕሊን የታነጸ የትምህርት አሰጣጥ በሕይወቱ ሙሉ ሲመነዝረው እንደኖረም ይናገር ነበር። ከሙዚቃው ጎን ለጎን ሲከታተለው በነበረው መደበኛ ትምህርት 11ኛ ክፍል ላይ እንደደረሰ ያሬድ ሙዚቃ ትምህርት ቤት ተማሪዎችን ለመቀበል ስላወጣው ማስታወቂያ ይሰማል። ወደ ትምህርት ቤቱ በመሄድ የነበረውን የመግቢያ ፈተናዎች በጥሩ ውጤት አልፎ በቼሎ ሜጀርና በፒያኖ ማይነር ተማሪነት ተመድቦ የትምህርት ቤቱ መደበኛ ተማሪ ሆነ። በፍጹም ትጋት የሙዚቃ ትምህርቱን በመከታተል በትምህርት ቤቱ የሚታወስበትን የምስጉን ተማሪነት ስም ማትረፍ ችሏል። በዚሁ የትምህርት አጋጣሚ የተዋወቃቸው ዮሐንስ ጦና፣ ግሩም መዝሙር፣ ሰላም በድሩን የመሳሰሉ ባለተሰጦ የሙዚቃ ተማሪዎች የሙዚቃ እይታ አድማሱን እንዳሰፉለት ዘወትር ሳይዘነጋ ያስታውስ ነበር። በያሬድ ሙዚቃ ትምህርት ቤት የትምህርት ቆይታው ሌላም ዕድል አጋጥሞታል። ከቤተ ክርስቲያን የሙዚቃ ባንዶች ጋር ከነበረው ልምድ በተለየ ለመጀመሪያ ጊዜ በኮንኮርድ ክለብ የምሽት ሙዚቃ የጀመረበትና መዲና ባንድን መቀላቀል የቻለበት ጊዜ ነበር። ተሰጥኦውን የተረዱለት መምህሮቹ እዝራ አባተና አክሊሉ ዘውዴ በጊዜው ከፍተኛ ስምና ዝና ወደ ነበረው እነሱ ወደ አቋቋሙት መዲና ባንድ ውስጥ ጊታር እንዲጫወት የጋበዙበት አጋጣሚ ሌላው የጥበብ መንገዱን አንድ ደረጃ ከፍ ያደረገለትና ተሰጥኦን በይፋ ያሳየበት አጋጣሚ ነበር። ከዚህ በኋላ የታዩት የኤልያስ መልካ የሙዚቃ ሕይወት ጉዞዎች በስኬትና በሰው መውደድ የታጀሙ ነበሩ። መሐሙድ አህመድ አቋቋሞት በነበረው የስሪኤም ባንድ ውስጥ ጊታሪስት በመሆን በተለያዩ የውጭ አገሮች መድረኮች ላይ ተጫውቷል። ሁሉም ይስማ የተባለውን የመሐሙድ አህመድን የ1993 ዓ.ም አልበም መጠሪያ ላይ በአልበሙ ውስጥ የተካተቱትን የጉራግኛ ሙዚቃ በማቀናበር የቅንብር ችሎታውን

0: የግጥምና ዜማ ደራሲ ነበር። የኤልያስ ገጸ ታሪክ ብዙ ነው። ከልባታችን በኋላና ዝግጅታችንን አቀፍ ደገፍ ካደረጉት አጋሮቻችን መልእክት በኋላ ተመልሰን እንመጣለን። አብራችሁ ቆዩ። አዲስ 1879
1: የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 30ኛ መደበኛና 17ኛ አስቸኳይ ጠቅላላ ጉባኤዎች ቅዳሜ መስከረም 30 ቀን 2019 ዓ.ም ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ፒያሳ አካባቢ በሚገኘው የአድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በዕለቱ በሚደረገው መደበኛ ጠቅላላ ጉባኤ ባንኩን ለሚቀጥሉት 3 ዓመታት የሚመሩ የዳይሬክተሮች ቦርድ አባላት ምርጫ ይደረጋል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀንና ቦታ በጉባኤዎቹ ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። በጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለአክሲዮኖች ጉባኤዎቹ ከሚካሄዱበት 3 የሥራ ቀናት በፊት ለጋር በሚገኘው የባንኩ ዋና መስሪያ ቤት 8ኛ ፎቅ የአክሲዮንና ኢንቨስትመንት ክፍል የውክልና ቅጽ ሞልተው በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጦ የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ። ዝርዝር የስብሰባውን አጀንዳዎች፣ የዳይሬክተሮች ቦርድ አባላት ምርጫ መስፈርቶችና ሌሎች ለጉባኤው አስፈላጊ የሆኑ ሰነዶች ረቡዕ ጳጉሜ 4 ቀን 2018 ዓ.ም ታትሞ በወጡት ሪፖርት ሪፖርተርና አዲስ ዘመን ጋዜጣዎች እንዲሁም በባንካችን ድረገጽ ላይ መመልከት ይቻላል። የአቢሲኒያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ።
2: የሂሳብ ሰራተኛው ነህ? አብረን ለመስራት ስለፈቀድክ እናመሰግናለን። ከድርጅታችን የስራ ስፋት አንጻር ስላንተ ማወቅ እንፈልጋለን። በፒስትሪ ላይ ግዢና ሽያጭ እንዴት ይመዘግባል? የባንክ ሂሳብ ማስተርክስ ላይ እንዴት ነህ? የትኛው ቃትራፊ ወይም የትኛው አክሳሪ ነው? በዱቤ የተሸጡ ያልተሰበሰቡ ሂሳቦች ምን ያህል ናቸው? ያልተከፈለ የአቅራቢዎች እዳስ ለምን አልከፈልንም ብለን ጥያቄ ብናነሳ ምላሽ መስጠት ይችላል ይሆን?
3: እኔ ኮንሱል ያልሰራው።
2: እሺ፣ እነንስ የጉምሩክ ቀረጥ ምን ማለት ነው? እንዴትስ ይሰላል? ኤክሳይዝ ታክስ፣ ሱር ታክስስ ምን ማለት ነው? ቀረጥና ታክስ የሚጣልባቸውንስ ለይተህ ታውቃለህ? ኤልሲ፣ ሲዲ፣ ቲቲ ስለነዚህ ትርጓሜስ? ያስመጣ ነው ወይም የላክነው ዕቃ አጠቃላይ ዋጋስ ስንት ነው?
3: እነዚህንም አላቃቸውም።
2: በል ወዳጄ፣ ቨርቹዋል ሄደህ ዘመናዊ የሂሳብ አያያዝ ስልጠናና የገቢና ወጪ ንግድ ኢምፖርት ኤክስፖርት ስልጠና ውሰድ። ሁሉንም ጥያቄ በተግባር ላይ በታገዘ መልኩ በመሰልጠን በቂ እውቀት አግኝተህ ሙሉ ለሙሉ ብቁ የሂሳብ ሰራተኛ ትሆናለህ። አድራሻቸው ሜክሲኮ ኬክር ህንፃ በ0930 100577 ወይም 79 መደወል ትችላለህ። ቨርቹዋል ብቃት ባለው ስልጠናው ይለያል።
4: የፈለጋችሁትን መጽሐፍ የምታገኙበት ከዓመት እስከ ዓመት በቅናሽ የሚታወቅ ሁሉንም መጽሐፍ በአንድ ቦታ የያዘ በየዕለቱ የመጽሐፍ አውደ ርዕይ የሚታይበት እርሱ ጃፋር መጽሐፍት ቤት ነው። ጃፋር መጽሐፍት የልብ ወለድ፣ የፍልስፍና፣ የታሪክ፣ የሕክምና፣ የሕፃናት መጽሐፍት እንዲሁም የትምህርት አጋዥ መጽሐፍትን በመጽሐፍት ግብሩ ላይ አስቀምጦ አንባቢያንን ኑ ወደ ዕውቀት ቤታችሁ ይላል። ጃፋር መጽሐፍ ከዓመት እስከ ዓመት ከ20 እስከ 50 በመቶ ቅናሹ እንደተጠበቀ ነው። ጃፋር መጽሐፍት ቤት መጥተን ምናተን ሁሉን መጽሐፍ ገዝተን በማግስቱም ለመሄድ እንቸኩላለን ብለው ደንበኞቹ ምስክርነት ሰጥተዋል። እርሶም በጃፋር መጽሐፍት ቤት መጥተው የፈለጉትን መጽሐፍ ይግዙ ብቻ ሳይሆን በእጆ ያስገቡ። መገኛው ለጋር ተወልደ ህንፃ ላይ፣ ትክክለኛው ቤተ ዕውቀት ጃፋር መጽሐፍ። አዲስ
0: 1879 ተመልሷል። እዚህ እልፍኛችንም እጅጉን የተከበሩ አጋፋሪ በአማን ተገኝተዋል። ክቡርነቱ
5: ሁሉንም አድማጮቻችንን ከልብ እናመሰግናችኋለን። በያሉበት ሆነው በአጭር የጽሁፍ መልእክትን በመደወልም አብሮነታችሁን እያሳያችሁን ስለሆነ ሁሌም እንደምንለው መሬት ከሚቀር እድሜ ንፈጋችሁ በያላችሁበት ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እያልን ወደ አስተያየቱ እናልፋለን። ሞዛይክ መሐመድ ከጉንችሬ እንደዚሁ አስተያየቱን ሰጥቶናል። ከልብ እናመሰግናለን። ድንቁ ጉታ ደበሌ ከ7ኛ መልካምነት መልሶ ይከፍላልና መልካም ለሰሩ ባለውለታዎቻችን ማክበሩ በዚሁ ቢቀጥል መልካም ነው የሚል አስተያየቱን ነግሮናል። ቹቹ ከኳስ ሜዳ ጀግና ይታገላል፣ በመጨረሻም ፈጣሪ ይጠራዋል። ግን ደግሞ ጥሪው ከመጣ በኋላ ደግሞ ስራውን ማን ያስቀጥለው ሌላ ጉዳይ ነው። የተሰጠንን እንግዲህ አውታርን እናስቀጥልበት መንገድ ከዳር እናደርስበትን ኃላፊነቱን ወስዳችሁ እየሰራችሁት ያላችሁት ከዚህ አሁን ካለበት በላይ ከፍ አድርጉት የሚል አስተያየቱን ነግሮናል። ከልብና አመሰግናለን። ሁሴን ከፒያሳም ከኛ ጋር መሆኑን ገልጾልናል። የሺ ተስፋዬ ከብሔረ ጽጌ እንግዲህ ታሪክ መስራት መልካም ነው፣ ታሪክ ሰርቶ በታሪኩም ደግሞ እንደዚሁ ያደመጥነው ያለ ነው። ስለዚህ ያሳዝነኝ ነበረ። ያው ደግሞ መንገዴ መቼም ጠሪው ከላይ አይደለም፣ ከመጣ ሁሉንም መቻል ነው። ነፍስ ይማር እንላለንኛ።
0: አዲስ 1879 ሰዓት ድረስ ይቀጥላል። እንግዲህ ዘወትር ምሽት አንድ ሰዓት ላይ በዩቲዩብ ላይ ጥፍጥ ያሉ ታሪኮችን አዲስ 1879 ያስቀምጣል። እዚያም ላይ ቤተሰቦናችሁ እንድታደምጡን እንጋብዛለን። ከ3400 በላይ የሚልቁ ታሪኮች አሉ። አዲስ 1879 ብላችሁ በአማርኛም በእንግሊዝኛ ፈልጉን አለን።
5: ከዩቲዩብ በተጨማሪ ደግሞ በአጭር መልእክት ማስተላለፊያ ወይም በቲክቶክ ላይ አዲስ 1879 እዛም ይገኛል። ሄዳችሁ ቤተሰብ ብትሆኑ የፊታችን ቅዳሜ ኤልያስ መልካን የምንዘክርበት ልዩ ዝግጅትም ተዘጋጅቷል። በዛ ከማለዳ እስከ ምሽት ድረስ እንዘክራለንና ቤተሰብነታችሁን እዛም አሳዩን እንላለን።
0: እናመሰግናለን። እንግዲህ ቀደም ሲል የኤልያስ መልካንና የማዲንጎን ግንኙነት ተመልክተን ነበረ። ማዲንጎ አፈወርቅ ማለዳ ላይ ኤልያስ ዘንድ ደወለናም ላገኝ ፈልጋለሁ አለው። ኤልያስም ስቱዲዮ ቀጠረው፣ ተገናኙ። ሐሳብህን ተቀብያለሁ፣ ወድጀዋለሁ። አዲሱን የሙዚቃ ስልት ግን እኔ አልተቀበልኩትምና ይቅርብኝ ብሎ በትህትና ጠየቀው። ኤልያስም ፍቃድህ ከሆነ መልካም ነው ብሎ ሁሉን ነገር አደረገ። ለቀብድ የተቀበለውን ገንዘብ በፍጥነት እዚያው መለሰለት። ተመራርቀው ተለያዩ።
5: ይሄ እንግዲህ ስምምን ሙዚቃ የፈጠረው ስምምነት
0: ነው። ከዛ በኋላ ስምምን ነው የሚል እንቀጥላለን። ከአጋሮቻችን መካከል አንደኛው ሰልጥነው ቀጥታ ወደ ስራ የሚገቡበት ቲቲአይ የሞባይልና የኮምፒውተር ጥገና ማሰልጠኛ ነው። ቲቲአይ እንግዲህ በሞባይል በኮምፒውተር የፕሪንተርና የዲጂታል ኮፒየር ማሽን ጥገና አሁን በከተማችን ላይ በግንባር ቀደምትነት እየሰጠ የሚገኝ ተቋም ነው። በቀን በአምስት ፈረቃ ከሰኞ እስከ እሁድ ከጠዋት እስከ ማታ በሁለት ወይም በአራት ወር እንደ ምርጫችሁ ስልጠናውን ሰልጥናችሁ ብቁ ባለሙያ መሆን ትችላላችሁ። ሜክሲኮ ኬኬር ህንፃ አንደኛ ፎቅ ቢሮ ቁጥር 124 ታገኟቸዋላችሁ። በ0911 23 24 36 ከደውላችሁ ደግሞ ታገኟቸዋላችሁ። ሁሉን በተግባር ትሰለጥናላችሁ። መልእክት አላቸው።
5: ለ12ኛ ክፍል ተማሪዎች በሙሉ 12ኛ ክፍል እንግዲህ ፈተናውን ወስዳችሁ ምን ልማር እያላችሁ ላሰባችሁ ውጤታችሁን ይዛችሁ መታችሁ ትልቅ ቅናሽ ተደርጓል። ሰልጠናችሁ ከሁለት እስከ አራት ወር ስልጠናውን ወስዳችሁ ወዲያውኑ ገቢ ተኮር የሆነውን ስልጠና ወሰዱ እየተባለ ይገኛል እና ስልጠናው እንዳያመልጣችሁ ተብሏል። ሜክሲኮ ኬኬር ህንፃ ቢሮ ቁጥር 124 ታገኟቸዋላችሁ። ወደ ሌላኛው አጋራችን ደግሞ ስናልፍ በመላ ሀገራችን ከ1000 በላይ ቅርንጫፎችን የከፈተው የሁሉ ምርጫ የተባለው አቢሲኒያ ባንክ ነው። አቢሲኒያ ባንክ በአፖሎ ዲጂታል መተግበሪያ በኩል እንደዚሁ የውጭ ምንዛሪ ሂሳብ ስትከፍቱ ወዲያውኑ በእጅ ስልካችሁ ዲጂታል ቪዛ ካርድ ይደርሶታል። የፈለጉትን ከሀገር ውስጥ እስከ ዓለም አቀፍ ክፍያዎችን መፈጸም ያስችላል እና እንዳያመልጦ ተጠቀሙበት እያለ ይገኛል። አቢሲኒያ የሁሉም ምርጫ።
0: አቢሲኒያ የሁሉም ምርጫ የዝግጅታችን የወርቅ ወርቃማው አጋር ስለሆነ ከልብ እናመሰግናል። ሌላኛው አጋራችን ቨርቹዋል ነው። ቨርቹዋል በሂሳብ አያያዝ ስልጠናው አሁን በከተማችን ግንባር ቀደም ሆኗል። ቨርቹዋል ወደ ንግዱ ከመግባቴ በፊት ምን ይመስላል የሚለውን ማየት እፈልጋለሁ ካሉ፣ በትርፍ ሰዓቴ ሂሳብ መዝጋት መስራት እፈልጋለሁ ካሉ ለሁሉም ስልጠና አለው። ቨርቹዋልን ሜክሲኮ ኬኬር ህንፃ መገናኛ ቤተልሔም ፕላዛ ታገኙታላችሁ። በ0930 100576 ወይም 77 ከደወላችሁ ቨርቹዋልን ለላቀ ሂሳባዊ ለውጥ ታገኙታላችሁ።
5: ቨርቹዋልን እናመሰግናለን። ሌላኛው አጋራችን ደግሞ ያነበቡ ተጠቀሙ እውቀትን ቀሰሙ የሚለው ጃፋር መጽሐፍት ቤት ነው። በጃፋር መጽሐፍት ቤት የትምህርት አጋዥ ሆኖ መጽሐፍት፣ የታሪክ፣ የልብ ወለድ፣ የፍልስፍና፣ የጤና፣ የህፃናት መጽሐፍትን በአይነትም በብዛትም በጥራትም ለአንባቢያን ይዞ ቀርቧል። በጃፋር መጽሐፍት ቤት አመቱን ሙሉ ከ20-50% ቅናሹ እንደተጠበቀ ነው ተብላችኋል። ዋነኛ መገኛው ለጋሬ ቀድሞ መናኸሪያ ፊት ለፊት ተወልደ ህንፃ ምድር ቤት ታገኙታላችሁ። ሌሎቹ ቅርንጫፎቹ ደግሞ 4 ኪሎ፣ ቸርቸር ጎዳና፣ ሳሪስ፣ አዲስ ሰፈር፣ መገናኛና የተለያዩ ቦታዎች ጃፋር እንደዋር ካሰፍቶ ታገኙታላችሁ። ቅናሹ ጠቅማችሁ መጪዎቹን ቅዳሜና ወደ ቤታችሁም ቁጭ ብላችሁ የምታነቧቸውን ከታሪክ እስከ ትምህርት አጋዥ መጽሐፎችን ውሰዱ እያለ ይገኛል ጃፋር መጽሐፍት ቤት።
0: ጃፋር መጽሐፍ ለልጆቹ እንግዲህ አስፈላጊ ሆኑትን ማርቨል ከአንደኛ እስከ ስምንተኛ ክፍል ድረስ አስጠኝ ለመኔ የተባሉትን ይዞላችሁ መጥቷል። እንግዲህ መጪው ቅዳሜና እሁድ ነው። ልጆቻችሁ ይዛችሁ መጣችሁ መጎብኘት ነው በጃፋር ቅርንጫፎች። በተለይ ለጋሩ ግዙፉ መጽሐፍት መደብር ላይ ኑልኝ ብሏቸዋል ጃፋር። ያንን መጎብኘት እኮ ራሱ
5: እኔ ራሴው ዛገኛለሁ ስለላለ ማለት ነው።
0: ማንንም ሰው መጎብኘት አለበት። መጎብኘት ደግሞ ስትጎበኝ ደግሞ መጽሐፍቶቹን ያያየህ ያገላበጥ ምትራካበት ስለሆነ ተጋብዛችኋል። 4 ኪሎ ብርሃንና ሰላም ፍለፊትም እንደዚህም ደግሞ መገናኛ ጃፋርን ታገኙታላችሁ። ከልባታችን በኋላ እንዲሁ እንዳማረብን ተመለሰን መጣለን። አብራችሁን ቆዩ። ይህ የአዲስ 1879 የግርጌ ማስታወሻ ነው። ኤልያስ መልካ በኢትዮጵያ የሙዚቃ ታሪክ ትልቅ አብዮት አስነስቶ ትልቅ ሥራ ሰርቶ ድንቅ የሙዚቃ አቀናባሪ፣ የግጥምና ዜማ ደራሲ እንዲሁም ለሙዚቀኞች መብት ተከራካሪ ነበር። ኤልያስ ከጓደኞቹ ጋር ሆኖ በአፍሮ ሳውንድ ባንድ ከፍ ያለ አድናቆት ያተረፉባቸውን የሙዚቃ መድረኮች ለብዙዎች ትዝታ በሆነ ብቃት ተወጥቷቸዋል። የአፍሮ ሳውንድ የሙዚቃ አባላት ሁሉም እጅግ ከፍ ያለ የሙዚቃ ተሰጥኦ ያላቸው ሙዚቀኞች በመሆናቸው የኮፊ ሃውስ የሙዚቃ ምሽቶችን የሚያደምቁ ኮከቦች ነበሩ። የዚህ ደማቅ ጊዜ ፊት አውራሪ ኤልያስ መልካ ነበር። ኤልያስ ዜማ ላስታስ የሚባል ባንድን በማቋቋም ትልቅ ሥራም ሰርቷል። ኤልያስ ከመድረክ ሙዚቃ ራሱን ወደ ስቱዲዮ በመውሰድ የተለያዩ ሥራዎችን በመሥራት በኢትዮጵያ ሙዚቃ ውስጥ ትልቅ ለውጥ እንዲመጣ ካደረጉ ባለሙያዎች መካከል ነው። በ1993 ዓ.ም ድምፃዊ ቴዎድሮስ ካሳሁን ከሠራው አቡጊዳ በተሰኘ አልበም 10 ሙዚቃዎች ያቀናበረው ኤልያስ መልካ ነበር። ይህ ከ1970ዎቹና 80ዎቹ ወዲህ አንድ አዲስ ሙዚቃዊ መንገድና ፍልስፍና መፈጠሩን ያበሰረ አልበም ነበር። ልበመሸነፉ እንዳይነግራ ስጋ ወራት ማለፈ ከአሜሪካ በአበጋዙ ክብረወርቅ ሽወታና በሄኖክ ተመስገን እንዲሁም በወቅቱ በገናና ስሙ ይታወቅ ከነበረው ከሙልጌታ አባተ በሙዚቃው የተለየ አስተሳሰብ ያለው አንድ የ23 ዓመት ወጣት መምጣቱን ማመን ለብዙ የሙዚቃ ባለሙያዎችም ሆነ ለሙዚቃ አፍቃሪ ቀላል አልነበረም። ሆኖም ይህ የመጀመሪያ ስኬታማ ጅማሬ በትግስት በቀለ ሳቂታው፣ በይርዳው ጤናው ጀንበር፣ በኃይሊ የታደሰ ሁሌ ሁሌ፣ በጎሳዬ ተስፋይና ባለማየሁ ሂርጶ ኢቫን ጋዲ፣ ባረጋኸኝ ወራሽ በቃ በቃ፣ በግርማ ገመችው ትመችኛለሽ፣ በተሾመ ወልዴ አቼ መልሴና ሌሎችን ሥራዎች በመሥራት የሙዚቃ ኢንዱስትሪው ከፍ እንዲል አደረገ። በስቱዲዮ ካለ እረፍት ውጪውን ሳይ የሚሰራባቸው ጊዜዎች መጡ። በሥራዎቹ ብዛት ልክ መርካት ያልቻለው ኤልያስ በ1998 ዓመተ ምህረት ላይ ትንሽ ጊዜ ወስዶ የሙዚቃ አካሄዱን ሌላ መስመር ተልሞ አብነት አጎናፍርን፣ ዘሪቱ ከበደን፣ ሚካኤል በላይነህን፣ ሚካያ በኃይሉ፣ ፍቅር አዲስ ነቃጥበብ፣ ኢዮም መኮንንን፣ ኃይሌ ሩት፣ ቤሪ ጌትያንን ለይና ሌሎችንም በተለየ ፕሮዳክሽንና ባዳዲት ተሰጦ ይዞ ወጣ። ይህ እስከ 2010 ዓመተ ምህረት ድረስ ረፍት አልባ በሆነ የሌት ተቀን ድካምና እንቅልፍ እስከ ማጣት ድረስ የሰራባቸውን ጊዜያት ያስታውሳል። ኤልያስ የእነዚህ አልበሞች ሁለንተና ነበር። ግጥሙን ጽፎ፣ ዜማውን ደርሶ፣ ሙዚቃውን አቀናብሮ፣ ድምፃውያኑን ለስልቱ በሚስማማ መልኩ ገርቶ ቀርጾና አዋህዶ መዝፈን ብቻ ሲቀረው ሥራውን አጠናቅቆ ለሙዚቃ አፍቃሪ እንካችሁ እስከሚል ድረስ እረፍት የሚባል አልነበረውም። ኤልያስ እነዚህን ሥራዎች በዚህ ድካም እየሠራ ለሙዚቃ አፍቃሪ ቢያቀርብም ለሙዚቀኛውም ሆነ ለኢንዱስትሪ አንዳች ጠብ የሚል ኢኮኖሚያዊ መሻሻል ሊታየው አለመቻሉን የኤልያስ መልካ የህይወት ታሪክ የጻፈው ሰርጸ ፍሬ ሰባት አስፍሯል። በዚህ ጉጉት የሚቸገሩ ጓደኞቹን ሲያይ የቅጅና ተዛማጅ መብቶች አለመከበር የፈጠረው ችግር ስር እየሰደደ መምጣቱን ተረዳ። መላ ሊሆን የሚችል ትልቅ አስተባባ ማምጣት የሥራ ባልደረቦቹን በማስተባበር ዘመናዊውን የሙዚቃ ግብይት ስርዓት ለማስተካከል ደፋ ቀና ማለት ጀመረ። ግን ሐሳቡ እውን እንዲሆን መንገዱ አልጋ ባልጋ አልነበረም። በ2009 ዓመተ ምህረት ኤልያስ መልካ ለብዙሃን ጥቅም ሊውል የሚችለውን ይህን ዘመናዊ የግብይት ስርዓት ለመዘርጋት የሙዚቃ ቅጅና ተዛማጅ መብቶች የጋራ አስተዳደር ሊቋቋም እንደሚገባ በማመን ከተለያዩ መንግስታዊ አካላት ጋር እልህ አስጨራሽ ትግል አደረገ። ኤልያስ የሙዚቃ ፕሮዳክሽን፣ ቅንብር፣ ግጥም፣ ዜማ የሚደርስበትና የሚዘጋጅበት ጊዜውን ሰውቶ የጥረቱ ውጤት የሆነውን አውታር የሙዚቃ መገባበያ ስልት ካስተዋወቀ ከወራት በኋላ የጤንነቱ ሁኔታ በጠንካራ ስብዕናው ልክ የሚቋቋመው አልሆናለ። በአገር ውስጥና በውጭ ሕክምና ማድረግ ሕክምናው በሰጠው ተስፋ እጅ ሳይሰጥ እስከ መስከረም 23 ቀን 2012 ዓ.ም ቤቱን ስቱዲዮ ውስጥ እንዳደረገ ቆየ። የአካሉ ዝለት የመንፈስ ጥንካሬውን አንዴም ሳይፈታተኑት ጽኑ አይበገሬው የሙዚቃ ሁለንተናዋ የነበረው ኤልያስ መስከረም 24 ቀን 2012 ዓ.ም ሊነጋጋ ሲል ከዚህ ዓለም በሞት ተለየ። ሙዚቃ ቀማሪው ኤልያስ መልካ ለኢትዮጵያ ሙዚቃ ቅመም ሆኖ ያለፈ ድንቅ የሙዚቃ ቀማሪ ነበር። ኤልያስ መልካ ዛሬ በሞት ቢለይም ድንቅ ሥራዎቹ ግን ሁሌም ሕያው ሆነው ይዘልቃሉ። አዲስ 1879 ከልባታችን በኋላና ዝግጅታችንን አቃፍ ደከፍ ካደረጉት አጋሮቻችን መልእክት በኋላ ተመልሰን መጣለን። አብራችሁ ቆዩ። አዲስ 1879
6: ሰልጥነው በብቃት ተምረው በጥራት ቀጥታ ወደ ሥራ የሚሰማሩበት TTI የሞባይል እና ኮምፒውተር ማሰልጠኛ ምዝገባ ጀመረ። TTI በመስኩ እውቀትና ልምድ ባላቸው አሰልጣኞችና በዘመናዊ ቴክኖሎጂ የተደራጀ በየትኛውም ቦታና ጊዜ ተፈላጊ የሚያደርጉ ስልጠናዎችን ይሰጣል። ሁሉንም አይነት ሞባይሎች፣ ፕሪንተሮች፣ ዲጂታል ኮፒየር ማሽኖችና ኮምፒውተሮች ጥገና ከነጥንቃቄው። TTI የሞባይልና ኮምፒውተር ማሰልጠኛ ከንድፈ ሐሳብ ትምህርቱ በተጨማሪ ለተግባራዊ ስልጠና በቂ ጊዜ መድበው ብቁ ባለሙያ ያደርጎታል። ከሰኞ እስከ እሁድ ከጠዋት እስከ ምሽት በአምስት ፈረቃ ከሁለት እስከ አራት ወር እንደ ምርጫው ይሰልጥኑ። በአጭር ጊዜ የፈጣን ለውጥና የስኬት ባለቤት ይሁኑ። አድራሻ ሜክሲኮ ኬኬር ህንፃ አንደኛ ፎቅ ቢሮ ቁጥር 124 ስልክ 0911-23-2436 TTI
1: የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 30ኛ መደበኛና 17ኛ አስቸኳይ ጠቅላላ ጉባኤዎች ቅዳሜ መስከረም 30 ቀን 2019 ዓ.ም ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ፒያሳ አካባቢ በሚገኘው የአድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በዕለቱ በሚደረገው መደበኛ ጠቅላላ ጉባኤ ባንኩን ለሚቀጥሉት 3 ዓመታት የሚመሩ የዳይሬክተሮች ቦርድ አባላት ምርጫ ይደረጋል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀንና ቦታ በጉባኤዎቹ ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። በጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለ አክሲዮኖች ጉባኤዎቹ ከሚካሄዱበት 3 የሥራ ቀናት በፊት ለጋር በሚገኘው የባንኩ ዋና መስሪያ ቤት 8ኛ ፎቅ የአክሲዮንና ኢንቨስትመንት ክፍል የውክልና ቅጽ ሞልተው በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጦ የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ። ዝርዝር የስብሰባውን አጀንዳዎች፣ የዳይሬክተሮች ቦርድ አባላት ምርጫ መስፈርቶችና ሌሎች ለጉባኤው አስፈላጊ የሆኑ ሰነዶች ረቡዕ ጳጉሜ 4 ቀን 2018 ዓ.ም ታትሞ በወጡት ሪፖርት ሪፖርተርና አዲስ ዘመን ጋዜጣዎች እንዲሁም በባንካችን ድረገጽ ላይ መመልከት ይቻላል። የአቢሲኒያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ።
2: ሂሳብ ሰራተኛ ሆነህ አብረን ለመስራት ስለፈቀድክ እናመሰግናለን። ከድርጅታችን የስራ ስፋት አንጻር ስላንተ ማወቅ እንፈልጋለን። በፒስትሪ ላይ ግዢና ሽያጭ እንዴት ይመዘገባል? የባንክ ሂሳብ ማስተርክስ ላይ እንዴት ነህ? የትኛው ቃትራፊ ወይም የትኛው አክሳሪ ነው? በዱቤ የተሸጡ ያልተሰበሰቡ ሂሳቦች ምን ያህል ናቸው? ያልተከፈለ የአቅራቢዎች ዕዳስ ለምን አልከፈልንም ብለን ጥያቄ ብናነሳ ምላሽ መስጠት ይችላል ይሆን?
3: እኔ ኮስቱ ያልሰራው።
2: እሺ እነንስ የጉምሩክ ቀረጥ ምን ማለት ነው? እንዴት ሲሰላል? ኤክሳይዝ ታክስ፣ ሱር ታክስስ ምን ማለት ነው? ቀረጥና ታክስ የሚጣልባችሁንስ ለይተህ ታውቃለህ? ኤልሲ፣ ሲዲ፣ ቲቲ ስለነዚህ ትርጓሜስ? ያስመጣነው ወይም የላክነው ቃ አጠቃላይ ዋጋስ ስንት ነው?
3: እነዚህንም አላቃቸውም።
2: በል ወዳጄ፣ ቨርቹዋል ሄደ ዘመናዊ የሂሳብ አያያዝ ስልጠናና የገቢና ወጪ ንግድ ኢምፖርት ኤክስፖርት ስልጠና ወሰድ። ሁሉንም ጥያቄ በተግባር ላይ በታገዘ መልኩ በመሰልጠን በቂ እውቀት አግኝተ ሙሉ ለሙሉ ብቁ የሂሳብ ሰራተኛ ትሆናለህ። አድራሻቸው ሜክሲኮ ኬክር ህንጻ በ0930100577 ወይንም 79 መደወል ይችላል። ቨርቹዋል ብቃት ባለው ስልጠናው ይለያል።
4: የፈለጋችሁትን መጻፍ የምታገኙበት ከአመት እስከ አመት በቅናሽ የሚታወቅ ሁሉንም መጽሐፍ በአንድ ቦታ ያዘ በየዕለቱ የመጽሐፍ አውደ ርዕይ የሚታይበት እርሱ ጃፋር መጽሐፍት ቤት ነው። ጃፋር መጽሐፍት የልብ ወለድ፣ የፍልስፍና፣ የታሪክ፣ የሕክምና፣ የሕፃናት መጽሐፍት እንዲሁም የትምህርት አጋዥ መጽሐፍትን በመጽሐፍት ግብሩ ላይ አስቀምጦ አንባቢያንን ኑ ወደ ዕውቀት ቤታችሁ ይላል። ጃፋር መጽሐፍ ከዓመት እስከ ዓመት ከ20 እስከ 50 በመቶ ቅናሹ እንደተጠበቀ ነው። ጃፋር መጽሐፍት ቤት መጥተን ምን አተን ሁሉን መጽሐፍ ገዝተን በማግስቱም ለመሄድን ቸኩላለን ብለው ደንበኞቹ ምስክርነት ሰጥተዋል። እርሶም በጃፋር መጽሐፍት ቤት መጥተው የፈለጉትን መጽሐፍ ይግዙ ብቻ ሳይሆን በእጆ ያስገቡ። መገኛው ለጋር ተወልደ ህንፃ ላይ ትክክለኛው ቤተ ዕውቀት ጃፋር መጽሐፍ
7: አዲስ 1879

እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

0: 수위 보는 스포츠. በፍቅር ይልቃልና ኤፍሬም የማን አዘጋጅነት
1: አዲስ ህንፃ ግሩ እንኳ ሰላዲን አዳነ አዳነ ሰላዲን ኢትዮጵያ ብሔራዊ ቡድን ሁለተኛው ጎል አስቆጠረ።
0: ትሪቡን ስፖርት በኦያያ መልቲሚዲያ በብስራት ኤፍኤም 101.1 ማራኪ ስፖርታዊ መረጃዎችና ጉዳዮች ይተነተናሉ። የስፖርቱ ዓለም ከዋክብት ታሪኮች ይደመጣሉ። በእያንዳንዷ የስፖርት ሽርፍራፊ ሴኮንድ የተጻፉ ታላላቅ ታሪኮች በስፖርቱ ዓለም የቀረቡ ድርሳናት ይፈተሻሉ። ሁሌም አዲስ የሚሆኑ ትውስታዎች ወደ ጆሯቸው ይደርሳሉ። ትሪቡን ስፖርት ዘወትር ማክሰኞ ከ8 እስከ 10 ሰዓት፣ ሐሙስ ከ6 እስከ 8 ሰዓት፣ እሁድ ከረፋዱ 4 እስከ 6 ሰዓት። ትሪቡን ስፖርት ስፖርትን ለመከታተል ትክክለኛው ቦታ። ትሪቡን ስፖርት
2: She broke the world record in 2023 and here in 2026 it's another win. She won in 2022 in a massive personal best. She broke the world record.
3: ከፈተናው ከውጥረቱ መሃል በተጎዱ እግሮች በዛለ ሰውነት ግን በብረታ ያሸናፊነት መንፈስ የድል ክርመ በጠስ የኢትዮጵያ አትሌቶች ልዩ መለያ ነው። እነዚህ አይነት ክብሮች ልዩ ናቸው። እነዚህ ታሪኮች ውስ ናቸው። የትግስት አሰፋን አይነት የከፍታ ውሎች ውድ ናቸው። በበርሊን ጧት አድካሚው ማራቶን እየተገባደደ ነው። ትግስት አሰፋ ተፎካካሪዎቿን ቀድማ ጥላ ወደ መጨረሻ ንግግሯ ከራሷ ሰውነት ጋር ሆነ። እግሮቿ በቃ እያሉ ነው። ሰውነቷ አቁሚ እንዳላት በፊቷ ገለጻ መረዳት ይቻላል። በእጇ ለረጅም ደቂቃዎች የነበረው ሪከርድ አመለጠም። ማራቶኑ እውነተኛው አድካሚው የቁርጥ ሰዓት ላይ ደረሰ። የጨበጠችው ከሚመስለው ሪከርዷ ቀጥሎ ማሸነፏን ሊነጥቃት የመጨረሻዎቹን ፈታኝ ኪሎ ሜትሮች የበርሊን ማራቶን ከፊቷ ዘርግቷል። በሮጠች ቁጥር ህመሟ በሚያነክሱት እግሮቿ አልፎ ለሚመለከታት ይሰማል። አንድ እርምጃ በጀመረች ቁጥር የህመሟ ክብደት ይጨምራል። እጅ ለመስጠት ከተዘጋጀው የተጎዳ አካሏ ጋር ብርቱ አእምሯ ፍልሚያውን ቀጥሏል። የበርሊን ማራቶን ወደ አንዲት ብርቱ አትሌት የጀግንነት ፍልሚያ ተቀየረ። ያንዳንዱ እርምጃ ጀብድ መሆን ጀመረ። የትኛውንም ፈተና ተፋልመው ህልምን የሚያሳኩ በርካታ ራዕዮችን እያየች ያደገችው ኢትዮጵያ አትሌት ተራው የእሷ ሆነ። ባለመቆም ተፋለመች። ጉዳቷ የሪከርድ መስፈሯን ሂደት አስተጓጎለ። ህመሟ ፍጥነቷን ገታው። ድካም ሰውነቷን አዛለው። ከማሸነፍ ግን አላቁማትም። ትዕግስት አሰፋም ለበርሊን፣ ለማራቶን፣ ለስፖርት አንድ ሌላ የማይረሳ ምስል ትዝታ ትምህርት ታተመች። መፈተን ግን ማሸነፍ፣ መጎዳት ግን መጽናት። ይህ የኢትዮጵያ ጽኑ አሸናፊ ሯጮች ጠባይ ነው። ማራቶኑን በድል ደምድማ ለመራመድ የተረፈ ኃይል አልነበራትም። ራሱ ጽናት፣ ራሱ ማሸነፍ፣ ራሱ ጀግንነት የሆነውን ኃይሌ ገብረስላሴን መመርኮዝ ነበረባት። ምን አይነት ብርታት! ምን አይነትስ ጽናት! እንዴትስ አይነት ድል! በበርሊን ተመለከትን። ምልክት፣ የኢትዮጵያ ኩራት። ይህ የትዕግስት አሰፋ የማይረሳውም የበርሊን ማራቶን ጀብድና አጭር የአትሌቲክሱ ዓለም ታሪኳ ነው። ከትሪቡን የኮከቦች ገጽ ማህደር።
2: This has been a roller coaster of emotions. It'll be a huge personal best still for Tigist Asifa. She is the Berlin Marathon champion once again, just outside 2:11.
3: ወንዙ ባህሩን የሚቀላቅለው ብርቱ ስለሆነ አይደለም፣ ለመቆም ፈቃደኛ ስላልሆነ እንጂ እንዲሉ። በፈተናው በጉዳት በአስቸጋሪ ሁኔታ ሁሉ ብቻቸውን በጋራ ማሸነፍ። ከአበበ ቢቂላ የጀመረ ለዓመታት የቀጠለ በቅርብ ግን የደበዘዘ የኢትዮጵያን አትሌቶች ታላቅነት ሚስጥር ነው። እንባባይን የሚሞሉ ተመጥመጫውንም የሚያስነሱ መንፈስን በሲቃ የሚሞሉ በርካታ የአትሌቲክስ የግድል ታሪኮችን እንደ ልብ ከኢትዮጵያን አትሌቶች የታሪክ ማህደር መምዘዝ ይቻላል። ትግስት አሰፋም ሌላኛውን ታሪክ በበርሊን ጎዳናዎች በላቧ አትማ ተቅላቅላለች። እያነከሰች ሮጠች፣ ከህመሟ ጋር ተፋለመች። ቀዶ ጥገና የሚጠብቀውን ጉዳት ይዛ የድሉን ክር በጠሰች። ይህ ማራቶን አትሌቲክስ ፈጽሞ ከማይዘነጋቸው ቀናት አንዱ ነው። ከ800 ሜትር ተነስታ ፈታኙን ርቀት በንግስና ለመቆጣጠር እየተንደረደረች ያለችውን ኮከብ ታሪኳን በውፍ በረርን ቀጥለው
2: route to a third win here in Berlin. She has just over 100 meters to go in the bright sunshine here. Tigist Aseka, what a performance this is. She is the Berlin marathon champion once again, just outside 2:11.

የዛሬ ተጫዋቾች ኳስ አይወዱም፣ ገንዘብ ካገኙ ሩጫቸው ወደ ሴት ነው። ጥሩ ጨዋታ ካላየን ታዲያ እኛ ለምን ስቴዲየም እንገባለን? ፔሌ 20 አመት እስኪሞላው ወደ ሴት እንዳልሄዳ ጫውቶኛል። ከዛሬ ተጫዋች የድሮ ቲፎዞ ይሻላል። ለ55 አመት ቅዱስ ጊዮርጊስ እንደግፊያለሁ። እኔ 4 ኪሎን በድብድብ ጭጭ ያደረኩ ነበርኩ። ማን ነው ጉልበተኛ ከኔ የተሻለ ይያልኩ ስፎክር ይርነቃቸው ተሰማለል ሃሉኝ ወደ ደጃችሁ ቢያቀናው ላፈላልገው። አስቴር አወቀ ጎበዝ ዘፋኝ ነች። በተለይ ለንቅልፍ በቃ እርሷን ሱቄ ተቀምጬ ከሰማው በዛው አሸልባለው። ዳኛ ልወድም ህጉን ያውቁትም በልጅነቴ ተደባዳቢ ነበርኩ። ማን ይችላል ትንሽ ሱቅ ሰራና መሸት ሲል በየቦታው ዞራለው። ማወንድ ተጠግቶ እኔ ቱፋሻይን ይደፍርና በእኛ ዘመን ጨዋታ ድንቅ ነበር። የመለያ ፍቅር አለ ብር የለም የውሃነትም አለ። ድሮኮ በጣም ጎበዝ ተጫዋች በቡርናችን ካለ ከጨዋታ በፊት ጮማ ስጋን ጋብዘዋለን። አንድ አራት ብርሌ ጠጅ ማወራረጃን ጨምራለን። አስበው ከጨዋታ በፊት እኮ ነው ምን አይነት የውሃዎች እንደነበርን። ከኢትዮጵያ ብሔራዊ ቡድን ጋር ለድጋፍ ወደ ውጭ አቀናለው። ወንድሜ ይርነቃቸው ለኳስ ጨዋታ ከሆነ እኔን ጥሎ አይሄድም። የትምህርት ነገር ዜሮ ነኝ። እስከ አራት ተምሬ ያለው ዳዊትም በደንብ ደግም ያለው በልጅነቴ ጸብና ብር ለምጄ ትምህርቴን ሳልገፋ ቀረው። ይርነቃቸው ኳስ አስወደደኝ። ገንዘቤንም ዓለምን ይዞኝ እየዞር አስጨረሰኝ። አቶ ቱፋሻይ አንጋፋ የቅዱስ ጊዮርጊስ ደጋፊ ስፖርትን ከመጽሐፍ በትሪቡን ከገነነ መኩሪያ ሊብሮ

0: ብዙ ዋጋ መትከፍልባቸዋሉና ይሄኛው በፖዚቲቭ ስታዩ ተዋናዮቹንም ስትመለከታቸው ከዚህ በፊትም አውርተናል ጥርሰ ወላቃ ለመሆን ብሎ ጥርሱን ያወለቀ ሰው አለ ከብታል ብዙ እንደዚህ ዋጋ የሚከፍሉ ተዋናዮች አሉ።
1: ኒኮላስ ኬጅ
0: የኒኮላስ ኬጅን ደሞ የመጠጡንም ባለፈው እየነገርናቸው ነበር የኡነስ ሰክሩ የተወነበትን የኡነስ ስሜቱን ለማምጣት ብሎ ማለት ነውና እንደዚህ አይነት መስዋዕትነቶችን ይከፍላሉ።
1: እንትና የሚካኤል ሚሊዮን ሚስት መሰለችኝ ገዳይ ሳይረፋፍር ላይ መሰለኝ ወይ ሌላ ፊልም ላይ ከሆነ ግን ገዳይ ሳይረፋፍር ላይ መሰለኝ ጸጉራን ተላጅታ ነበር። የገጠር እናት ሴት ባሏ የተገደለባት ሴትን ሆና ለመስራት
2: አው በጣም ተከፍላለች።
1: የሚገርም አይነት የትወና ብቃትን ያላት በነገራችን ላይ እሷ ብዙ ያልተ ጮህላት ያልተዘመረላት ጀግና ናች። በጣም ጎበዝ ናት ትወና
2: እንደ ብቃቷ እና መሰግናለን አልተባለች። ወደፊትም ብዙ የምትሰራ አይነት ብዙ አይነት አው
0: እንትናንም እየሰማው ነበር ካልተሳሳትኩ መስከረም አበራ አው እንደዚህ አይነት ላመነችበት እሷም ለምትወደው ፊልም ስትል ጸጉራን የተቆረጠችበት ሁኔታ እንዳለ ሰምቻለሁ። እንደዚህ አይነት አጋጣሚዎች አሉ። ሰው ለሚወደው ነገር ዋጋ ይከፍላል፣ መስዋዕትነት ይከፍላል። ግን በምን አይነት መልኩ ነው ህይወትን የሚያሳጣ ህይወትን የሚያበላሽ መሆን የለበትም። ይሄ ጥንቃቄ ይደረግ።
2: መልእክቶች ይደርሱናል በቴሌግራማችንና ብዙ አድማጮቻችን እየላኩልን ነው። አብረናችሁ ነን ይላሉ። ግን የተለየ ደረሰን ኃይሌ ከቦሌ ቡልቡላ የስልክ ችግራችሁ ልቀርፍላችሁ ይችላልው።
0: ቀድም ያመጣሽ ነው ችግር አውርተሽ ነው
2: ታታቱ እና ምሳሌ ይባላልው። የፈለጋችሁትን ስልክ ምረጡ፣ እኔ በስጦታ ሰጣችኋለሁ።
0: እናመሰግናለን። ሁልጊዜም አርባርብ ለሳምንቱ ምርጥ አድማጮች ካርድ የሚሸል በለን ሆፕ ሞባይልም ብዙ አሳሳቢ እኮ አይደለም እንዴ እዚህ ደረጃ ደርሷል እንዴ እኔ ገዛላችኋለሁ ሳይሆን እኔ ሰሯለሁ።
2: አይ
0: ስቀልደው ነው ስቀልድ ነው ምንም ችግር የለም የምትፈልጉትን ስልክ መርጣችሁ መውሰድ ትችላላችሁ ብሏል። ሁላችሁም እንደዚህ አይነት መልካም ነገር ስለምታስቡልን እጅግ አድርገን እናመሰግናለን። ግን የራሳችንን ችግር በራሳችን መንገድ ብንፈተው የተሻለ ነው። እንፈቷል። ምንም ችግር የለም። ስልክ ተበላሽቶ ሰሞኑን መገናኘት አልቻልንም። አይነሳም የሚባለው ምናልባት ስልኩ በጣም ቢዚ ሲሆንና ለነጣ አካባቢ ካልሆነ በስተቀር ስልኩ ይነሳል። በዚያ ጋጣሚ ደግሞ ደውላችሁ ላጣችሁን ይቅርታን ጠይቃለን። ምንም ችግር የለም። ስላሰባችሁልን ግን በጣም በጣም በጣም አድርገና መሰግናለን። እንወዳችኋለን። እንደዚህ ነው አየሽ መከታድማጭ
2: በጣም አለሁ መባል ራሱ ደስ ይላል።
0: መከታድማጭ
2: በጣም ደስ ይላል።
0: ሁላችሁንም ከልብና መሰግናለን። አዋሽ ባንክ፣ አያት ሪል ስቴት፣ ሳፋሪኮም ኢትዮጵያ ወዝወዝ አዲስን በክብር አቅርበዋል። እጅግ አድርገን እናመሰግናለን። ኢሳያስ ታምራት በቅርቡ አዲስ አልበም ለአድማጭ አብቅቷል። ታድዬን ወድጄዋለሁ።
1: አሉት ቆንጆ ቆንጆ
0: በሱ የምንሰናበተው በጣም ቆንጆ ሙዚቃ ነው። በታድዬ እናንተን ስላገኘን ታድለናል፣ እናመሰግናለን። በታድዬ ነው የምንሰናበት። ሰው ሄኒ ማሄ ኪንጎ ሂዊ ሰላሚና ና ፓስት ቤት ፕሮዳክሽን አብረናችሁ ቆይተናል። ነገ አርብ ነው፣ ጁማ ነው። ስድስት ሰዓት ሲል እንደተለመደው ወዝወዝ አዲስ አየሩ ላይ ይነግሳል። የኢሳያስ ታምራትን አዲስ አልበም አድምጡለት። ታድዬን ጋበዝናችሁ። ጨዋታው ፈረሰ፣
2: ዳቦ ተቆረሰ።
0: ቻው ቻው ቻው። አዲስ አበባ

0: የምትወዱት ሰው ድምጽ ርቀትን ያጠባል፣ ናፍቆትን ያስረሳል፣ ደስታን ያካፍላል። እውነተኛ ግንኙነት መቼስ ቁጥር አይመርጥም፣ ድንበር አያውቅም፣ ኔትወርክም አይገድበው።
1: እድግ በልልኝ የኔ ልጅ።
2: አንተ የት ጠፍተህ ነው ግን?
1: አሁን ገባሁ፣ በጣም ነው የናፈቅኝ።
0: ኔትወርክ ሳይመርጡ ያለ ገደብ ከወዳጆቹ ጋር ሁሌም ቅርብ ይሁኑ። በሳፋሪኮም የቴሌ ጥቅል ወደ 07ም ሆነ ወደ 09 ያለምንም ገደብ ይደውሉ። ከወዳጆቹ ጋር በነፃነት ይገናኙ። ሳፋሪኮም
3: ጭጋግ ተገፎ ብራ፣ ክረምት አልፎ መስከረም ሲጠባ፣ ኩልል ያለው ውሃ ከወንዙ ጥርት ካለው ሰማይ ሲገባባ፣ ከዘመን ወደ ዘመን በሰላም ላሸጋገረን ምስጋና፣ አሮጌው መሸኘትን በአዲሱ ዘመን መባቻ ኢሬቻ፣ የገዳ ስርዓት ውልድ፣ የአገር ኩራት፣ የባህል ቅርስ ልክ እንደ አዋሽ በትውልዶች መሃል የሚፈስ የሰላምና የእርቅ የፍቅር የአብሮነት ውርስ። እንኳን ለኢሬቻ በዓል በሰላም አደረሳችሁ። አዋሽ ባንክ በማይጎል በማይጎድል የባንክ አገልግሎት የገነባነውን አብሮነት ጠብቀን በኢሬቻ እንደ ቤተሰብ አብረን ተመራርቀን በአዲሱ ዘመን የስኬቶ ምርት ይታፈስ፣ ደስታን በቤቶ ይትረፍረፍ። የእርሶ ለውጥ ነው የእኛ ትርፍ። መልካም የኢሬቻ በዓል አዋሽ ባንክ።
4: ናርቆ አሳቢ ለተሻለ ነገ ዛሬን ይተጋል። ውጥኖን ከግብ የሚያደርሱበት ትጋቶን የሚመጥን ለደንበኞች ምቹና ዘመናዊ ሱቅ ቢኖረኝ ብለው አስበዋል? ንግዶስ አስተማማኝ ቦታ ላይ ነው? ሰርቶ የሚኮሩበት ነግዶ የሚያተርፉበት አስተማማኝ የገበያ ማዕከል እነሆ። አያቶች ነን። ለጠንካራ የንግድ ትስስር ሁሌም ከጎኗለን። 3 ክፍለ ከተሞችን አዋስኖ በርካታ ነዋሪዎችን በአቅራቢያው በያዘው በሴሚሲ ሚካኤል አካባቢ ከ3000 በላይ ሱቆች የያዘ ከ50000 በላይ ዕለታዊ ጎብኚዎችን የሚያስተናግድ በሀገራችን ትልቁን የንግድ ማዕከል ገንብተናል። በ25% ቅድመ ክፍያ በኢትዮጵያ ብር ተዋውለው ገበያው በደራበት በአያት ግራንድ ሞል የሱቅ ባለቤት ይሆኑ። ለተጨማሪ መረጃ በ7760 ወይንም በ0977 60 60 60 ይደውሉ። የሽያጭ ቢሮዎቻችንን ይጎብኙ። አያት ለተሻለ ነገ። አያት ዞሮ መግቢያዬ።

0: که زنی همه با چونه بفریفت ده هاونو لیجوچ
1: ስልክ ቁጥሮ አካውንቶም እንደሆነ ብናበስሮትስ
2: ሄሎ
3: ምን ነው እንደም ተላዘቀኝ ኩብሩ እንደምፈልገው ነገርኝ
2: እንዴ አካውንትሽ ጠፍቶብኝ ቴክስ ብፈልግ ኖትቡክ ባገላበት
3: ታዲያ በስልክ ቁጥሮ ይላክልኛ
2: ዳሽን ላይ አይደል እንዴ አልሺ
3: እኮ ዳሽን ላይ በዳሽን ሱፐር አፕ
1: አው በዳሽን ሱፐር አፕ ተችሏል 13 ዲጂት መጻፍ መዘርዘር ታሪክ ሆኗል በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል
4: ለምሳሌ 5500 ደርሶባችኋል ላክላክ አርጓ
3: አካውንትን ስጠይ
4: ስልኬን ተጠቀም
2: አረ እንዴት
4: በዳሽን ሱፐር አፕ ይኸው የፈጠነ ገብቷል
1: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል ደሞ ሌላ ዳሽን ሱፐር አፕን አፕዴት አድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ ዳሽን ሱፐር አፕ ዳሽን ባንክ ሁልጊዜ ማንደርም ጃቀዳሚ
5: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

የጥበብ ብልጭታ አብርሃም ግዛው ኢንተርቴይመንት ከኦያያ መልቲሚዲያ ጋር በመተባበር በብስራት FM 101.1 ላይ ልዩ የመዝናኛና የቁም ነገር ፕሮግራም። በዚህ ፕሮግራም ላይ በኢትዮጵያ ኪነ ጥበብ ጉዳዮች ላይ ጥልቅና ሰፋ ያለ ውይይትና ትንተና ይዞላችሁ ይቀርባል። የጥበብ ብልጭታ

0: ሰላም ሰላም ጤና ይስጥልን እንደምሰነበታችሁ የፕሮግራማችን ተከታታዮች አብርሃም ግዛው ኢንተርቴንመንት ከወያያ መልቲሚዲያ ጋር በመተባበር በተወዳጁ ብስራት ኤፍኤም 101.1 ሜጋሄርዝ ላይ ዚላንች አበቅሎ ቤት ከሚገኘው ቀጥታ ስቱዲዮአችን ወደ እናንተ እስከ 10 ሰዓት መደመጣችንን እንቀጥላለን። ተወዳጁ ጣቢያ 101.1 ሜጋሄርዝ ላይ እዚህ ላንቻ የሚገኘው ስቱዲዮአችን በብዙ ተደራሽና በስርጭት ጥራቱ ግንባር ቀደም ከሆነው ተወዳጁ ብስራት ኤፍኤም ተመራጩን ሳምንታዊ የጥበብ ልጅታ የለታሙስ ፕሮግራማችን እየሰማችሁ በተለያየ አካባቢ ለሆናችሁ ያሽከረከራችሁ በጉዞ ለሆናችሁ በተለያየ ስፍራ ላይ እንደያመችነቱ በስራ ለሆናችሁ ስርጭታችንን ለምትሰሙ ሁሉ ያክብሮት ግብዣችን በእያላችሁበት ይድረስ እንላለን። አብርሃም ግዛው ኢንተርቴንመንት ከወያያ መልቲሚዲያ ጋር ዘወትር ሐሙስ ከቀኑ 9 ሰዓት እስከ 10 ሰዓት የመዝናኛና የመረጃ ፕሮግራማችን ወደ እናንተ ያደረሰን ቆይታ እናደርጋለን። በፕሮግራም ዝግጅትና መስተንግዶ አብርሃም ግዛው አብራችሁ ቆይታ አደርጋለሁ። ቴክኒኩን እያሳለጠች በጥራት በየሬዲዮ መጎዶቻችሁ ፉሪ የሚገኙ ባልደረቦች ጋር በጋራ መሆን ህይወት አሰፋ ቴክኒኩን እያሳለጠች በጥራት በየሬዲዮ መጎዶቻችሁ ኩልል ባለ ድምጽ እንዲደርስ ታደርግልናለች። የዚህ ሰዓት የክብር አጋራችን የምንጊዜም አጋራችን የሆነው አያት ነው። አያት የመኖሪያ ቤቶችን ችግር በህብረተሰብ ሰርተው ለመወጣት ግዙፍ አቅምን በጅተው የጋራ ጥበብን በብልሃት አክለው ይቻላል ያበሰረን ዛሬ እንደ ትናንቱ ታምነው የቀደመውን ዘመን ወደ ላቀ ምዕራፍ ጉዞ የጀመረ ለኑሮና ለንግድ ምርጥ አካባቢ በካሳኝ ሳያት አዲስ መኖሪያን እየገነባ ይገኛል። በተሳና በፓርኮች በተከበበው ዓለም አቀፍ ተቋማት አጠገብ በወቦች ከተማ እምብርት በካሳኝስ አዲሱ የካሳኝ ሳያት መንደር ኑሮ እንዲጀምሩ ቤቶችን በ15% ቅድመ ክፍያ ማስታወቂያ ዋጋ ለሽያጭ ያቀርበናል። ለሶስት አስርት ዓመታት በሪል ስቴት ላይ ግንባታ ላይ አንጋፋና ግንባር ቀደም የሆነው አያት ሪል ስቴት በካሳኝስ በተጨማሪ በአያት በሴሚሲና በቤሌር አካባቢ ለሚገኙ ለኑሮና ለስራ ምቹ የሆኑ ዘመናዊ አፓርታማዎችን ከ50,000 በላይ ጎብኚዎች የሚያስተናግድ አያት ግራንድ ሞል ላይ የሚገኙ ንግድ ሱቆችን እስከ 25% የሚደርስ ልዩ ደግሞ የበዓል ቅናሽ አዘጋጅቷል። በተለይ ደግሞ ለተጨማሪ መረጃ 22 ጌታውን በሻ 3ኛ ፎቅ፣ ቦሌ መድኃኒዓለም አውሎ ቢዝነስ ሴንተር 3ኛ ፎቅ፣ ካሳኝ ሲቲ ሴንተር 1ኛ ፎቅ፣ ራስ ሆቴል 1ኛ ፎቅ፣ አያት የገበያ ማዕከልና ሲኤምሲ ዋና መስሪያ ቤት እንዲሁም ደግሞ መስቀል ፍላወር ለቤዚያን ታወር 5ኛ ፎቅ ላይ የሚገኝባቸውን የስራ ቀናት መጥተው በተለይ ደግሞ ሽያጭ ቢሮቻችንን ቢጎበኙ ቢያነጋግሩ ፈጣን ምላሽ እንሰጣለን እያሉን አያቶች በአጭር የስልክ መስመር በ7760 ወይም በ0977-6060 ላይ ይደውሉ። አያዞሮ መግቢያ የሰዓት የክብር አጋራችን ነው። መልእክቱን ሂዊ ያሰምታን። ተመልሰን እንገናኛለን። በያላችሁበት ጥሩ ቆይታ ይሆንላችሁ።
1: ናርቆ ሐሳቢ ለተሻለ ነገ ዛሬን ይተጋል። ውጥኖን ከግብ የሚያደርሱበት ትጋቶን የሚመጥን ለደንበኞች ምቹና ዘመናዊ ሱቅ ቢኖረኝ ብለው አስበዋል። ንግዶስ አስተማማኝ ቦታ ላይ ነው? ሰርቶ የሚኮሩበት ነግዶ የሚያተርፉበት አስተማማኝ የገበያ ማዕከል እነሆ አያቶች ነን። ለጠንካራ የንግድ ትስስር ሁሌም ከጎኗለን። 3 ክፍለ ከተሞችን አዋስኖ በርካታ ነዋሪዎችን በአቅራቢያው በያዘው በሴሚሲ ሚካኤል አካባቢ ከ3000 በላይ ሱቆች የያዘ ከ50,000 በላይ ዕለታዊ ጎብኚዎችን የሚያስተናግድ በሀገራችን ትልቁን የንግድ ማዕከል ገንብተናል። በ25% ቅድመ ክፍያ በኢትዮጵያ ብር ተዋውለው ገበያው በደራበት በአያት ግራንድ ሞል የሱቅ ባለቤት ይሆኑ። ለተጨማሪ መረጃ በ7760 ወይንም በ0977-6060 ይደውለው። የሽያጭ ቢሮዎቻችንን ይጎብኙ። አያት ለተሻለ ነገ። አያት ዞሮ መግቢያዬ
2: የጥበብ ብልጭታ

ተመልሰን አድማጮቻችን ጣቢያው ተወዳጁ ብስራት ኤፍኤም 101.1 ሜጋሄርዝ ላይ እንገኛለን። እንግዲህ እንደሚታወቀው የባል ሰሞን ላይ ነው እንደገኘው። በዚህ ሳምንት ውስጥ እንግዲህ መስቀልን አክብረናል። አሁን ደግሞ የፊታችን ቅዳሜና እሁድ ደግሞ ሬቻ ባልን በተለያዩ ፕሮግራሞች ይከበራሉ። ወደ ኋላ ላይ ምን ነግራችሁ ይሆናል ማለት ነው፣ ምን ምን ፕሮግራሞች አሉ ሚለውን። ከዛ ፊት ግን ኢትዮጵያዊቷ ዲዛይነር ሰላማዊት ወሰን በናይጄሪያ ፋሽን ዊክ ላይ ልትሳተፍ ወደ ናይጄሪያ አቅንታለች። ወስቲካ በተለይ ደግሞ ወስቲካን

0: በዘመን ባንክ የባንክ አገልግሎት የገንዘብ ዝውውር ብቻ ሳይሆን የደንበኛ አካታም ጭምር ነው። እያንዳንዱ ጉብኝት፣ እያንዳንዱ ዲጂታል አገልግሎት፣ እያንዳንዱ ፊርማ፣ እያንዳንዱ ፈገግታ እርስዎን እንዴት በትጋት እንደምናገለግለው የሚያሳዩ ናቸው። ከቅርንጫፎቻችን እንዲሁም ከሞባይል እስከ ፖስ ግብይቶች፣ ከኤቲኤም እስከ ኢንተርኔት ባንኪንግ የኦምኒ ቻናል አገልግሎቶቻችን ፍላጎትዎን አሟልተው ሕይወትዎን ቀለል አድርገው አንድ እርምጃ ያንቀሳቅሳሉ። እምነትዎን የሚጥሉብን፣ የሚያስፈልግዎን የምናውቅ ትክክለኛ የባንክ አጋሩ ነን። በችግርዎ ጊዜ ከጎንዎ የሚቆም፣ በደስታዎ ጊዜ ደግሞ ደስታዎትን የሚጋራና የሚያከብር የባለሙያ ቡድን አዘጋጅተን እንጠብቅዎታለን። ልህቀትን እያጣጣሙ በኩራት ቀና ብለው ከኛ ጋር ይስሩ። የባንክ አገልግሎቶችን እንደ እርስዎ ፍላጎት ምቹ፣ አስተማማኝና ቀላል ያደረገው ዘመን ባንክ ሁሌም ከጎንዎ ሆኖ ይጓዛል። ምክንያቱም እኛ ጋር የባንክ አገልግሎት የገንዘብ ዝውውር ብቻ ሳይሆን ስለ ደንበኛ ፍላጎት መጨነቅ፣ መረዳትና ፍላጎትን ማሳካት በመጨረሻም ስኬቶን መመልከት ነው። ዘመን ባንክ የላቀ የደንበኞች አገልግሎት ማዕከል።
1: ፋሽን የማይደበዝዘው ጊዜ የማያልፍበት ውበት ጤነኛ ጥርስ ብቻ ነው። ጥርሶን ጤና አድርገው በኩራት ፈገግ ይበሉ። ዶክተር አክሊሉ ልዩ የጥርስ ሕክምና ክሊኒክ ውበቶ በጥርሶ እንደፈካ ይኖር ዘንድ የታመመውን አክመን የማይድነውን ነቅለን የተወላገዱትን ቀጥ አድርገን የተቦረቦሩትን ሞልተን የወየቡትን አጽድተን ውበቶን እናነግሳለን። ለስኳር ሕሙማንና ብሬስ ለሚሰሩ ልዩ ቅናሽ፣ ለልጆች ልዩ ክፍል አዘጋጅተናል። ጥንቃቄ የማንደራደርበት ያስከበርንና ያሸለመን መለያችን ነው። በዘመነኞቹ ፓኖራሚክና ሴፓሎሜትሪክ ኤክስሬ ተጠቅመን ለግልና ለመንግስት ተቋማት ውጤቱን በሲዲ እንሰጣለን። አድራሻችን የቀድሞ ቁጥር 1 አሁን ጉርድ ሾላ ከቴሌ ፊት ለፊት አዲስ በተሰራ ህንፃ አራተኛ ፎቅ ላይ ተዛውሯል። ቁጥር 2 ብስራተ ገብርኤል ቀለም ፋብሪካ ፊት ለፊት ሳህለ ህንፃ ሶስተኛ ፎቅ፣ ቁጥር 3 ጉርድ ሾላ ሆሊ ሲቲ ሴንተር ሶስተኛ ፎቅ፣ ቁጥር 4 ቴሌ መድኃኒዓለም ኦሮሚያ ታወር አንደኛ ፎቅ። በቤት ለቤት አገልግሎት ደግሞ ባሉበት እንመጣለን። በ0911 39 15 48 ለዶክተር አክሊሉ ልዩ የጥርስ ህክምና ክሊኒክ ይደውሉ።
2: የእናቶች ፎይታ፣ የልጆች ደስታ፣ የቤተሰብ ጤና በአንድ ስፍራ። ታይም የእናቶችና የሕፃናትና የቀዶ ሕክምና ማዕከል የረጅም ዓመታት ልምድ ባካበቱ ስፔሻሊስትና ሰብ ስፔሻሊስት ሐኪሞች፣ ማናቸውም የአዋቂ የሕፃናትና የጨቅላ ሕፃናት ቀዶ ሕክምናዎች፣ የእርግዝና ክትትልና የማዋለድ አገልግሎት፣ የሕፃናትና የአዋቂዎች ጽኑ ሕክምና፣ የጨቅላ ሕፃናት ቢጫነትና ኢንፌክሽን ሕክምና፣ ያለ ጊዜያቸው ለተወለዱ ሕፃናት የመተንፈሻ እገዛና በዘመናዊ ኢንኩቤተርስ የታገዘ ሕክምና፣ የሕፃናት ከአንገት በላይ ሕክምናና የአጥንት ሕክምና። ይህ ሁሉ በአንድ ስፍራ የሚሆነው የላቀ ስነ ምግባር ባላቸው ምስጉን ሐኪሞች ነው። የ24 ሰዓት የላቦራቶሪና የፋርማሲ አገልግሎት። አድራሻ ከዳክሮስ አደባባይ ወደ ሳሊተ ምህረት በሚወስደው መንገድ የቀድሞ ሜታቦ ፊት ለፊት። ስልክ 0994063148 0956999994 ታይም የእናቶችና የሕፃናት ቀዶ ሕክምና ማዕከል።
3: ጥራትን ስሙ ያደረገው ብራስ ጋርመንት ከቀልጣፋ አገልግሎት ጋር ሁሌም ይጠብቃቸዋል። ለስመጥር ሆቴሎች፣ ለታዋቂ ሆስፒታሎች፣ ለግዙፍ ፋብሪካዎችና ለበርካታ ትምህርት ቤቶች ዩኒፎርሞችን ጥንቅቅ አድርገን ሰፍተናል። ሰራተኞቹ ሽክ የሚሉባቸው ዩኒፎርሞች ከአይነተ ብዙ ምርጫዎች ጋር እኛ ዘንድ አሉ። ከእሁድ እስከ እሁድ እስከ ምሽቱ 2 ሰዓት ድረስ የማያቋርጥ አገልግሎት መስጠታችን ብራስ ጋርመንቶችን ይለየናል። በትእዛዝ ከሚሰፉ ዩኒፎርሞች በተጨማሪ ለተለያዩ ድርጅቶችና ትምህርት ቤቶች የተዘጋጁ ዩኒፎርሞችን ከብራስ ጋርመንት መርጠው መውሰድ ይችላሉ። ታዲያ ሁሉንም ኪሶን ባገናዘበ ተመጣጣኝ ዋጋ ብራስ ጋርመንት። አድራሻ ከ22 ወደ ቦሌ መድኃኒዓለም በሚወስደው መንገድ ወርቁ ህንፃ ፊት ለፊት። ስልክ 0930004748። ጥራት ላላቸው ዩኒፎርሞች ብራስ ጋርመንት።
4: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ? ልምጣ?
5: ወይኔ እኔ ነው የራበኝ፣ ምንም አልሰራውም ግን ነኝ።
6: እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽኝ?
5: አንቺ ከደወልሽልኝ በኋላ ነው የሰራሁት።
6: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሽው?
5: የምታዩ

0: ሱሱ ያ ነው። በቀስቀዘ ውሃ ለአምስት ደቂቃ ተፈስፈያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
1: ጥብሱም ቀይወጡ ክትፎም ሱሱ ሲያየ ነው።
0: አዎ ላበሳሰልም በጣም ቀላል ነው።
1: ወይኔ ሱሱ እንዲህ እንደሆነ አላውቅም። ደሞ ሲጣፍጥ
0: በዛ ላይ በፕሮቲን የበለጸገ ነው።
1: እሺ የት ነው ማገኘው?
0: በየሱቁና ሱፐርማርኬት ታገኛለሽ። ከፈለግሽ በደቃቁም በአንኳሩ
1: ባለሱቅ ሶሲ ሶያ ስጠኝ
2: አለ። በድቃቁ ባንኳሩ
1: ሁለቱንም አይነስጠኝ።

0: ሁሉ አዲስ ልዩ መዝናኛ ፕሮግራማችሁ በተወዳጁ ብስራት ኤፍኤም 101.1 ቀጥሏል። ይሄ ነው ካበበን ሙዚቃ ሰምተን ዘና ብለን ተመልሰናል። ወደ ሌሎቹ ጉዳዮቻችን እናመራለን። በቅድሚያ ግን እንኳን ደህና መጣችሁ።
1: ምስሪ እንኳን ደህና ቆየኝ። እንዴት ነህ?
0: አለናለን።
1: እሺ እንዴት ነው?
0: እንዴት ነው ክራሞት? የመስቀል ክራሞት?
1: መስቀል ክራሞት ያው ክትፎ ቅቤ በሎ ቅቤ ቡና በል ምን እያልኩ ላጓጓ።
0: አይ እሱማ አልሄድንም እንጂ እኛም እዚህ
1: በፎቶ
0: ከቱባው ባህል ተቋድሰናል። ያለመሄድ ጉዳይ ነው
1: ነው እንዴ?
0: ያለመግባት ጉዳይ
1: እንጂ የቀረው ነገር የለም ነው?
0: አዎ የቀረ ነገር የለም።
1: እስቲ ቀን
0: ግን ቡና በቅቤ ቡና በቅቤ ግን የለም
1: ነው? እስቲ እንዴት አሳለፍክ ንገሪ።
0: ያው ክትፎ አይቤው እንትን ደግሞ አንድ በቅርብ ዓመታት ውስጥ የወደድኩት ይሄ ምንድን ነበር? ጮፌ ነው ይባል። ምንድን ነው ስጋው ይቆራረጥና በቅቤ በሚጥሚጣ ተደርጎ ቆንጆ ምግብ
1: እየነከርክ
0: እሱ ራሱ በጣም ደስ የሚል ምግብ ነው። ስለ እሱ ራሱ ብዙ አለመወራቱ በጣም አሳዘነ። ብዙ ጊዜ ክትፎ ነው አይደል እንትኑን አየሩን የሚይዘው።
1: ልክ ነህ።
0: ይሄኛው ምግብ በጣም
1: አሁን እሱ ምን ሰዓት ላይ መሰለህ፣ ብዙ ጊዜ ልክ በሬው ይታረድ የለ ታርዶ ቶሎ የሚደርስ ነገር የለም። እንደምታውቀው ትንሽ ዝግጅት ይፈልጋል። ምሳሌ ቀጥሎ ከበሬው እርድ በኋላ የሚቀርበው ግን ዘልዬ ገባሁ በአንተ ማብራራት ቀጥሎ እርድ ከሰጠው በኋላ
0: ሌላ እንትን የለም። በምንድነው የተለየ ፕሮሲጀር የለም። በቃ ከዛ በኋላ ወደ ክትፎ
1: ገባና ጨረሰ።
0: ተገፋ።
1: አይ ደስ ይላል።
0: ቆንጆ ነበረ።
1: አይ ቆንጆ ጥሩ ነው። ጥሩ አሳልፈሃል።
0: አዎ ያንተስ እንዴት ነው? በዋናነት ያንተ ቦታው ድረስ ስለሆነ ጉዞውም ደግሞ ዘንድሮ በጣም ደመቅ ያለ ነበር አይደል?
1: እንደ ሁል ጊዜው
0: የዘንድሮ ጨመረ ወይስ እንዴት ነው?
1: አዎ ከፍተኛ ነው። ብቻ ሶስት ቀናት ማለት ሮብ፣ ሐሙስ፣ አርብ ኢቭን ቅዳሜም ጭምር በተለይ ሐሙስና አርብ ሁለቱን ቀናት ያው ወልቂጤ መፈናፈኛ እንኳን አልነበራትም። መንገድ የሚያውቁ በውስጥ በኩል እንደዚህ በውስጥ ሲሄዱ ነበረ እና አንዳንድ እንግዶች ወይኔ ከተማ እንኳን ሳናይ ሲሉ ነበረ። ሲመለሱ አይተዋታል በተረጋጋ መልኩ። ስለዚህ የተለያየ አማራጭ በመፈለግ በውስጥ መንገዶች ያው ብዙ የውስጥ መንገድ እንኳን የላትም ወልቂጤ። በነገራችን ላይ ያው ይውሰዱት አስተያየቱን ከተማ እንደነበራት እድሜ እንዳላት እድሜ እንኳን ያደገች ከተማ አይደለችም። ምንም በቅርብ ጊዜ የተመሰረቱ ከተሞች በደንብ አድርገው ምድ አጣጥፈው ይበልጧታል በእድገት። በታሪክ ግን ትፈልጣለች። የቢያንስ እንደምታውቀው ወደዛ ወደ ጅማም ስትሄድ ወደ ደቡብ ኢትዮጵያም በአንደኛው በዚህ ጋር መሄድ ትችላለህ እንደ አማራጭ። በተለይ ወደ ማዕከላዊ ኢትዮጵያ ወደ ኦሮሚያም እንዳልኩ ወደ ጅማም ደጅ ስትሄድ ወደ ብዙ የሀገራችን ክፍሎች መሄጃ ማቋረጫ ምሳ መመገቢያም ለአንዳንዶች ቁርስ መመገቢያም ናት በነገራችን ላይ። እንደዛም ሆኖ ግን እድገቷ ይህን ያክል ነው። በጣም ነው የምበሳጭባት። ምናልባት በእንግዲህ በአስተዳዳሪዎቿ ሊሆን ይችላል ምን እንደሆነ አላቅም። አንዳንዴ እህ ብለ ስጠይቃቸው ከዚህ በፊት ተናግሬ ያለውኝ አንድ ከንቲባ 6 ወር ሊሆን ይችላል የሚቀመጠው እዛ ከተማ ላይ፣ ግፋ ካለ ደግሞ የተወሰነ ዓመታት ነው የሚቀመጠው እና ረዘም ያለ ጊዜ መቀመጥ ነገር የለም። ያው ሲቀያየር እንደምታውቀው አድሚኒስትሬሽን ይቀያየራል። እንደዚህ ከተማ ላይ አንዳንዴ አለመረጋጋት ነገር አለ። ኦፍኮርስ ይሄኛው የቅርብ ጊዜ ነገሮች ናቸው። እንዳጠቃላይ ግን ከተማ መድረስ የነበረባት ደረጃ ላይ አይደለም። ወልቂጤ ሊ ብሎ ሲሄድ ሰው የሚያየው ነገር ብዙ አለ ለማለት ይከብደኛል። እኔ ያው መላል ምንድን መስቀል ሲመጣ በአብዛኛው እና በሌላም በአዘንም በደስታ ሲደርስ ደግሞ ትመላለሳለህ ቤተሰብ ስላለ ማለት ነው። ኢቨን ማሰብም አለ። ብቻ አሁን ለምሳሌ የዛሬ ዓመት ኮሪደር ልማት ተብሎ ተጀምሯል፣ አሁንም አላለቀም። ሌሎች ከተሞች ላይ ግን እንደምታውቀው ስሬ በ3 ወር በ4 ወር በ5 ወር የሚያደርሷቸው ነገሮች አሉና ትንሽ እነዚህ ነገሮች ለምንድን ነው ትላለህ። ውስብስብ ነገሮች ሊኖሩ ይችላሉ ዲቴል ስትገባ ወደ ውስጥ ስትገባ፣ እኔም አላቃቸው ፊት ለፊት ግን እንደ አንድ ሰው እንደ አንድ ታዛቢ ግን ይሄ የሚመጥናት አይደለም፣ ሊታሰብበት ይገባል። ዞሮ ዞሮ ለማንኛውም እንዳልከው በጣም በርካታ ሰው ገብቷል። ሲገባ ደግሞ መጨናነቁ የሚታየው ወልቂጤ ላይ ነው አረፍ ስለሚል ማለት ነው። ሶ ከዛ በኋላ እንዳልኩ አገር ቤት ከተገባ በጣም በርካታ እንግዶችም ገብቷል። እንግዶች ስልህ የተለያየ ሰው ባህሉን እንዲያውቅለት ያለውን ነገር መልካም ምድሩን እንዲያይም የጉራጌ ማህበረሰብ ተወላጅ ያልሆኑ ኢትዮጵያውያንን እህት ወንድሞችን ይዞ ይገባል። ይሄ በቅርብ ጊዜያት በጣም ተለምዷል ማለት እንችላለን። የዛ አይነት ነገር አለ። ስለዚህ ደስ ይላል። ይሄ ነገር መበረታታት ማለበት ያንዱ አከባቢ ባህል አንዱ ሲያቀው በጣም ቆንጆ ነው። እኔም እንዳቅመኝ እንደዚህ ተወሰኑ ወዳጆች ጋር ነበርኩኝና አብረን ሄደናል። ተያይዘን ሄደናል። እነሱም የታዘቡት ነገር ይኖራል። ታዲያ ዝግጁ ካልሆንክ ምን ላድርግ ብለህ
2: ጋብዞር ያቃል።
0: በሩ ሁሌ ክፍት ነው ይላል።
2: ለምን ይዟችሁ ያሄድ ምናምን እያሉ ብዙ አድማጮች ጠየቁ ነው።
0: አልገባችሁም እንዴ እናንተ?
2: እናንተ አገቡ እንዴ?
1: ብቻውን አየር ሰዓቱን ክፍት ላለማድረግ ትላለ።
2: ወደ አየር ወሰድከው
1: ሰበብ ማለት ነው። እና ግን ቅድም ያልከው ነገር ይሄ ጮፌው ጉዳይ ማለት ነው። ሌላው ለምሳሌ አርዛው እስኪደርስ ድረስ ቀድሞ ለምሳሌ ምግብ ዝግጁ ሊሆን የሚችለው ምንድን ነው? ጥሬ ስጋው ነው። ጥሬ ስጋውን የምትመገበው ምስሬ ቀመስ እንዳልደረከው በዚች በምትሰናዷ በበርበሬው ሚን በሚጥሚጣው እና ቅቤ አድርገው እናቶች የሚሰሩት ማባያው ነው። እንግዲህ ያው እንዳዋዜ እንደምንም ቁጠረውና የቀመስካት ናት ባለፈው። ከዚህ ቀደም ብዙ ጊዜ ምንድነው እዚህ ጎረድ ጎረድ ተብሎ ይቀርብ የለ?
2: የዛ አይነት እንትን የምትልበት ህንፃ
1: የትኛው
2: ሁልጊዜ
1: ላይምባር
2: አናቱ ላይ
1: ልክነ
2: የሚታወቀው ጎረድ ጎረድ ነው። እሱ ቤት
1: የዛሬ ነው ያድርገውና
0: ጎረድ ጎረድና ምንድ ነበር የሚታወቀው?
2: በልተናል እዛ አካባቢ የሚበላ ሰው ቢያንስ ጎረድ ሳይበላ
1: ጎረድ ጎረዷን
2: አስደናቂ
1: ቢል ካፌ አናት ላይ የምትገኘው አንደኛ ፍሎር ላይ በነበረችዋ
2: ወደ ሌላ ትዝታ ወሰድ
1: ወደ ሌላ ወሰድ። ለማንኛውም ያው ከዛ ጋር ብዙ ጊዜ ቀምሰውት ሊሆን ይችላል። በዛ መልኩ ነው እንግዲህ የመጀመሪያ የሚሰናደው። ያለ እያለ ደግሞ ይቀጥላል። እንግዲህ ብዙ ነገሮች አሉ። የመጀመሪያ ቀን ሊቀርብ ለሚችለው ይሄና ቀጥሎ አርዛው ነው። ክትፎ ሊደርስም ላይደርስም ይችላል። ክትፎ በነጋታው ሊሆን ይችላል የምትበላው፣ ማታም ልትበላ ትችላል። ግን የሚቀርበው አርዛው ነው። አርዛው ጥግብ ካደረገ በኋላ የሆነ ሌላም ነገር ማር ቢመጣም ትላለ አ የዛ ነገር ስሜት ሊፈጥር ስለሚችል አርዛ ነው የሚቀርበው የመጀመሪያ ቀን። አርዛ ማለት በነገራችን ላይ አድማጮቻችን በስጋና እንደዚሁም ደግሞ ጨጓራው ሳይሆን ምንድን ነው የሚባለው አለ ለአርዛው የሚሆን ማለት ነው። ያኛው ለብቻው ወጥቶ የሚሰራ ነው።
2: ከላይ ያለው የጨጓራው ከንፈር
1: ሰንበሩ አይደለም
0: የሚገላለጠው ነገር ዳዊት ነው የሚሉት አንዳንዴ። ዳዊት
1: እኔ ስሙን እንትን ለማለት ይመስለኛል። ዞሮ ዞሮ
2: የሚገለጠው ማለት ነው
1: ብታጥበው ብታጥበው ቶሎ አላልቅም ይልህ አይነት ነገር።
0: እንደዛ ለማጠብ የሚያስቸግሩ በግም ላይ አለ
2: አይደል? ሽንፍላ ማለታችሁ? ሽንፍላው የሚጣለው ነው መሰለኝ። ሽንፍላ ነው አይጠራ የሚባለው ብዬ ነው ቢያጥሩት እናቶች ትንሽ ወጋ ወጋ ሲያደርጓቸው ምን ይሄ እንደ ሽንፍላ ቢያጥቡት አይጠራ ይላሉ ሲበሳቸው።
1: ስም አጠራር ላይ እንዳልሳሳት ነው። ዞሮ ዞሮ እኔ መብላቱ ላይ ነኝ ጎበዝ።
2: ዞሮ ዞሮ የጨጓራው ከነዚ አይነቶች ውስጥ
1: ከጨጓራው ቀጥታ አይደለም ከሙሉ ጨጓራው የሚወጣ አይደለም እሱ። አንዳንድ ቦታ ላይ ዝም ብሎ አርዛ ተብሎ ሊቀርብልህ ይችላል። ትክክለኛው አርዛ ግን እሱ አይደለም። አላጸው ከእንድ ስጋውና ያኛው ተጨምሮ እንደ ዱለት አይነት ነገር ይመስል ነው። ግን ዞሮ ዞሮ የሚቀርበው የመጀመሪያ ቀን እሱ ነው። በነጋታው እንዳልኩ ክትፎ ይኖራል፣ ቅቤ ይኖራል፣ ቡላ ይኖራል፣ ለእንግዳ እርጎ ይኖር፣ ወተት ይኖራል። ወተት ያለው ወተቱን ያቀርባል። አንተ ጋር አንተ ቤት ባይኖር የወለደች ላም ባይኖር ጎረቤት የወለደ ላም ሊኖር ይችላል። ለመጣው እንግዳ እሱ ይቀርባል። ያለውን ነገር አይነፍግም ጉራጌ። እንግዲህ እኔ በማውቀው በደንብ ባየሁት ማህበረሰብ ላይ ባለችው ልክ እንግዶቹን ሸኝቶ እንግዳ ሲመጣ በጣም ነው የሚደሰተው። ምክንያቱም የለመደው ነው ልጆቹን እንደዚህ ማስተናገድ። ተጨማሪ ሰው ደግሞ ሲመጣ እጅግ ደስተኛ ሆኖ አስተናግዶ እቺን 3-4 ቀኗን ይሸኛል ማለት ነው። በዚህ መልኩ ነው እንግዲህ ገብቶ አይቶ ያው የሚመለሰው። ብዙ ነገሮችን ታደርጋለ። በነገራችን ላይ መስቀል ሽምግልና ስርዓትም የምታከናውንበት ነው። የተጣላ ሰው ሊኖር ይችላል አይደለ? በዚሁ አጋጣሚ ማህበረሰቡ ስለሚገባ ከተማ ያሉ ልጆችም ይገባሉ፣ አባቶችም ካሉና ብቻ ስለሚገባ በዛው ይገናኛል ሁሉም። ሰው የተፈጠሩ ነገሮች ችግሮችም ካሉ ችግሮችን ተዋይቶ የሚፈታበት መድረክ ነው። በዚህ አጋጣሚ ምናልባት እንደ መቀጣጠሪያም ልትቆጥረው ትችላለህ። እና ከበዓልም ባለፈ ነው በነገራችን ላይ ለጉራጌ ማህበረሰብ፣ ለጉራጌ ማህበረሰብ ብቻ ሳይሆን ለሌላውም ጭምር። ከዚህ ቀደም አሁን ጋሞም ይሁን ወላይቶም ሀዲያም በደንብ ለመስቀል እንደሚገባ ቃሉ አሁን በቅርብ ጊዜያት ደግሞ እንደምታውቀው የአዲስ ዓመት ክብረ በዓላቶች በ12 በ13 እንደዚህ ነገር ያከብራሉ እነሱ አካባቢ ጋር። ከዛ ጋር ያለውን ግንኙነት ማጥራት አለብኝ ስለማላውቅ ነው። በደንብ በፊት ለመስቀል ነበር በደንብ የሚገቡት፣ አሁን ላይ አላውቅም። ምክንያቱም ያጠራጠረኝ ምንድን ነው ትናንት ሚቂ አካባቢ ላይ መስቀል ገባ ሲሉ አይ እኛ መስቀል አይደለም ለምንድን ነው ለያሁዴ ኦር ሳምቲንግ ለእንትን ነው የገባሁት አይነት ነገር ሲል እንዴት ነው የእንትን ለውጣለ እንዲ ያልኩኝ። ዞሮ ዞሮ ብቻ መስከረም ወር መገናኛ ነው ለሁሉ ነገር። ከቤተሰብ ጋር የምትገናኘት ብዙ ነገር የምታደርግበት ነው፣ የምትጠያየቅበት ነው። ያ እንደ ግለሰብ ሊሆን ይችላል። ግን ሌላው ደግሞ የለመደው ባህሉ አለ፣ ገብቶ ይጠያየቃል ማለት ነው። በዚህ መልኩ ነው እንግዲህ አልፎ የመጣ ነው ላለሁ።
2: መግቢያ የሌለው አለ እንጂ እዚህ
1: አልሰማውም። ልጅው አከበርኩ እኮ ክትፎን አለ እስቲ ስለው እኮ ነው ሳገኘው እኮ ነው።
0: ያው ቢያንስ ከስዩሜ አንድ ስቴፕ
2: ወደ ስጋው ነው አይገቡ። አይ ደስ ይላል፣
1: ቆንጆ ነው። ግን የሁል ጊዜ ብዙ ቦታዎች የኢትዮጵያ ብዙ ቦታዎች ችግር ነው። የመንገድ ነገር በጣም ያሳስባል። እንግሊዝ ስትገባም አንዳንዴ ታፍራለህ። ስለ እውነት ጥሩ ተሰርቷል። የሚሰራ መንገድ አለ። አሁን ባየሁት በሱ የዋና መንገድ ጉዳይ፣ የውስጥ መንገዶች ግን እንደገና 10 ኪሎ ሜትር 15 ኪሎ ሜትር የምትሄዳቸው ይኖራሉ። እነሱ አስፋልት ይሁኑ ማለት አይደለም፣ ጠርጊያ መንገድ ቢሆኑም ግን በስርዓት በአግባቡ መሰራት አለባቸውና እዛ ላይ በደንብ አድርጎ ማየት ያስፈልጋል። ኦፍኮርስ ይሄኛው የፌዴራል ጉዳይ አይደለም። እንደምታውቀው ፌዴራል ዋና ዋና አገናኝ መንገዶችን መስራት የሚጠበቅበት ይሄ የወረዳ የዞን እነዚህ አይነት ጉዳዮች ናቸው። ይሄኛው በደንብ በተለይ ወልቂጤ ፊልም ላይ ቢሆን ኖሮ በደንብ ተነትነው ነበር ትላለ። ይታሰበ ግን አጋጣሚ ከሰማችሁ
2: አዘገዩ አይደል? አዘገዩ አርዛው አመለጠ።
1: አይ አለመለጠኝም። ስትገባ ግን ስትሄድ የምር በቃ ጥሩ ቦታ ነው ብለህ መኪና ይዘህ ትሄድና በቃ መሄድ ሊያቅተው ይችላል። የሆነ ቦታ ላይ ዝናብ ጠብ ካለ ተሰርቷል ብለህ ያመንከው ቦታ ትክክል ላይሆን ይችላል እና የተወሰነ የትኩረት ጉዳይ ነው። ኦፍኮርስ ሪሶርስም ይፈልጋል። አሁን እኔ ለምሳሌ ማፌድ ስለሚታወቅ አካባቢው ብጠቅሰው ደስ ይለኛል። ወደ ሀዲያም እንደዚህ መሄጃ ነው በነገራችን ላይ ወደ እና በቅርብ አንድ 3 ዓመት እንደዚህ ይመስለኛል የተቋቋመው እነ ሞር ኤነር መገር ወረዳ የሚባል አለ። እዛ ጋር የተመሰረተችው መቀመጫ የሆነችው ቦታ አለች። ከዛ ቦታ ወደዚህ ወደ ማፌድ የሚባለው መስመር ሄደህ ከፍ ብለህ ወደ አረቆች ስላሴ እንደዚህ አካባቢ ጋር ስታመራ ያለ ችግር ነው እና የተወሰነች ትኩረት አድርጉባት ለማለት ነው። እድሉን ካገኘው አይቀር አመሰግናለሁ። ሰጣችሁ የሚድለው እግረ መንገድ
2: አይ ድንቅ ነው። አንተ ስብስብ
1: የትኛው መንገድ
2: ውስጥ ለውስጥ ምናምን ያስቸገረ
0: አለ? የመንገድ ችግር ልማት እኮ በቀላሉ ሁሉም ጋር ተደራሽ ማድረግ ይከብዳል ትላለህ
2: አይደለ? እውነት ነው።
0: እጥረቱን ምንድን ነበር ክፍተቱን ነው የሚለው መንግስት፣ ክፍተቱን እየሞላ እንሄዳለን።
2: ክፍተት ግን ዘልቃለች አይደል? ረጅም አመት
0: ክፍተት። አዎ ያው ሁሌ ስራ
2: ክፍተት ስላለ ነው።
0: ሁሌ ክፍተት ስላለ
2: ክፍተት ከቋንቋዎች ሁሉ የቀጠለችው ነች።
1: እሺ፣
0: ስለዚህ ጉዳዮቻችንን ወደ ማስተዋወቅ እንሄድ ወይስ?
1: አዎ ብናስተዋውቅ ጥሩ ይመስለኛል።
0: እሺ፣
1: ስለዚህ እስከ 12 ሰዓት ድረስ ቆይታችሁን ከወሎ አዲስ ጋር ስታደርጉ ተከታዮቹን ወሬዎች ትሰማላችሁ።

የሀገራችን የቴሌቪዥን ጣቢያዎች በማህበራዊ ሚዲያዎች ዝግጅቶቻቸው የሚሰረቁበት መጠን ከጊዜ ወደ ጊዜ እየጨመረ ይገኛል። ሁሉ አዲስ እጅ የገባው መረጃ ደግሞ የትኞቹ ሚዲያዎች ምን ያህል ስራዎቻቸውን እንደተወሰደባቸው ያሳያል። እንመለከተዋለን።

አርኪኦሎጂስቶች ያደረጉት የረጅም ዘመን ምርምር በኢትዮጵያ 2000 ዓመታት በላይ ያስቆጠረ ሰማይ ጠቀስ ሕንፃ ስለመገኘቱ እየተነገረ ነው። ሁሉ አዲስ ዝርዝሩን ያቀርባል።

የሁሉ አዲስ አምስት ነገሮች ተወዳጇ ድምፃዊት ጸደንያ ገብረ ማርቆስ ካወጣችው አዲስ አልበም በከፍተኛ ሁኔታ የተደመጡ አምስት ዘፈኖችን ይመለከታል። ባፍ ታይም ስፖርት ከአገር ቤትና ከባህር ማዶ ያገኘናቸውን ስፖርታዊ ወሬዎች ለእናንተው እናቀርባለን። ከሁሉ አዲስ ጋር ዘና በሉ።

ውድ አድማጮቻችን ቀደም ሲል ያስተዋወቅናቸውን አዳዲስ ነገሮቻችንን እና ሌሎችም መደበኛ ፕሮግራሞቻችንን ይዘን እስከ 12 ሰዓት ድረስ አብረን የምንቆይ ይሆናል ማለት ነው። መሀል መሀል ላይ ጣልጣል የምናደርጋቸው የሙዚቃ ግብዣዎች እንደተጠበቁ ናቸው። ቆይታችን ያማረ እንዲሆን ያግዙናልና አብራችሁን እንድትቆዩ ከወዲሁ እንጋብዛለን። በቀጥታ ወደ ሁሉ አዲስ አምስት ነገሮች እንሻገርና በሁሉ አዲስ አምስት ነገሮች የተያዘውን እናደምጣለን።

0: የሁሉ አዲስ አምስት ነገሮች የዛሬው ትኩረት ጸደኒያ ገብረ ማርቆስ ነች። ጸደኒያ ገብረ ማርቆስ ራሷ አባቶልም አልበሟን በተመለከተ ካልበሟ ውስጥም ደግሞ በከፍተኛ ቁጥር የተደመጡ አምስት ዘፈኖችን ነው የምንመለከተው። ጸደኒያ ገብረ ማርቆስ እንግዲህ በኢትዮጵያ ሙዚቃ ውስጥ በተለይ በጣም አቅም አላቸው ከሚባሉ ይሄ በድምፅ ደረጃ እኔ እንኳን የሙዚቃ ባለሙያን ባትሆን ይገባሃል አይደለም ማን የትኛው አይነት አቅም እንዳለው ከረጅም ዘመን ሙዚቃ ማድመጥ በኋላ እንዲህ ያለው ግንዛቤ ማዳበር የሚቻል ይመስለኛል። ግን ስለዚህ ኦቶሪቲ እንዳለው ሰው ይሄ እንደ ባለስልጣን አይደለም ማውራት የምፈልገው፣ ግን አቅም በጣም ትልቅ አቅም እንዳላት አስባለሁ። ግን ሁልጊዜ የእሷ ነገር እንትን ከእሷ ጋር ፊት የሚያደርጉ አለ አይደለም በደንብ አሁን ከሰራችሁም በላይ አሁን ከታየችሁም በላይ እንድትታይ የሚያደርጓትን ስራዎች ካላት የድምፅ አቅም አንጻር ማለት ነው አግኝታለች ብዬ አላስብም። አሉ በጣም የወደድ ናቸው ምንድን ነው የባለፈውም አልበሟም ላይ ከዛ በፊትም የነበሩ ለመጀመሪያ ጊዜ ከእሷ ጋር ከተዋወቅንባቸው ዜማዎች ውስጥ ነገዴን ጨምሮ ማለት ነው ድንቅ ስራዎች አሏት። ግን ሁልጊዜ አእምሮ ውስጥ የሚመጣው ነገር ከዚህ በላይ መሆን ትችላል ነበረም ወይ የሚለው ነው። የሆነ አላደለም በቃ ለሀገሪቱም ራሱ የሆነ አንድ ትልቅ ማስተርፒስ መስራት የሚያስችል አቅም ያለው ድምፅ ነው ያላት ብዬ አስባለሁ። ግን ለምን እንደሆነ አላቅም።
1: ያው ይዘው ይመስለኛል ይሄ ነገር
0: ሀሳቢ ትስማማላችሁ።
1: ያው መስማማት አለመስማማት እንዳለ ሆኖ አቅሟ ምን የሚያጠራጥር ነገር የለም። እንደምታውቀው ሲስ ከሜጋ ጀምሮ እኮ ታይቷል አይደለ? ከዛ በአዲስ ስታይል የመጣችው በአዲስ ስታይል ስንል ያው ጀነሯን በአብዛኛው ምን አይነት እንደሆነ ይታወቃል። ወደ ዌስተርኖቹ ጠጋል የእሷ አዘፋፈን ደም ቀስ ያለች ይመስለኛል። ወደ አልበማ ስትመጣ ኢትዮጵያዊ የሆኑ ቃን ያላቸው ስራዎቿንም ጭምር ያየ ነው እና ከዛ በኋላ ዘሪቱ እንደዚህ እንዶ ቢጠየቁ ይመስለኛል መነሻ እንደዚህ ሊያባት ይችላሉ ብዬ ገምታለሁ። ጸደኒያን እና አቋም በደንብ ይታወቃል፣ የድምጿ ሬንጅ በደንብ ይታወቃል። እና ሙዚቃ አድናቂ ከሆንክ እሷን አለማድነቅ ትንሽ ንፉግነት ነው የሚሆነው። እጅግ አቅም ያላት ድምፃዊት ናት። ከአንተ ለግጥም እንደምትጨነቅ አውቃለሁ ሲሳይ፣ እኔ ደግሞ ዜማ ነው ቀድሞ የሚስበኝ እና አንተ ገጣሚም ስለሆንክ ወደዛ ሊሆን ይችላል። ከዛ አንጻር ይመስለኛል ለነስ የተሰጠው አንተ ከዚህ የተሻሉ ስራዎች ማግኘት ብትችል ያልከው ነገር ዞሮ ዞሮ ሁለቱም መጣጣም ስላለባቸው ሊሆን ይችላል። እኔያው የጎርበጠኝ ነገር የለም ብዙም ከስራዎቹ ላይ። የመጨረሻ ስሯን ቢሆን ጥሩ የነበረ ነው የአሁኑን ሳይሆን ከዛ ቀደም የነበረውና እሷ ብቻ ጋር አይደለም አይደል ይሄ 10 ዓመት ቆይቶ 8 ዓመት ቆይቶ የማውጣት ችግር አጠቃላይ ያው ተደጋጋሚ እንደምንለው ኢትዮጵያ ውስጥ የባሉ የፕሮዲሰሮች እጥረት ችግር በመጣ እነሱ ላይ ሸክም በመሆኑ ምክንያት የመጣ ችግር አለ። በዛ መሀል ደጋግማ ብታወጣ ምናልባት አሁን ያልካቸው ነገሮች
0: የኔ አርጊመንት ግን እሱ አይደለም። ልክ በዜማም ረገድ ለምሳሌ አሁን ዘሪቱ ከበደ ያወጣቸው አልበም አለ አይደል? አሁን ያ አልበም የዘሪቱ መጠሪያ አልበም ነው፣ ሙሉውን አልበሙን ማለት ነው። እኔ እንደዛ አይነት ስራ አሉ ስራዎች ከአልበሞች ውስጥ በጣም የምንወዳቸው ስራዎች አሉ፣ ምንም ጥርጥር የለውም። ግን ከእሷ አቅም አንጻር እኮ ነው የምልህ፣ ከእሷ አቅም አንጻር በጣም የሰቀሉ የሚባሉ ስራዎች አሉ አይደለ? እንደዛ አይነት ስራዎች ግን ቁጥራቸው ያንስብኛል። አንድ ሙሉ አልበም ውስጥ ሙሉን አልበም አዳምጠህ እርግጠኛ አይደለሁኝም። በእኔ እንደውም ከግጥም በላይ ግጥምማ ጥሩ ነች እኮ በነገራችን ላይ ጸደኒያ ጌትነት የሚሆን ሁሉ ትጠቀማለች እኮ አዲስ ገጣሚም ትጠቀማለች፣ አቅም ያላቸው ልጆችም ትጠቀማለች። የእሱ ችግር አይመስለኝ። እንደውም ችግሩ አለ ብዬ የማስበው ዜማው ላይ ነው። ዜማው ላይ የእሷን የድምፅ አቅም በደንብ
1: የሚፈትን ወር
0: የሚገልጽ ስራ ብዙ አጋጥሟታል ብዬ አላስብም።
1: ይሄ ከአድናቆት አንጻር የመጣ ነው።
2: እሷ የሚገባው ነገር
1: እኮ ገባኝ። ለእሷ የሚገባት
2: ስራዎችን በደንብ አላገኘችም።
0: እኔ እንደዛ ነው የእሷ ችግር ሆኖ ሳይሆን የዜማ ሰጪዎቹም ችግር ሊሆን ይችላል።
2: እሷም ዜማ
1: ዞሮ ዞሮ መራጫው እሷ አይደለች
2: ዜማዎች ላይም ተሳትፋለች እሷ ዝኛውም ማል በመዋለ ዜማዎችንም ሰርታለች እሱ ና መነሻ ምክንያቱ ምንድነው የሚለው
0: መታወቃለሽ
2: ለማንኛውም ጋሪሬ የተሰኘ አዲስ አልበሟን ካወጣች ወደ አራት ቀን አካባቢ ሆኗታል ጸደኒያ ገብረ ማርቆስ ይሄንን እንግዲህ ወደ 10 የሚሆኑ ስራዎችን ያዘውን አልበሟን ካወጣችበት ጊዜ አንስቶ የትኞቹ ስራዎቿ ምን ያህል ተደመጡ የሚለውን ነገር እንግዲህ እንመለከታለን። አምስተኛ ደረጃ ላይ ያለውን እንመለከታለን። በራሷ በጸደኒያ ገብረ ማርቆስ የዩቲዩብ ቻናል ላይ የተለቀቀው 12000 አካባቢ ሰብስክራይበሮች አሉት። ከዚህ ቀደም ያወጣቻቸውንም አልበሞች ለቃቸዋለች። በዚሁ አልበሟ ላይ ንጥላ ዜማዎቿንም አካታለች። ለማንኛውም ጋሪር በተሰኘው አልበሟ ውስጥ የተካተቱትና ከአምስት ቀን ላለፉት አምስት ቀናት አካባቢ ከተደመጡ አርብ ወደ አመሻሹ አካባቢ መሰለኝ የወጣው ወደ አምስት ቀን አካባቢ ሆኖታል አሁን። ስለዚህ ከነዚህ ስራዎች ውስጥ የትኞቹ ተደመጡ የሚለውን ነው የምንመለከተው። በሁሉ አዲስ አምስት ነገሮች አምስተኛ ደረጃ ላይ ያለው መች ገባኝ የተሰኘው ስራ ነው። መች ገባኝ የተሰኘውን ስራ ግጥምና ዜማ ዳን አድማሱ ነው የሰራው። ዳን አድማሱ የራሱንም አልበም እየሰራ እንደነበር ሲነገር ቆይቷል። በሌሎች ድምጻውያን ላይም ተሳትፎ ትንሽ ቆየት ብሏል። ስሙንም ከሰማ ነው አይደለ አዲስ በሚወጡ ስራዎች እሱ ነጠላ ዜማውን 4 ኪሎ እና ከዛ በኋላ የተወሰኑ ነጠላ ዜማዎችን ለቀቀ። ከዛ በኋላ ትንሽ ጠፋ ብሎ ነበር። ለማንኛውም እሱም የመጣበት አልበም ነው በግጥምና በዜማ። ስለዚህ በግጥምና በዜማ እዚህ ላይ ተሳትፏል። መች ገባኝ በተሰኘው ተጨማሪ ዜማ ግን አቤል ጳውሎስ እንደተሳተፈ የአልበሙ ዝርዝር ይገልጻል። አቤል ጳውሎስ ደግሞ ሙዚቃ ቅንብሩን አቀናብሯል። 25000 ጊዜ ያህል ተደምጧል። መች ገባኝ የተሰኘው ስራ 5 ደቂቃ ከ10 ሰከንድ ርዝመት ያለው ነው። አራተኛ ደረጃ ላይ የሚገኘው ደግሞ ፈረሴ የሚል መጠሪያ አለው። ፈረሴ የሚለው መጠሪያ ያለው እንግዲህ ዜማ ራሷ ጸደኒያ ገብረ ማርቆስ ነው የሰራችው። ግጥም ወንደሰን ይሁብ፣ ሙዚቃ ቅንብር ደግሞ ንዑስ ኤርሚያስ ነው። ወደ 28000 ጊዜ ያህል ተደምጧል አልበሙ ከወጣበት ጊዜ አንስቶ። ስለዚህ አምስተኛ ደረጃ ላይ ተገኝቷል። 4 ደቂቃ ከ32 ሰከንድ ደግሞ እርዝመት ያለው ነው ይህ ስራ። ሶስተኛ ደረጃ ላይ የሚገኘው ደግሞ አንተ የኔ የተሰኘው ስራ ነው። 4 ደቂቃ ከ50 ሰከንድ እርዝመት ያለው ነው አንተ የኔ የተሰኘው ስራ። ይህ ስራ እንግዲህ ወደ 36000 ጊዜ ያህል በመታየት ነው ሶስተኛ ደረጃ ላይ ወይም በመደመጥ ነው፣ ቪዲዮ ስላልሆነ በመደመጥ ነው ሶስተኛ ደረጃ ላይ የሚገኘው። ይህንን ስራ እንግዲህ በግጥም ቴዎድሮስ ሞሲሳ እንዲሁም ደግሞ በዜማ ጸደኒያ ገብረ ማርቆስ በቅንብርና ሚክሲንግ ንዑስ ኤርሚያስ ተሳትፎበታል ማለት ነው። ቴዎድሮስ ሞሲሳም እንግዲህ ከተወሰነ ጊዜ በኋላ ድምፁ ማነው ስሙን ሰምተናል ማለት ነው። ለማንኛውም ግጥሙ የቴዎድሮስ ሞሲሳ ነው፣ ዜማ የጸደኒያ ገብረ ማርቆስ። በእነዚህ ስራዎች ቢያንስ ሁለተኛ እንግዲህ እስካሁን እስከ 3 በጠቀስናቸው ሁለተኛ ስራዋ ነው ጸደኒያ በዜማ ስትሳተፍ። አንተ የኔ 36000 ጊዜ ያህል ተደምጧል። 4 ደቂቃ ከ50 ሰከንድ ርዝመት አለው። ሶስተኛ ደረጃ ላይ ይገኛል። ሁለተኛ ደረጃ ላይ የሚገኘው ደግሞ የአልበሙ መጠሪያም ጭምር ነው፣ ገሪር ይሰኛል። ከአምስት ቀናት በፊት የተለቀቀውን ይህ ስራ እንግዲህ 3 ደቂቃ ከ58 ሰከንድ ርዝመት ያለው ሆኖ እናገኘዋለን። በዚህ ስራ እንግዲህ የተለያዩ ባለሙያዎች ተሳትፈዋል። ግጥሙ የብሩክ ገብረ ሚካኤል ነው። ዜማ የህዝብና ጸደኒያ ገብረ ማርቆስ ነው። ክራር ታመነ መኮንን ተሳትፎበታል። ሙዚቃ ቅንብርና ሚክሲንግ ንዑስ ኤርሚያስ ተሳትፎበታል በዚህ ስራ ማለት ነው። ስለዚህ ጸደኒያ ገብረ ማርቆስ በዚህም ከህዝብ ዜማ ጎን ለጎን የራሷን ዜማ ጨምራበታለች ማለት ነው። ብሩክ ገብረ ሚካኤል ግጥሙን ሰርቷል፣ ገሪር የተሰኘውን ስራ ማለት ነው። 41000 ጊዜ ያህል የመደመጥ እድል ነበረው ባለፉት 5 ቀናት። ስለዚህ ሁለተኛ ደረጃ ላይ ይገኛል። አንደኛ ደረጃ ላይ ያለው ስራ እስካሁን እንግዲህ ሁለተኛ ላይም ካለው በጥፍ ደረጃ የተደመጠ ነው። ከአልበም ውስጥም እንግዲህ ከ100000 በላይ የተደመጠላት ይህኛው ስራ ነው። ገላዬ ይሰኛል። ብዙዎች እያደመጡላት ይገኛሉ። ወደ 108000 ያህል ቪውስ ማግኘት ይችላል፣ ወይም ደግሞ 108000 ጊዜ ያህል ተደምጧል ይህ ስራ። 5 ደቂቃ ከ52 ሰከንድ ደግሞ እርዝመት ያለው ነው። ድምፃዊቷ ጸደኒያ ገብረ ማርቆስ በዚህ ስራ ላይ የሱራፌል አበበን ዜማ ተጠቅማለች። ግጥሙ የመሰለ ጌታሁን ነው። ጊታር ግሩም መዝሙር ተጫውተዋል። ሙዚቃ ቀነበር አቤል ጳውሎስና ግሩም መዝሙር በጋራ ያቀናበሩት እንደሆነ ይገልጻል። ስለዚህ የጋራ ቀነበር ነው ማለት ነው። ግሩም መዝሙርም በሙዚቃ ቀነበር በጣም ብዙ ጊዜ ሆኖታል። አበባ ደሳሌ ላይ የተወሰኑ ስራዎች፣ እነ ሸዋንዳይ ላይ የተወሰኑ ስራዎች፣ ቴዲ አፍሮ ላይ የተወሰኑ ስራዎች እንደዚህ ሰምተነው ነበር። ግን ከዛ በኋላ ሞር በባንድ እና በሌሎች የሙዚቃ አገልግሎቶች ነው የምናውቀው እንጂ ሙዚቃ ቀንብር ላይ በጣም ረጅም ጊዜ የሆነው ይመስላል። ወይም ደግሞ እንደዚሁ በጊታር ፊቸሪንግ ሲገባ ነው የምናውቀው። ለማንኛውም አንደኛ ደረጃ ላይ ያለው ገላዬ የተሰኘው ስራ በመሰለ ጌታሁን ግጥም፣ በዜማ ደግሞ በሱራፌል አበበ ተሰርቶለታል። ግሩም መዝሙርና አቤል ጳውሎስ ደግሞ አቀናብረውታል። 108,000 ጊዜ ያህል በመደመጥ አንደኛ ደረጃ ላይ ተቀምጧል ማለት ነው። አምስተኛ መቼ ገባኝና፣ አራተኛ ፈረሴ፣ ሶስተኛ አንተ የኔ፣ ሁለተኛ ገሪር፣ አንደኛ ገላዬ ከአልበሙ ውስጥ በተደጋጋሚ የተደመጡ ናቸው። ግን አልበሙ ብዙ መደመጥ ይፈልጋል። ምናልባት እሷም ትንሽ ብዙ መቀስቀስ ሊኖርባት ይችላል።
0: ፕሮሞሽን እንዴት ነው?
2: አይ ቲንክ
0: ቴሌቪዥን እያየው አይደለም
2: አደለ? ሊስኒንግ ፓርቲ ነገር አዘጋጅታ ነበር፣ መለስተኛ ሊስኒንግ ፓርቲ አልበሙ የተለቀቀበት ቀን ላይ እኛም በቀጥታ ስልክ መስመር ላይ ስናስገባት እንደዛ ብላን ነበረ፣ ይዘጋጃል ብላን ነበረ። ትንሽ መቀስቀስ ሊያስፈልግ ይችላል። ያው የዘንድሮ የአልበም ሁኔታ አንዳንድ ጊዜ ያስቸግራል። ማለት በጣም ቀስቀሰህም ትንሽ ሊያስቸግር ይችላል አይደል?
1: ቲክቶከሮችንም እኮ ተጠቅመው እኮ አንዳንዶች ላይካውን ዳዊት መለሰ እንዳሰቦ ተሳክቶለታል
2: አይመስለኝም።
1: ምሳ ግብዣ ምንም አድርጎ
2: ልክነ እንደውም አነጋጋሪ ነበረ። ቲክቶከሮች እንዴት ምናምን ብለው አንዳንድ በመደበኛው መገናኛ ብዙሃን የሚሰሩ ባልደረቦች ኢቨን ፌስቡክ ላይ የሚጽፉ ራሱ እኛ ስንት ዓመት ለሙዚቃ ጩኸን ዛሬ የመጡ ቲክቶከሮች በጣም ቅሬታ ሁሉ ሲያሰሙ ነበር። እና አንዳንዶች ደግሞ ነው በቃ ዘመኑ ይሄ ነው፣ ወደ ወጣቱ ቲክቶከሮቹ ናቸው የሚወስዱት፣ ስለዚህ ግድ ነው የሚል ነገር ተነስቶ ነበረ።
1: አይመስለኝም ግን አሁን ለምሳሌ
2: ግን እንደ ዳዊት በዳዊት መጠን ግን አልተደመጠም።
0: አንፕሪዲክተብል መሆኑን የሚያሳይ
1: ነው
0: ማለት ነሰሰርሊ ወደ ቲክቶከሮች መሄድ አይጠበቅብህም ማለት። ያልሄዱም የተሳካላቸው አሉ፣
2: ኦፍኮርስ
0: አይደለ? ሳይሄዱ የተሳካላቸው አሉ፣ ሄደው ያልተሳካላቸው አሉ። ስለዚህ
1: ኢንቢትዊን ሆነ ሁለቱንም ማለት ያው ሁለቱም ጥቅም እንዳላቸው ግልጽ ነው አለ ሲስ ሁለቱም ስልህ ቲክቶክም ያው ወደድነውም ጠላነውም በጣም ተጽዕኖ እየፈጠረ ነው የሚገኘው። እንግዲህ
0: እኔ ግን ሙዚቃው ላይ እንደው በጣም
1: ይቅርታ ሊንኩን
0: እኔ ሙዚቃው ላይ ሜንስትሪም ሚዲያዎች የበለጠ እዛ ላይ መስራት የሚያዋጣ ይመስለኛል። ምንድን ነው የሜንስትሪም ሚዲያ ላይ የሚሰሩ ሰዎች የሚሰጡት ምስክርነት የተሻለ ወይት ያለው ይመስለኛል። ማለት እዛ ላይ ያሉትን ማሳነሴ ሳይሆን አሉ፣ እዛም ላይ ያሉ ግን ነገሩን ሲሪየስ ያለመውሰድ፣ ይሄ ደግሞ አንደኛ በጣም ቲክቶክ በተለይ ደግሞ በጣም ፈጣን አይደለም፣ በጣም አጫጭር ነገሮች ስለሆኑ በደንብ ስለዚያ ሰው ስራዎች ለማሳየት ምድል ላይ ፈጥር ስለሚችል እኔ ሜንስትሪም ሚዲያን በደንብ ኤክስፕሎይት ቢያደርጉ መጀመሪያ፣ ከዛ በኋላ አስፈላጊ መስሎ ከተሰማቸው ወደዚያ ቢያቀኑ ጥሩ ይመስለኛል። ምክንያቱም አንዳንድ ድምፃውያን የምናስታውሳቸው ድምፃውያን ሜንስትሪም ሚዲያ ተጠቅመው ሶሻል ሚዲያውን ሳይጠቀሙ በአንድ ጊዜ በደንብ አድርጎ የተነሳላቸው ሰዎች አሉ። ግን እዚህ ጋር እንትኑም መታሰብ ያለበት ስራውን ማተር ያደርጋል። አሁን ለምሳሌ የዳዊት መለሰ ስራ እንደ በጣም ከትልቅ ይቅርታ ጋር ከዛ በፊት ከወጣው አልበም ጋር የሚነጻጸር ነው ወይ ብትጠይቀኝ እኔ በጥያቄ ምልክት ውስጥ ነው የማሳልፈው። እና ስራውን ማተር ያደርጋል። እንትን ማድረግ አለበት የሰዎች ጆሮ ውስጥ ጥልቅ ብሎ የሚገባ የሆነ ለየት ያሉ ስራዎች በውስጡ ያሉ አላለም፣ እንደዚህ ያለ ራሳቸው ስራዎቹም ተጽዕኖ መፍጠር መቻል አለባቸው እንጂ የመደመጥ ቻንስ አግኝተዋል ኦልሬዲ፣ ገብተዋል። አሁን የሚፈልገው እኮ ቲክቶክም ይሁን የትኛውም ሶሻል ሚዲያም ይሁን መጀመሪያ ሰው ከፍቶ እንዲሰማው ነው። ከከፈተው በኋላ ካላዳመጠው ስራውም አካባቢ ሄዶ ነገሩን ቼክ ማድረግ ያስፈልጋል። በእርግጥ ይሄ የማስ አስተያየት ማጆሪቲ ስላላየ ስራውን ውድቅ ያደርገዋል ማለት አይደለም። እንደዚህ አይነት መደምደሚያ ላይ እንዳይካሄድ ግን አንዳንዴ ማለት ትልልቅ የሚባሉ ስራዎች ደግሞ ብዙ ጊዜ የማይደመጡበትም ጊዜ ስለነበር ማለት ነው። ዞሮ ዞሮ ግን ሲዩሜ እንዳልከው ሁለቱንም ያቀላቀሉ መጠቀም ጥሩ ነው። ግን እኔ ቅድሚያ መስጠት ያለባቸው ለሜንስትሪም ሚዲያው ነው ብዬ ነው የማስበው።
2: አዎ ምናልባት ሁለቱንም በተወሰነ ደረጃ አሉ። አሁን ለምሳሌ የማስተዋል አልበም ማስተዋል እያዩ ቲክቶክ በጣም የጠቀመው ይመስለኛል። በተለይ አንድ ሁለት ዘፈኖች ነበሩ በጣም ብዙ ቪዲዮዎች ተሰርተውበት ነበር እና አንዳንድ ሰዎች ደግሞ ይሄ ቲክቶክ ላይ ደጋግሞ ከሰሙት በኋላ
0: በነገር ላይ ማስተዋል ራሱ ሜንስትሪም ሚዲያዎችን ሲሪየስሊ ተጠቅሟል። ወደ ቲክቶክ ከመምጣቱ በፊት በጣም የተለያዩ ሜንስትሪም ሚዲያዎችን ተጠቅሟል። እንደውም እንደሱ በደንብ
2: ኤክስፕሎይት
0: ያደረገ ያለ አይመስለኝም። ከዛ በኋላ ነው ወደዛ ይሄደ። ምክንያቱም ሜንስትሪም ሚዲያ ላይ የሚባሉ ነገሮች ወይ እንትን አይደለም ማለት እያሳነስኩኝ አይደለም፣ ግን ክብደት ይሰጡታል ሰዎች ለትረት። ምንድን ነው ይሄ እንደምታውቀው የፕሮፌሽናሎች ቦታ ነው አይደለም። ሁሉም እዛ ላይ ያሉ ሰዎች ሁሉ ፕሮፌሽናል ናቸው እያልኩ ሳይሆን ቢያንስ ኤዲቶሪያል ያላቸው ተቋማት ላይ ያሉት አይደለም። ስለዚህ ሙያውን ደግሞ ትንሽ ቀመስ ያደረጉ ሰዎች ናቸው ያሉበት እና ከእነሱ የሚወጣው አስተያየት የበለጠ ተአመኔታ ህዝቡ ዘንድ ይፈጥራል እና ለዛ ይመስለኛል እና ከሜንስትሪም ሚዲያ ጀምሮ ወደ ቲክቶኩ ቢሄዱ ጥሩ ነው። ግን ቲክቶክ ላይ ያሉ በጣም አስደናቂ ሰዎች እንዳሉ እዚህ ላይ ሊዘነጋ ይገባል። በሚሰጧቸው አስተያየቶች ራሱ ድንቅ የሆኑ ማለት ነው።
2: ዋናው እንኳን ያው የሚሰሩት ቪዲዮዎች ብዛት ይመስለኛል ከአስተያየቶቹም በላይ። ለማንኛውም አንደኛ ደረጃ ላይ ያለውን ስራ እንስማው። ገላይ የተሰኘውን ስራ
0: ገላይ ከአስቴር ጋር እንዳምታታር እንጂ
2: ገላ ነው አይደል? የአስቴር ገላ ነው አይደል? ባለፈው ያወጣችኋል ገላ
1: ገላ
0: ስልቻ ቀልቀሉ
2: ማን ነው? ቅጥያ ብቻ ይሄ ብቻ ነው ያለው
0: ብቻ። ለማንኛውም በጣም የምንወዳት ድምፃዊት የጸደንያ ገብረ ማርቆስን ገላይ የተሰኘ ዜማ አድምጠን እንመለሳለን።

0: ዘመን ባንክ የባንክ አገልግሎት የገንዘብ ዝውውር ብቻ ሳይሆን የደንበኛ አካውንት ጭምር ነው። እያንዳንዱ ጉብኝት፣ እያንዳንዱ ዲጂታል አገልግሎት፣ እያንዳንዱ ፊርማ፣ እያንዳንዱ ፈገግታ እርስዎን እንዴት በትጋት እንደምናገለግለው የሚያሳዩ ናቸው። ከቅርንጫፎቻችን እንዲሁም ከሞባይል እስከ ፖስ ግብይቶች፣ ከኤቲኤም እስከ ኢንተርኔት ባንኪንግ የኦምኒ ቻናል አገልግሎቶቻችን ፍላጎትዎን አሟልተው ሕይወትዎን ቀለል አድርገው አንድ እርምጃ እንቀሳቀሳሉ። እምነትዎን የሚጥሉብን የሚያስፈልግዎን የምናውቅ ትክክለኛ የባንክ አጋሩ ነን። በችግሮ ጊዜ ከጎኑ የሚቆም በደስታው ጊዜ ደግሞ ደስታዎትን የሚጋራና የሚያከብር የባለሙያ ቡድን አዘጋጅተን እንጠብቆታለን። ለህቀትን ያጣጣሙ በኩራት ቀና ብለው ከኛ ጋር ይስሩ። የባንክ አገልግሎቶችን እንደርሶ ፍላጎት ምቹ፣ አስተማማኝና ቀላል ያደረገው ዘመን ባንክ ሁሌም ከጎኑ ሆኖ ይጓዛል። ምክንያቱም እኛ ጋር የባንክ አገልግሎት የገንዘብ ዝውውር ብቻ ሳይሆን ስለ ደንበኛ ፍላጎት መጨነቅ፣ መረዳትና ፍላጎትን ማሳካት በመጨረሻም ስኬቶን መመልከት ነው። ዘመን ባንክ የላቀ ደንበኞች አገልግሎት ማዕከል።
1: ፋሽን የማይደበዝዘው ጊዜ የማያልፍበት ውበት ጤነኛ ጥርስ ብቻ ነው። ጥርስዎን ጤና አድርገው በኩራት ፈገግ ይበሉ። ዶክተር አክሊሉ ልዩ የጥርስ ህክምና ክሊኒክ ውበትዎ በጥርስዎ እንደፈካ ይኖር ዘንድ የታመመውን አክመን የማይድነውን ነቅለን የተወላገዱትን ቀጥ አድርገን የተቦረቦሩትን ሞልተን የወየቡትን አጽድተን ውበትዎን እናነግሳለን። ለስኳር ህሙማንና ብሬስ ለሚሰሩ ልዩ ቅናሽ፣ ለልጆች ልዩ ክፍል አዘጋጅተናል። ጥንቃቄ የማንደራደርበት ያስከበርንና ያሸለመን መለያችን ነው። በዘመነኞቹ ፓኖራሚክና ሴፓሎሜትሪክ ኤክስሬ ተጠቅመን ለግልና ለመንግስት ተቋማት ውጤቱን በሲዲ እንሰጣለን። አድራሻችን የቀድሞ ቁጥር 1 አሁን ጉርድ ሾላ ከቴሌ ፊት ለፊት አዲስ በተሰራው ህንፃ አራተኛ ፎቅ ላይ ተዛውሯል። ቁጥር 2 ብስራተ ገብርኤል ቀለም ፋብሪካ ፊት ለፊት ሳህለ ህንፃ 3ኛ ፎቅ፣ ቁጥር 3 ጉርድ ሾላ ሆሊ ሲቲ ሴንተር 3ኛ ፎቅ፣ ቁጥር 4 ቴሌ መድኃኔዓለም ኦሮሚያ ታወር 1ኛ ፎቅ። በቤት ለቤት አገልግሎት ደግሞ ባሉበት እንመጣለን። በ0911 39 15 48 ለዶክተር አክሊሉ ልዩ የጥርስ ህክምና ክሊኒክ ይደውሉ።
2: የእናቶች ፎይታ፣ የልጆች ደስታ፣ የቤተሰብ ጤና በአንድ ስፍራ። ታይም የእናቶችና የሕፃናትና የቀዶ ህክምና ማዕከል የረጅም ዓመታት ልምድ ባካበቱ ስፔሻሊስትና ሰብ ስፔሻሊስት ሐኪሞች፣ ማናቸውም የአዋቂ የሕፃናትና የጨቅላ ሕፃናት ቀዶ ህክምናዎች፣ የእርግዝና ክትትልና የማዋለድ አገልግሎት፣ የሕፃናትና የአዋቂዎች ጽኑ ህክምና፣ የጨቅላ ሕፃናት ቢጫነትና ኢንፌክሽን ህክምና፣ ያለ ጊዜያቸው ለተወለዱ ሕፃናት የመተንፈሻ እገዛና በዘመናዊ ኢንኩቤተርስ የታገዘ ህክምና፣ የህፃናት ከአንገት በላይ ህክምናና የአጥንት ህክምና። ይህ ሁሉ በአንድ ስፍራ የሚሆነው የላቀ ስነ ምግባር ባላቸው ምስጉን ሐኪሞች ነው። የ24 ሰዓት የላብራቶሪና የፋርማሲ አገልግሎት። አድራሻ ከጃክሮስ አደባባይ ወደ ሳሊተ ምህረት በሚወስደው መንገድ የቀድሞ ሜታ ቦፊት ለፊት። ስልክ 0994 063148 0956 99994 ታይም የእናቶችና የህፃናት ቀዶ ህክምና ማዕከል።
3: ጥራቱን ስሙ ያደረገው ብራስ ጋርመንት ከቀልጣፋ አገልግሎት ጋር ሁሌም ይጠብቃቸዋል። ለስመጥር ሆቴሎች፣ ለታዋቂ ሆስፒታሎች፣ ለግዙፍ ፋብሪካዎችና ለበርካታ ትምህርት ቤቶች ዩኒፎርሞችን ጥንቅቅ አድርገን ሰፍተናል። ሰራተኞቹ ሽክ የሚሉባቸው ዩኒፎርሞች ከአይነተ ብዙ ምርጫዎች ጋር እኛ ዘንድ አሉ። ከእሁድ እስከ እሁድ እስከ ምሽቱ 2 ሰዓት ድረስ የማያቋርጥ አገልግሎት መስጠታችን ብራስ ጋርመንቶችን ይለየናል። በትእዛዝ ከሚሰፉ ዩኒፎርሞች በተጨማሪ ለተለያዩ ድርጅቶችና ትምህርት ቤቶች የተዘጋጁ ዩኒፎርሞችን ከብራስ ጋርመንት መርጠው መውሰድ ይችላሉ። ታዲያ ሁሉንም ኪሶን ባገናዘበ ተመጣጣኝ ዋጋ ብራስ ጋርመንት። አድራሻ ከ22 ወደ ቦሌ መድኃኔዓለም በሚወስደው መንገድ ወርቁ ህንጻ ፊት ለፊት። ስልክ 0930 004748። ጥራት ላላቸው ዩኒፎርሞች ብራስ ጋርመንት።
4: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ? ልምጣ?
5: ወይኔ እኔ ራበኝ፣ ምንም አልሰራውም ግን ነኝ።
6: እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽኝ?
5: አንቺ ከደወልሽልኝ በኋላ ነው የሰራሁት።
6: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሽው?
5: የምታዩ በሙሉ 3 ሶያ ነው። በቀዝቃዛ ውሃ ለ5 ደቂቃ ትዘፈዝፊያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
6: ጥብሱም፣ ቀይ ወጡም፣ ክትፎውም ሶሲ ሲያየ ነው?
5: አዎ ለአበሳሰልም በጣም ቀላል ነው።
6: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ፣
5: በዛ ላይ በፕሮቲን የበለጸገ ነው።
6: እሺ የት ነው የማገኘው?
5: በየሱቁና ሱፐር ማርኬት ታገኘዋለሽ። ከፈለግሽ በደቃቁም በአንኳሩ
6: ባለሱቅ ሶሲ ሶያ ስጠኝ
7: አለ። በድቃቁ ባንኳሩ
6: ሁለቱንም አይነት ስጠኝ።

የጠቅላላ ጉባኤ ጥሪ የነስር ማይክሮ ፋይናንስ አክሲዮን ማህበር ባለ አክሲዮኖች 13ኛ መደበኛ ጠቅላላ ጉባኤ 5ኛ አስቸኳይ ጠቅላላ ጉባኤ ቅዳሜ መስከረም 32/2019 ዓ.ም ምረት ከጧት 2:00 በስካይላይት ሆቴል ይካሄዳል። ማሳሰቢያ፣ በስብሰባው ላይ ለመገኘት መታወቂያ፣ ብሔራዊ መታወቂያ ወይም ፓስፖርት ይዞ መቅረብ፣ በጉባኤው ላይ መገኘት የማይችሉ ባለ አክሲዮኖች ከሶስት ቀናት በፊት ቦሌ ሩዋንዳ በሚገኘው ዋናው መስሪያ ቤት ወይ ደግሞ አቅራቢያቸው በሚገኙ ቅርንጫፎቻችን በመገኘት የውክልና ቅጽ መሙላት። በማህበሩ ጠቅላላ ጉባኤ መወከል የሚቻለው አንድ ሰው ብቻ ነው። ከጳጉሜን 1 እስከ መስከረም 10 የወጡ ካፒታል፣ ፎርቹን፣ ሪፖርተር፣ አዲስ ዘመን ጋዜጦች ላይ መመልከት ትችላላችሁ። በ0115622225 ወይም በ9404 ይደውሉ። የንስር ማይክሮ ፋይናንስ ኢንስቲትዩሽን የዳይሬክተሮች ቦርድ።

0: Zim Rindo.
1: እንኳን አደረሰሽ እናት ዓለም ውዴ የመኖሪያ ወታ
2: እንኳን ለ2019 አዲስ አመት በሰላም በጤና ደረሳችሁ። የሃረር ስቴት ኃላፊነቱ የተወሰነ የግል ማህበር በአዲስ አበባ መሃል ስቴዲየም ቤትዛታ ሆስፒታል ፊት ለፊት እንዲሁም በመሃል መቀለ ሐውልት ሰማዕታት አደባባይ ወደ ደጀን መውረጃ ደደቢት ማይክሮ ፋይናንስ ህንጻ አጠገብ የሚገኘው ለንግድና ለቢሮ አገልግሎት የሚውሉ ከ2005 ዓ.ም ጀምሮ ለ13 አመታት አገልግሎት እየሰጠ ይገኛል። ደረጃቸውን የጠበቁ ካፌዎች፣ የባንክ ኢንሹራንስ ማይክሮ ፋይናንስ ተቋማትና ኢትዮ ቴሌኮም የሞባይልና ኮምፒውተር ሽያጮች፣ ጥገናና አክሰሰሪ፣ ሙሉ ልብስ፣ የዋቂና የህፃናት ልብሶች ቡቲኮች፣ የቦንዳ ልብስ ሽያጭ፣ የትርጉምና የጽህፈት አገልግሎት፣ የወንዶች የሴቶች የጸጉርና የሞዴሊንግ ስልጠና፣ የኢምፖርተርና ኤክስፖርት ድርጅት፣ የውጭ ሰራተኛ አገናኝ ኤጀንሲ፣ ትራንዚት ስራዎችን የሚሰሩ የመንግስትና የግል ቢሮዎችን እንዲሁም ኮሌጆችን ጨምሮ የተለያዩ ተቋማትን ይዟል። ዘመናዊ የንግድ ቦታዎቹ ምቹ አካባቢ ተደራሽነቱ ደግሞ አገልግሎት የተሟላ የጸጥታና የሲሲቲቪ ካሜራ ያለበትን ለንግዶ የሚመጥን ሁሉንም በአንድ ቦታ የሚያገኙት ያሲት ሴንተር ተመራጭ አድርጎ አሁንም የቀሩት ውስን ሱቆች ስላሉ ህንጻው ድረስ በመምጣት ማየት ይችላሉ። አድራሻ አዲስ አበባ ከተማ አዲስ አበባ ስቴዲየም ቤትዛታ ሆስፒታል ፊት ለፊት። ለበለጠ መረጃ 0911558013 አሊያም በ0111558112 የሃሪ ሪል ስቴት ኃላፊነት የተወሰነ የግል ማህበር አዲስ አበባና መቀሌ ቅርንጫፍ።
3: መግዛት መሸጥና ማከራየት እንዲቀሏል እንዴ?
4: አዎ፣ ሁሉንም በጆ ስልክ ላይ ይገኛል። ቤት፣ መኪና፣ ማሽን ለመሸጥና ለመግዛት ወይም ለመከራየትና ለማከራየት እየፈለጉ ነው? የፋብሪካ ምርትና አገልግሎቶች፣ መለዋወጫዎች፣ ኤሌክትሮኒክሶች ወይም ሌሎች ማናቸውም አይነት ንብረቶች መግዛትና መሸጥ ይፈልጋሉ? እንግዲያውስ ዲጂታል ገበያው ኢማርት ገላግሎታል። አልተስ ቴክኖሎጂ ያበለጸገው ኢማርት ሻጭና ገዢን፣ አከራይና ተከራይን በቀላሉ የሚያገናኝ ሁሉን አቀፍ የዲጂታል ገበያ መድረክ በነፃ አገልግሎት ላይ ውሏል። አስመጪዎች፣ የሪል ስቴት አልሚዎች፣ ሻጮች፣ አምራቾች፣ የኮሚሽን ሰራተኞች ወይም ደላሎች ከሆኑ ኢማርት ኤጀንትስን፣ ገዢዎች ወይም ተከራይ ከሆኑ ደግሞ ኢማርት ዩዘርስን ከፕሌይ ስቶር ወይም አፕ ስቶር አውርደው በነፃ ይጠቀሙ። እንዲሁም የኮምፒውተር ወይም የታብሌት ተጠቃሚ ከሆኑ www.altasethiopian.com ላይ በመግባት የተለያዩ ንብረቶችን በቀላሉ ይፈልጉ፣ ያስተዋውቁ፣ ይግዙ ወይም ይከራዩ። ለበለጠ መረጃ ስልክ ቁጥር 0994411111 ላይ ይደውሉ።
5: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ አይደል? ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብዬ አላምንም። ልዩ ልስላሴና ቅንጡ መዓዛ እንዲላበስ ፈልጋለሁ። ለዛ ነው እኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው። ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት ቅንጡ መዓዛ ለመቶ ሰዓታት።
6: ከፍና አድርገው
7: ትንሽ ከፍ ይበል።
6: አዎ፣ ደመራው ከፍ
7: ይበልና ጓብቶች።
6: አቤት ጋሼ፣ እንዴት ነው
7: ደመራ እየሰራችሁ ነው?
6: አዎ እየሰራን ነው። እንኳን አደረሰው።
7: ቆይ ቆይ፣ ግን እኮ ልክ አይደላችሁ ልጆች።
6: እንዴት ጋሼ?
7: ደመራውን ከኤሌክትሪክ ገመድ አርቃችሁ ነው መስራት ያለባችሁ።
6: አረ ችግር የለውም ጋሽ፣ አይነካው አይነካው።
7: አይ አይ፣ እንደሱ ብሎ ነገር የለም። ቢያንስ ከሶስት ሜትር እና ከዛ በላይ አርቃችሁ ነው መስራት ያለባችሁ። በሉ በቶሎ አስተካክሉና አርቃችሁ ስሩ አሁኑ።
6: እሺ ጋሽ።
8: የምንጊዜም ትጉህ አገልጋያችሁ የኢትዮጵያ ኤሌክትሪክ አገልግሎት እንኳን ለብርሃነ መስቀሉ አደረሳችሁ እያለ ልባዊ ምኞቱን ይገልጻል። ይህን ደማቅ በዓል ስናከብር ደስታችን ሙሉ እንዲሆን የደመራችንን እሳት ከኤሌክትሪክ መሰረተ ልማቶች አርቀ

0: ጹም ያን ነገር አላሰብም በጣም ተቀናቀኑ የተፎካካሪዎች ነበርን ከጋርዲዮላ ጋር ሴቲም በጣም ውበት ያለው ጨዋታን የተጫወተ ጥሩ ተፎካካሪ የነበረ ክለብ ነው የአይነት ስሜት አሁን ላይ የለኝም የውስጥ ጉዳይ ነው ሲሉ ምላሻቸውን ሰጥቷል ያው ይከዘቅዛል ስሜት እንደሚታወቀው ከወቅት ጋር ተመሳሳይ አይሆንም የሆነ ወቅት የምትሰጡ አስተያየት እና እዛኔ በፉክክር ውስጥ ስለነበሩ የሰጡት አስተያየት ነው አሁን ላይ
1: እሳቸውን የመሰለ ሰው እንደዚህ ያለ ዊርድ የሆነ አስተያየት መስጠታቸውም ይገርማል
2: ያንንም ቢሆን
1: ያንንም ባባለት በዛ በሳቸው ደረጃ የሚጠቀሱ አሰልጣኞች ትንሽ ዲሰንሲ አላቸው
2: አላቸው ምናቃቸውም በዛ ነው አይደል እሳቸው አዎ
0: አዎ ስሜታዊነት አንዳንድ ጊዜ የሚያመጣው ነገር አለ በጊዜው የአንድ ነጥብ ልዩነት እንደዚህ ነገር ነበር መሰለኝ አይደል
1: ሻምፒዮንስ ሊግ ሊቨርፑል አዎ በአንድ ነጥብ ልዩነት መሰለኝ የትኛው ነው
0: አይደለም የ25ቱ ማለት እኮ ሊቨርፑል በአንድ ነጥብ እንደዚህ ያጣበት ነው ቆይ ቼክ ማድረግ ያስፈልጋል እሱን
1: ያጣው አዎ ያሸነፈው በአንድ ነጥብ ልዩነት መሰለኝ
0: አዎ የክስ ሂደቱ ያለው ለነገሩ ያው ከ2009 እስከ 2018 ባለው ነው የዘጠኝ አመታት ነው ከዚህኛው ጋር አይገናኝም ብስጭታቸው በወቅታዊ ፉክክር ጋር በተገናኘ የመጣባቸው ነው እንጂ ከዛኛው ጋር አይገናኝም እስከ 2018 ያለው ነው የተመረመረው ይሄ የኮምፒውተር ባለሙያው ኧረ ገና ያልዘረገፍኩት ሚስጥር አለ ብሏል በነገራችን ላይ የማወጣው ቦምብ የሆነ ሚስጥር አለ በክለቡ ላይም ብሏል እንግዲህ ሲጊዜ የጠብቀን ምንድን ነው የሚለውን ደግሞ እናያለን እንጂ መጠበቅ ነው ከዚህ በላይ ደግሞ ከመጣም ከባድ ይመስለኛል የክርስቲያኖ ሮናልዶን ጉዳይ እንመልከት በክርስቲያኖ ሮናልዶ ጉዳይ ከሰዓታት በፊት በፖርቹጋል ዋና ከተማ እንደዚህ በሊዝበን ከፍተኛ ተቃውሞ ሰልፍ ተቀስቅሷል ሰላማዊ ነው ሰልፉ ኦልሞስት ከ10 ሺዎች የሚቆጠር በጣም በርካታ ደጋፊ ወደ ጎዳና ወጥቶ ድምፁን እያሰማ ነው የሚገኘው
1: ክርስቲያኖ ሮናልዶ ፈርስት 11 ሲሉ
0: ምን ጥሎ ከሄደ በኋላ
1: ነው ወይስ እሱን እየተቃወሙት ነው?
0: አይ አይ አይደለም በተፈጠረበት ነገር ቃል ከመግባት አለ ዲቴሉ ማየት አለብን ግን ቃል ተገብቶለት ነበር እንደሚታወቀው ከዚህ ቀደም አንዳንድ መረጃዎች ኮ እንደሚያሳዩት ከአለም ዋንጫው በኋላ ራሱን ከብሔራዊ ቡድን ለማግለል ፈልጎ ነበር ነገር ግን በተደረጉ ድርድሮች ነው የቀጠለው ከስፖንሰርሺፕ ጋር ይገናኛል የአንድ ተጫዋች መሄድና ለመሄድ ከባድ ነው አድርጓ ነገራችን ላይ እጅግ ከፍተኛ ፐርሰንቱ በእሱ መኖር ምክንያት የመጣ ነው ስፖንሰሮቹ እሱ በዛ ጨዋታ ላይ የማይሰለፍ ከሆነ ከሌለ አትሊስት አለ መባል አንድ ነገር ነው አለመሰለፍም ሲሰለፍ ደግሞ የስፖንሰሮች ነገር የገንዘብ መጠን ይጨምራል ውላቸውን ከውል ጋር የተገናኘ ነው የሚሆነው ዞሮ ዞሮ ከሌለ በከፍተኛ መጠን ፌዴሬሽኑ እንደሚከስር ዲቴል ነገሮች አሉ ስለዚህ ተነጋግሮ ቃሉን አክብሯል በቃል አልተገኛችሁልኝ ይመስላል በሁለት ለአንድ ባሸነፈችበት ጨዋታ ኖርዌይ ባሸነፈችበት ጨዋታ ላይ ያው 30 ደቂቃ አካባቢ ትሬኒንግ ሰራ እሱን ከማሰለፍ ይልቅ ትሬኒንግ ሰርቶ ለወጣት ተጫዋቾች እድል ሰጡ ይህ ነገር አበሳጨውና እንደምታውቁት የግል ጀቱን አስነስቶ እንዳልለው እንግዲህ ካፕቴኑ አስነስቶ እሱም ወደ መኖሪያው የሆነችው በዋናነት ማድሪድ ላይ ነው የራሱ ቤት የተንጠለለ ቤት አለው ኦፍኮርስ አገሩ ላይ የሚገዛው አለው ግን ወደ ስፔን ነው ያመራው አጭር ነገር ማታ ጽፏል ረዘም ነገር አይደለም ወደፊት ገልጿለሁ ለነበረን ቆይታ ግን ከልብ አመሰግናለሁ ወደፊት በምገልጸው ሁኔታ ያው ከቡድኑ ራሴን አግልያለሁ ብሏል ያ ማለት ሙሉ ለሙሉ ከብሔራዊ ቡድን ማግለሉ የሚገልጽ ነገር የለም በዚህ የመጣ በቅርብ ሰዓታት ውስጥ ራሱ ጠቅላይ ሚኒስትሩም ወዲህ ወዲያ እያሉ ነው ፕሬዚዳንቱም የእግር ኳስ ፌዴሬሽኑ ፕሬዚዳንት ማናገር እንደዚሁም ደግሞ አሁን ከዴንማርክ ላለው ጨዋታ ስቴት ይሰጣሉ ምንድ ጋዜጣዊ መግለጫ ይሰጣሉ ተብሎ ይጠበቃል አሰልጣኙም እሳቸውን ማስተባበያ አይነት ነገር እንዲሰጡን ፍላጎቶች አሉ ግን አሁን በተቃውሞ እየተናጠች ነው በሰላማዊ ተቃውሞ እንበለው በሱ የመጣ እዚህ ደረጃ ላይ ደርሷል ክብር አልተሰጠውም የሚል ነው እንግዲህ በዋናው ያለው ነገር ከክርስቲያኖ ሮናልዶ ጋር ያለው ነገር ይሄ ነው ልንል እንችላለን ዋነኛው የስፖርት ትኩሳት እነዚህ ሁለት ነገሮች ናቸው የዛሬና ሊበቃን ይችላል ሰዓታችን ሄደ ስለሆነ
1: መልካም ወደ አድማጮች እንሂድ ወይስ መልክቶች ሰምተን እንምጣ
2: መልክቶች ሰምተን እንምጣ ይመስለኛል

0: በዘመን ባንክ የባንክ አገልግሎት የገንዘብ ዝውውር ብቻ ሳይሆን የደንበኛ አካታም ጭምር ነው። እያንዳንዱ ጉብኝት፣ እያንዳንዱ ዲጂታል አገልግሎት፣ እያንዳንዱ ፊርማ፣ እያንዳንዱ ፈገግታ እርሶን እንዴት በትጋት እንደምናገለግለው የሚያሳዩ ናቸው። ከቅርንጫፎቻችን እንዲሁም ከሞባይል እስከ ፖስ ግብይቶች፣ ከኤቲኤም እስከ ኢንተርኔት ባንኪንግ የኦምኒ ቻናል አገልግሎቶቻችን ፍላጎትዎን አሟልተው ሕይወትዎን ቀለል አድርገው አንድ እርምጃ እንቀሳቀሳሉ። እምነትዎን የሚጥሉብን የሚያስፈልግዎን የምናውቅ ትክክለኛ የባንክ አጋሩ ነን። በችግሮ ጊዜ ከጎኑ የሚቆም በደስታው ጊዜ ደግሞ ደስታዎትን የሚጋራና የሚያከብር የባለሙያ ቡድን አዘጋጅተን እንጠብቆታለን። ለህቀትን ያጣጣሙ በኩራት ቀና ብለው ከኛ ጋር ይስሩ። የባንክ አገልግሎቶችን እንደርሶ ፍላጎት ምቹ፣ አስተማማኝና ቀላል ያደረገው ዘመን ባንክ ሁሌም ከጎኑ ሆኖ ይጓዛል። ምክንያቱም እኛ ጋር የባንክ አገልግሎት የገንዘብ ዝውውር ብቻ ሳይሆን ስለ ደንበኛ ፍላጎት መጨነቅ፣ መረዳትና ፍላጎትን ማሳካት በመጨረሻም ስኬቶን መመልከት ነው። ዘመን ባንክ የላቀ ደንበኞች አገልግሎት ማዕከል።
1: ፋሽን የማይደበዝዘው ጊዜ የማያልፍበት ውበት ጤነኛ ጥርስ ብቻ ነው። ጥርስዎን ጤና አድርገው በኩራት ፈገግ ይበሉ። ዶክተር አክሊሉ ልዩ የጥርስ ህክምና ክሊኒክ ውበቶ በጥርስዎ እንደፈካ ይኖር ዘንድ የታመመውን አክመን የማይድነውን ነቅለን የተወላገዱትን ቀጥ አድርገን የተቦረቦሩትን ሞልተን የወየቡትን አጽድተን ውበቶን እናነግሳለን። ለስኳር ህሙማንና ብሬስ ለሚሰሩ ልዩ ቅናሽ፣ ለልጆች ልዩ ክፍል አዘጋጅተናል። ጥንቃቄ የማንደራደርበት ያስከበርንና ያሸለመን መለያችን ነው። በዘመነኞቹ ፓኖራሚክና ሴፓሎሜትሪክ ኤክስሬ ተጠቅመን ለግልና ለመንግስት ተቋማት ውጤቱን በሲዲ እንሰጣለን። አድራሻችን የቀድሞ ቁጥራን አሁን ጉርድ ሾላ ከቴሌ ፊት ለፊት አዲስ በተሰራው ህንፃ አራተኛ ፎቅ ላይ ተዛውሯል። ቁጥር 2 ብስራተ ገብርኤል ቀለም ፋብሪካ ፊት ለፊት ሳህለ ህንፃ ሶስተኛ ፎቅ፣ ቁጥር 3 ጉርድ ሾላ ሆሊ ሲቲ ሴንተር ሶስተኛ ፎቅ፣ ቁጥር 4 ቴሌ መድኃኒዓለም ኦሮሚያ ታወር አንደኛ ፎቅ። በቤት ለቤት አገልግሎት ደግሞ ባሉበት እንመጣለን። በ0911 39 15 48 ለዶክተር አክሊሉ ልዩ የጥርስ ህክምና ክሊኒክ ይደውሉ።
2: የእናቶች ፎይታ፣ የልጆች ደስታ፣ የቤተሰብ ጤና በአንድ ስፍራ። ታይም የእናቶችና የሕፃናትና የቀዶ ህክምና ማዕከል የረጅም ዓመታት ልምድ ባካበቱ ስፔሻሊስትና ሰብ ስፔሻሊስት ሐኪሞች፣ ማናቸውም የአዋቂ የሕፃናትና የጨቅላ ሕፃናት ቀዶ ህክምናዎች፣ የእርግዝና ክትትልና የማዋለድ አገልግሎት፣ የሕፃናትና የአዋቂዎች ጽኑ ህክምና፣ የጨቅላ ሕፃናት ቢጫነትና ኢንፌክሽን ህክምና፣ ያለ ጊዜያቸው ለተወለዱ ሕፃናት የመተንፈሻ እገዛና በዘመናዊ ኢንኩቤተርስ የታገዘ ህክምና፣ የህፃናት ከአንገት በላይ ህክምናና የአጥንት ህክምና። ይህ ሁሉ በአንድ ስፍራ የሚሆነው የላቀ ስነ ምግባር ባላቸው ምስጉን ሐኪሞች ነው። የ24 ሰዓት የላቦራቶሪና የፋርማሲ አገልግሎት። አድራሻ ከጃክሮስ አደባባይ ወደ ሳሊተ ምህረት በሚወስደው መንገድ የቀድሞ ሜታቦ ፊት ለፊት። ስልክ 0994063148 0956999994 ታይም የእናቶችና የህፃናት ቀዶ ህክምና ማዕከል።
3: ጥራቱን ስሙ ያደረገው ብራስ ጋርመንት ከቀልጣፋ አገልግሎት ጋር ሁሌም ይጠብቃቸዋል። ለስመጥር ሆቴሎች፣ ለታዋቂ ሆስፒታሎች፣ ለግዙፍ ፋብሪካዎችና ለበርካታ ትምህርት ቤቶች ዩኒፎርሞችን ጥንቅቅ አድርገን ሰፍተናል። ሰራተኞቹ ሽክ የሚሉባቸው ዩኒፎርሞች ከአይነተ ብዙ ምርጫዎች ጋር እኛ ዘንድ አሉ። ከእሁድ እስከ እሁድ እስከ ምሽቱ 2 ሰዓት ድረስ የማያቋርጥ አገልግሎት መስጠታችን ብራስ ጋርመንቶችን ይለየናል። በትእዛዝ ከሚሰፉ ዩኒፎርሞች በተጨማሪ ለተለያዩ ድርጅቶችና ትምህርት ቤቶች የተዘጋጁ ዩኒፎርሞችን ከብራስ ጋርመንት መርጠው መውሰድ ይችላሉ። ታዲያ ሁሉንም ኪሶን ባገናዘበ ተመጣጣኝ ዋጋ ብራስ ጋርመንት። አድራሻ ከ22 ወደ ቦሌ መድኃኒዓለም በሚወስደው መንገድ ወርቁ ህንፃ ፊት ለፊት። ስልክ 0930004748። ጥራት ላላቸው ዩኒፎርሞች ብራስ ጋርመንት።
4: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ? ልምጣ?
5: ወይኔ እኔ ነው የራበኝ፣ ምንም አልሰራውም ግን።
6: እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽኝ?
5: አንቺ ከደወልሽልኝ በኋላ ነው የሰራሁት።
6: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሽው?
5: የምታዩ በሙሉ ሶስት ሶያ ነው። በቀዝቃዛ ውሃ ለ5 ደቂቃ ትዘፈዝፊያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
6: ጥብሱም፣ ቀይ ወጡም፣ ክትፎም ሶስት ሶያ ነው?
5: አዎ፣ ለአበሳሰልም በጣም ቀላል ነው።
6: ወይኔ ሶሲ፣ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ፣
5: በዛ ላይ በፕሮቲን የበለጸገ ነው።
6: እሺ የት ነው የማገኘው?
5: በየሱቁና ሱፐር ማርኬት ታገኘዋለሽ። ከፈለግሽ በደቃቁም በአንኳሩ።
6: ባለሱቅ ሶሲ ሶያ ስጠኝ
7: አለ፣ በደቃቁ በአንኳሩ።
6: ሁለቱንም አይነት ስጠኝ።

0: ቻምፒዮንስ ሊግ ፍልሚያ በዲኤስቲቪ ሱፐር ስፖርት እና አለን ገና ፒኤስጂ በተከታታይ ለሶስተኛ ጊዜ ዋንጫውን ለመሳም፣ አርሰናል ያምና ቁጭቱን ለመወጣት፣ ሪያል ማድሪድ ታሪካዊ የበላይነቱን ለማስጠበቅ ብርቱ ፉክክር ያደርጋሉ። ሊቨርፑል፣ ባየር ሙኒክ እና ባርሴሎና ደማቅ ቻምፒዮንስ ሊግ ታሪካቸውን ለማደስ ይፋለማሉ። ሁሉንም የቻምፒዮንስ ሊግ ጨዋታዎች በቀጥታ በዲኤስቲቪ ሱፐር ስፖርት እና አለን ገና በዲኤስቲቪ ሜዳ ስፖርት ፓኬጅ ብቻ።
1: በሚጣፍጥ ሆነ በሚያቃጥል ምግብ ጥግብ ሲሉ ሁሌ የሚያሰኘው ቀስቀሳ ሰበናፕ ነው። እያንዳንዱ ጠብታ መንፈስን አድሶ አንጀት ያረሳል። ከስኳር ነፃ የሆነ ጸዴ የሎሚ ጣዕም እየተጎነጨን ቀናችንን እናሳምር። ፍስ እድስ ጣዕሙ የሎሚ እርካታው ገራሚ ሰበናፕ።

0: ልዩ የመዝናኛ ፕሮግራማችሁ ሁሉ አዲስ እንደቀጠለ ነው። ውድ አድማጮቻችን፣ ከእናንተ ጋር ቆይታ የምናደርግባቸው መሰናዶቻችን አሁንም መደመጣቸውን ይቀጥላሉ። በቀጥታ ወደ ተከታዩ ጉዳያችን የምናልፍ ይሆናል። ተከታዩ ጉዳያችን ደግሞ የሀገራችንን የቴሌቪዥን ጣቢያዎች ይመለከታል። የሀገራችንን የቴሌቪዥን ጣቢያዎች በማህበራዊ ሚዲያዎች ዝግጅቶቻቸው የሚሰረቁበት መጠን ከጊዜ ወደ ጊዜ እየጨመረ ይገኛል። ይሄ እጅግ በጣም ስጋት እየሆነ መጥቷል። ሁሉ አዲስ የገባው መረጃ ደግሞ የትኞቹ ሚዲያዎች ምን ያህል ስራዎቻቸው እንደተወሰዱባቸው ያሳያል። ይህንን እንግዲህ በዝርዝር የምንመለከተው ይሆናል ማለት ነው። ቴሌቪዥን ጣቢያዎች ተሰረቁ ነው የምትለኝ ብስሪ?
1: አዎ፣ ይዘቶቻቸው በጣም እየተሰረቁ ይገኛሉ እና ቁጥሩ ደግሞ ከጊዜ ወደ ጊዜ እየጨመረ መጥቷል። ሁሉ አዲስ እጅ የገባውና በጉዳዩ ላይ ጥናት ከሚያደርጉ ተቋማት ያገኘ ነው አሃዝ ይህንን ነው የሚያረጋግጠው። በ2020 ወደ 14 የሚሆኑ ይዘቶች ብቻ ነበረ በስፋት በሰረቃቸው የተነገረው። በኋላ ግን 2021 ላይ በተጠናው ጥናት ይሄ ወደ 218 አደገ። 2022 ላይ ወደ 299፣ 2023 901 ገባና 2024 ጀምሮ ደግሞ በሺዎች የሚቆጠሩ ይዘቶች ተሰረቁ። እንግዲህ አንድ ይዘት ስንል አሁን ለምሳሌ 2021 ላይ 218 ይዘቶች ተሰረቁ ስንል እንግዲህ 218 ፕሮግራሞች ባልተገባ መንገድ በቴሌግራም ተሰራጭተዋል ማለት ነው። በነገራችን ላይ የምንጠራቸው ቁጥሮች በዋናነት በቴሌግራም ላይ ከቴሌግራም የተወሰዱ ናቸው እና እነዚህ ይዘቶች እንግዲህ ያው ከጀርባቸው በጣም ብዙ ባለሙያ የተረባረበባቸው እንደሆነ የሚታወቅ ነው እና በጣም ብዙ ወጪ የወጣባቸው ግን በሺዎች የሚቆጠሩ ይዘቶች ከቴሌቪዥን ጣቢያዎች እየተወሰዱ ቴሌግራም ላይ ይጫናሉ። ቴሌግራም ላይ የሚጭኗቸው ሰዎች ለተከታይ፣ ለገንዘብ፣ ለተለያየ መንገድ ሊጠቀሙባቸው ይችላሉ። ግን እነዚህ የቴሌቪዥን ጣቢያዎች ወይ በራሳቸው ቴሌቪዥን ጣቢያ ይሄ ታይቶ ከማስታወቂያ የሚገኘው ገቢ አይጠቅማቸውም፣ ወይ ደግሞ በዩቲዩብም በተመሳሳይ ታይቶላቸው ብዙ ሰው አያይላቸውም ማለት ነው። ዳታውን ወይም በዋይፋይ የሚሆን በተለያየ መንገድ የሚያየው ሰው በቀጥታ ከዩቲዩብ ቻናሎቹ ከማየት ይልቅ በእነዚህ የቴሌግራም ቻናሎች አማካኝነት እንግዲህ ይዘቶቹን የሚያይበት ሁኔታ እየተፈጠረ ይገኛል። ይህ ደግሞ ለቴሌቪዥን ጣቢያዎቹ አክሳሪ መሆኑ ግልጽ ነው። 2024 ላይ 1709 የሚሆኑ ይዘቶች ተሰርቀዋል። 2025 ደግሞ ቁጥሩ በእጥፍ ጨመረና 4500 አካባቢ ይዘቶች ተሰርቀዋል። 2026 ገና አላለቀም። እስካሁን ከ1000 በላይ የሚሆኑ ይዘቶች እንደተሰረቁ ነው እንግዲህ የሚጠቁመው እና በአጠቃላይ በተጠናው ጥናት 8832 ይዘቶች ተሰርቀው እነዚህ ይዘቶች ብቻ በቴሌግራም 262 ሚሊዮን ጊዜ ያህል ታይተዋል። ይሄ 262 ሚሊዮን ጊዜ የሚሆነው እይታ በዩቲዩብ ቢሆን ለእነዚህ የቴሌቪዥን ጣቢያዎች እንግዲህ ሊያስገባ ይችል የነበረውን ገቢ ማሰብ እንችላለን። ታዲያ ከቴሌቪዥን ጣቢያዎች በብዛት ይዘት የተሰረቀበት ጣቢያ የትኛው ነው የሚለውን ስንመለከት አባይ ወደ 22 ይዘቶች፣ ሀገሬ ቴሌቪዥን ጣቢያ 145፣ ፋና 263፣ ኢቢሲ 502፣ አርትስ ወደ 504 ይዘቶች ተሰርቀውበት፣ ኢቢኤስ ደግሞ 2051 የሚሆኑ ይዘቶች ተሰርቀውበታል ማለት ነው። ከእነዚህ በአጠቃላይ ከዩቲዩብ የሚመጡ ናቸው። በነገራችን ላይ 5345 አካባቢ የሚሆኑ ይዘቶች በአጠቃላይ እንግዲህ ከዩቲዩብ ነው የሚወስዷቸው። ብዙ ጊዜ ወስደው እንደ ቪዲዮ ፋይል ወይም ደግሞ እንደ ማንኛውም ፋይል እንደ ሚዲያ ፋይል ሊያስቀምጧቸው ይችላሉ። በሺዎች የሚቆጠሩ ይዘቶች ግን ዞሮ ዞሮ ከሚዲያዎች እየተሰረቁ ናቸው። ኢቢኤስ ደግሞ በጣም የተሰረቀው የቴሌቪዥን ጣቢያ ነው። ያው ሌሎቹም በከፍተኛ መጠን ተሰርቀዋል ማለት ይቻላል። በያዝነው 2026 የፈረንጆቹ ዓመት ወደ 45 ሚሊዮን ጊዜ ያህል የታዩ በስርቆት የቀረቡ በቴሌግራም ላይ የቀረቡ ቪዲዮዎች አሉ። 2025 ብቻውን 145 ሚሊዮን ጊዜ ያህል የታዩ የተሰረቁ ይዘቶች በቴሌግራም አሉ ማለት ነው። እነዚህ እንግዲህ በመጠኑ የቀረቡ በጥናት የተረጋገጡ ናቸው። ከዚህ በላይ ቁጥር የለም ማለት አይደለም። ከዚህ በላይ ጉዳት አልደረሰም ማለት አይደለም። ቢያንስ የተለያዩ ሞኒተር የሚያደርጉ ተቋማት ያጠኗቸውን ጥናቶች ነው እንግዲህ ሁሉ አዲስ እጅ ገብቶ ወደ አድማጮች እያቀረበን የምንገኘው። ይሄ ቴሌግራም ላይ ብቻ ነው። ዩቲዩብን አይመለከትም፣ ቲክቶክን አይመለከትም፣ ፌስቡክን አይመለከትም፣ ኢንስታግራምን፣ ሌሎች ማንኛውም አብዛኛው ኢትዮጵያዊ የሚመለከታቸውን የማህበራዊ ሚዲያ መተግበሪያዎች አይመለከተም። ሌሎችም ዋትስአፕም ሊሆን ይችላል። ቴሌግራም ላይ ደግሞ አንደኛው ያው ይሄ ቁጥር ብቻ ለመሆኑን የሚያሳየው በቴሌግራሙ ላይ ለምሳሌ ፋይሉ የተሰረቀው ወጣ አይደለም፣ ሰዎች ዳውንሎድ ያደርጉታል ለጓደኛ ሊሰጡ ይችላሉ፣ ሌሎች እነሱ ደግሞ ለሚጠቀሙባቸው ለሌሎች ማህበራዊ ሚዲያዎች ሊበትኑት ይችላሉና ከዚህ በላይ ደግሞ ብዙ ጉዳት እንደደረሰባቸው ማመላከት ይቻላልና ምናልባት የተመልካቾች አሁን እነዚህን ቴሌቪዥን ጣቢያ የሚከታተሉ ተመልካቾች ይዘቶቹን በቴሌግራም ሲመለከቱ ምን ያህል ገንዘብ ቴሌቪዥኖቹ እንዲያወጡ ምክንያት እንደሆኑ እንግዲህ እዚህ ጋር ማስተዋል ይቻላል።
0: አዎ፣ በነገራችን ላይ ይዘቶች ሲባል ቴሌቪዥን ድራማዎች ሊሆኑ ይችላሉ፣ ቴሌቪዥን ፕሮግራሞች ሊሆኑ ይችላሉ። በተለይ ደግሞ ከፍተኛ የሆነ ሰዎች ይመለከቷቸዋል ተብሎ የሚታሰቡ ፕሮግራሞችን ነው እንግዲህ እየቆራረጡ በተለያየ መልክ በቴሌግራም ቻናል ላይ የሚለቁት ማለት ነው። እነዚህ ህገወጥ ስርቆት የሚያከናውኑ ሰዎች ማለት ነው። ይህንን የሚመለከቱትም ሰዎች ኢንደሎንግራን ምንድን ነው ተጎጂዎች ናቸው አይደለ? በተለያየ መንገድ ተጎጂዎች ናቸው። ምክንያቱም እነዚህ ተቋማት እኮ ማትረፍ አለባቸው አይደለ? ለምሳሌ አንድ ቴሌቪዥን ድራማ ተከታታይ ቴሌቪዥን ድራማ በብዛት ፕሮዲውስ እያደረጉ እያመረቱ እንዲያመጡልን እንዲያቀርቡልን የጥራት ደረጃቸውን የጠበቁ በሁሉ ነገር በስክሪፕት ሊሆን ይችላል፣ በሲኔማቶግራፊ ሊሆን ይችላል፣ በሁሉም አርቱ በሚጠይቀው ጥራት ለማቅረብ የሚችሉት የሚያገኙት
2: ገቢ ሲኖር ነው።
0: ከእያንዳንዱ የሚያገኙት ገቢ ብቻም ሳይሆን ቢያንስ መዋለ ንዋያቸውን ያፈሱበት ይህን የሚያክል የአርት ውጤት እንደው ጠያቂ እንደሌለው በዚህ ደረጃ ሲዘረፍ እውነቱን ለመናገር ምቾት የሚሰጥ ነገር አይደለም።
2: አይ በጣም ያማል እንጂ ከባድ ነው። ሲስ አሁን ያልከው ነገር እኮ ነው። አሁን ነገ እነዚህ ፕሮዳክሽን ካምፓኒዎች ወይም ደግሞ ያቀረቡት የቴሌቪዥን ጣቢያዎች ደግሞ እንዲሰጡ እንፈልግ የለ በኪሳራ መውጣት የለባቸውም። ለጊዜው በማስታወቂያ ስፖንሰር አድራጊ ካለ እሱ አንደኛው ነው። ብዙ ጊዜ ደግሞ ቴሌቪዥን ጣቢያዎች እንደሚመስለኝ ሁለት አይነት ነገር ነው ያለ። ቀጥታ ራሳቸው አሰርቶ ያው ራሳቸው ላይ ይለቃሉ። አንዳንዶቹ ደግሞ ፕሮዳክሽኖቹ በእለቱ የሚተላለፈው ያው ቴሌቪዥን ጣቢያው ግን የእለቱን ድራማ ለምሳሌ ያንን ፕሮዳክሽን የሰራው ድርጅት በራሱ የዩቱብ ቻናል ላይ ይለቃል እንደምታውቁት። እና ይሄ ጥቅሙን አገኛለሁ ብሎ የሚያስበው ለምሳሌ ፕሮዳክሽን የሰራው ዩቱብ ላይ በሚለቀቀው ሊሆን ይችላል። በነፃ ዘርፎ ግን አንተ ቴሌግራም ላይ ከተቀመጠ በኋላ ምን በቀዛ እኮ አትሄድም፣ ዩቱብ ላይ አትሄድም፣ ዝጋ ታገኘዋል፣ ታየዋለህ። የሚገርመኝ ግን ለሁለቱም እኮ ለዳታ እኮ ታወጣለህ። ቴሌግራም ላይም ስትነቃ ያው ዳታውን ዳውንሎድ ማድረግ ዳውንሎድ አድርገው እኮ ነው ተጠቅመዋል። ያለማወቅ ይመስለኛል በአብዛኛው በነገራችን ላይ የተጠቃሚነት ማን ነው የሚጠቀሙ እነዚህ የሚለው ድሮ ማናቅም ነበር። ይሄ የካሴት ዘመን ላይ እንደምታውቁት ብስሬሲስ ኮፒ መግዛቱ ድምፃዊው እንደሚጎዳ የሚያውቀው ማህበረሰብ አነስተኛ ነው። በቃ ዋናው ማግኘቱና መግዛቱ ማድመጡ ነው የሚያውቀው። አሁንም ቢሆን በዘመናዊ መልኩ የመጣው ያ ነው። ቀጥታ ሄዶ ሊንኩን አግኝቶ ዩቱብ ላይ ቢመለከት ተጠቃሚ የሚሆኑ አካል ያው ያንን ሁላ የሰጠን ፕሮዳክሽን ካምፓኒ እንደሆነ ይታወቃል፣ ወይም ደግሞ ቴሌቪዥን ጣቢያዎቹ እንደሆነ ይታወቃል። እና በደንብ ሊያተኩር ይገባል። እኔ የሚገርመኝ አሁን ይህን በማሳየት እኮ ማስታወቂያ የሚለቁ ድርጅቶች ያው ቴሌግራም ቀጥታ እንግዲህ አይከፍልም አይደለ? የሚታወቀው ሀገራችን
1: እንደ ኢትዮጵያስተነክፈል ማስታወቂያዎች ማድረግ ጀምሮ ነበር፣ ግን የሆነ ሰዓት ላይ አንድ ህግ ወጥቶ
2: እንዲቆም ተደረገ።
1: ክሪፕቶ
2: እንዲቀር ስለተደረገ ብዬ ነው ከዛ አንጻር ነው ያልኩት። እና ቀርቷል። ሰው ሊሆን የሚችለው ምንድን ነው? የሆኑ ድርጅቶች ሀገር ውስጥ ያሉ ኩባንያዎች ማስታወቂያቸውን ይለቃሉ ማለት ነው። አለበለዚያ እኮ ዝም ብሎ የህዝብ ምንድን ነው የግለሰብን የለፋበት ናም ተመለጠፍ ብዙም የሚያረካው ነገር ምቀኝነት ካሉ መስተጋር ያለ አይመስለኝም። እንደዚህ የሚያበረታቷቸው አካላቶች ስላሉ ማስታወቂያ የሚለቁ ይኖራሉ ብዬ ነው የምገምተው። አለበለዚያ ላለ ትርፍ ላለማግኘት ዝም ብሎ ራሱን ለማስታወቅ የሚለቀው ከሆነ ይሄ ከምቀኝነትና ሌላ ምን ነገር ተሰጥቷል? ኢቪልነት
0: ነው። እሱማ ተመልካች መሰብሰቢያ ነው ገብቷል። ለምሳሌ ጥቅምም ማገኝህ ወደፊት ታገኝበታል ገብቷል። ለምሳሌ ቲክቶክ ላይ ልብ ብላችሁ ከሆነ በስንቱ እኮ የበስንቱ ተከታታይ ድራማ ያልተቆራረጠው ነገር አለ እንዴ? አዎ ተቆራርጦ ተቆራርጦ ተቆራርጦ እያንዳንዷ እቺ ትንሽ ፈገግታ ምታጭር ሰዎች ደጋግሞ ቢያዩት እንኳን የማይሰለቻቸው አይነት አለው አይደለም? ዝም ለምትስቀው ነገር በአባባሉ እየተገረምክ ምናምን እነዚህ ነገሮች እንዳለ ዴሊበሬትሊ ሆን ተብሎ ተቆርጠው ተቆርጠው ተቆርጠው ለምንድን ነው ለሰው ይቀርብለታል? ሰው ስክሮል እያደረገ ወደ ላይ ወደ ታች እያደረገ ይመለከታቸዋል። ምን ማለት ነው አስበው? አሁን እኔ እንደውም ሲዩ ማልከው ፖይንት በጣም የሚገርመኝ ነገር እነዚህ ቲክቶከሮች ላይ ስፖንሰሮች የሚሄዱ ከሆነ ይዘኛል አይደል? የሆነ አገልግሎት የሚያስተዋውቁ ከሆነ እና ደግሞ እቺ ሪፍሌክሽን የምትባል ዘመኑ ያመጣችው ነገር አለ። በሪፍሌክሽን ሰበብ የሰዎችን ኮንቴንት እያወጡ እያሳዩ ከዛ በኋላ ሌላ ምንም እኮ ነገር አይደለም የሚሉት ይስቃሉ። በቃ ቲክቶከሩ ይስቃል። ገብቷል አይደል? በማን ነው የሚስቀው? ገብቷል? የሚታየው አለማየሁ ታደሰ ከሆነ እዛ ቦታ ላይ ያለማየሁ ታደሰን እኮ መብት እየጣሰ ነው ያለው አይደል?
1: ሳይሱቁም ረ ቁጭ ብለው እያዩ በቃ የሚያስተላልፉት አለ ንግግሩ የሆነ ንግግር ነው ብቻ ከሆነ ቴሌቪዥን ጣቢያ ወይ ከሚዲያ ነው ያገኙት። ከዛ በኋላ ምንም ነገር ሳይሉ አንዳንዶቹ አንገታቸውን ይነቀንቃሉ፣ አንዳንዶቹ እንደውም ተክዘው ምን እያረጉ እንደሆነ ማታቅም። ግን ያ ይዘት ግን በእጃ ዙር ከሆነ ሰው እየወጣ ይገኛል ማለት ነው።
2: አይ እሱ እንግዲህ ወደፊት ጥናቱ በደንብ ተደርጎ ደግሞ ሌላ እንግዲህ ካገኘን ምነው ይመስለኛል።
0: ግን እንትሩ ነው በዋናነት ግን በደንብ መጤን ያለበት ምንድን ነው እያንዳንዱን ሰው ነው እየጎዳን ያለ ነው። ቴሌቪዥን ጣቢያዎቹን እየጎዳን ነው። የፕሮዳክሽን ካምፓኒውን ብቻም ሳይሆን እዛ ፕሮዳክሽን ላይ እየተሳተፉትንም ሰዎች እየጎዳናቸው ነው ያሉት እና ያለ ነው እና ትንሽ ጥንቃቄ የሚፈልግ ነገር ነው።
1: አዎ ቢያንስ ማየትም ካለባቸው በነፃ ዩቲዩብ ላይ ያገኙታል አይደል? ይዘቱን እዛ ላይ ቢያንስ እነሱ ተጠቃሚ ስለሚሆኑ የተሰረቀ ምንድን ነው ምንም ያተርፉት ነገርም የለም። ዳታ ያተርፉም ጊዜ ያተርፉም እዛው ዩቲዩብ ላይ ሁሉንም ነገር ማየት ይቻላል።
0: መልካም መልእክቶች እንስማና ከመልእክቶች በኋላ ተመልሰን እንገናኛለን። እያደምጣችሁ ያላችሁት ሁሉ አዲስ ነው በተወዳጁ ጣቢያ ብስራት ኤፍኤም 101.1 ላይ።
3: በዘመን ባንክ የባንክ አገልግሎት የገንዘብ ዝውውር ብቻ ሳይሆን የደንበኛ እርካታም ጭምር ነው። እያንዳንዱ ጉብኝት፣ እያንዳንዱ የዲጂታል አገልግሎት፣ እያንዳንዱ ፊርማ፣ እያንዳንዱ ፈገግታ እርስዎን እንዴት በትጋት እንደምናገለግለው የሚያሳዩ ናቸው። ከቅርንጫፎቻችን እንዲሁም ከሞባይል እስከ ፖስ ግብይቶች፣ ከኤቲኤም እስከ ኢንተርኔት ባንኪንግ የኦምኒ ቻናል አገልግሎቶቻችን ፍላጎትዎን አሟልተው ሕይወትዎን ቀለል አድርገው አንድ እርምጃ ያንቀሳቅሳሉ። እምነትዎን የሚጥሉብን፣ የሚያስፈልግዎን የምናውቅ ትክክለኛ የባንክ አጋሩ ነን። በችግሮ ጊዜ ከጎኑ የሚቆም በደስታው ጊዜ ደግሞ ደስታዎትን የሚጋራና የሚያከብር የባለሙያ ቡድን አዘጋጅተን እንጠብቅዎታለን። ለህቀትን እያጣጣሙ በኩራት ቀና ብለው ከኛ ጋር ይስሩ። የባንክ አገልግሎቶችን እንደ እርሶ ፍላጎት ምቹ፣ አስተማማኝና ቀላል ያደረገው ዘመን ባንክ ሁሌም ከጎኑ ሆኖ ይጓዛል። ምክንያቱም እኛ ጋር የባንክ አገልግሎት የገንዘብ ዝውውር ብቻ ሳይሆን ስለ ደንበኛ ፍላጎት መጨነቅ፣ መረዳትና ፍላጎትን ማሳካት በመጨረሻም ስኬቶን መመልከት ነው። ዘመን ባንክ የላቀ የደንበኞች አገልግሎት ማዕከል።
4: ፋሽን የማይደበዝዘው ጊዜ የማያልፍበት ውበት ጤነኛ ጥርስ ብቻ ነው። ጥርስዎን ጤና አድርገው በኩራት ፈገግ ይበሉ። ዶክተር አክሊሉ ልዩ የጥርስ ህክምና ክሊኒክ ውበቶ በጥርስዎ እንደፈካ ይኖር ዘንድ የታመመውን አክመን የማይድነውን ነቅለን የተወላገዱትን ቀጥ አድርገን የተቦረቦሩትን ሞልተን የወየቡትን አጽድተን ውበቶን እናነግሳለን። ለስኳር ህሙማንና ብሬስ ለሚሰሩ ልዩ ቅናሽ፣ ለልጆች ልዩ ክፍል አዘጋጅተናል። ጥንቃቄ የማንደራደርበት ያስከበርንና ያሸለመን መለያችን ነው። በዘመነኞቹ ፓኖራሚክና ሴፓሎሜትሪክ ኤክስሬ ተጠቅመን ለግልና ለመንግስት ተቋማት ውጤቱን በሲዲ እንሰጣለን። አድራሻችን የቀድሞ ቁጥራን አሁን ጉርድ ሾላ ከቴሌ ፊት ለፊት አዲስ በተሰራው ህንፃ አራተኛ ፎቅ ላይ ተዛውሯል። ቁጥር 2 ብስራተ ገብርኤል ቀለም ፋብሪካ ፊት ለፊት ሳህለ ህንፃ ሶስተኛ ፎቅ፣ ቁጥር 3 ጉርድ ሾላ ሆሊ ሲቲ ሴንተር ሶስተኛ ፎቅ፣ ቁጥር 4 ቴሌ መድኃኒዓለም ኦሮሚያ ታወር አንደኛ ፎቅ። በቤት ለቤት አገልግሎት ደግሞ ባሉበት እንመጣለን። በ0911 39 15 48 ለዶክተር አክሊሉ ልዩ የጥርስ ህክምና ክሊኒክ ይደውሉ።
5: የእናቶች ፎይታ፣ የልጆች ደስታ፣ የቤተሰብ ጤና በአንድ ስፍራ። ታይም የእናቶችና የሕፃናትና የቀዶ ሕክምና ማዕከል የረጅም ዓመታት ልምድ ባካበተው ስፔሻሊስትና ሰብ ስፔሻሊስት ሐኪሞች፣ ማናቸውም የአዋቂ የሕፃናትና የጨቅላ ሕፃናት ቀዶ ሕክምናዎች፣ የእርግዝና ክትትልና የማዋለድ አገልግሎት፣
3: አገልግሎት የህፃናትና ያዋቂዎች ጽኑ ህክምና የጨቅላ ህፃናት ቢጫነትና ኢንፌክሽን ህክምና ያለ ግዚያቸው ለተወለዱ ህፃናት የመተንፈሻ አገዛና በዘመናዊ ኢንኩቤተር የታገዘ ህክምና የህፃናት ከአንገት በላይ ህክምናና የአጥንት ህክምና ይህ ሁሉ በአንድ ስፍራ የሚሆነው የላቀ ስነ ምግባር ባላቸው ምስጉን ሐኪሞች ነው የ24 ሰዓት የላብራቶሪና የፋርማሲ አገልግሎት አድራሻ ከጃክሮስ አደባባይ ወደ ሳሊተ ምህረት በሚወስደው መንገድ የቀድሞ ሜታ ቦፊት ለፊት ስልክ 0994063148 0956999994 ታይም የእናቶችና የህፃናት ቀዶ ህክምና ማዕከል
6: ራትን ስሙ ያደረገው ብራስ ጋርመንት ከቀልጣፋ አገልግሎት ጋር ሁሌም ይጠብቃቸዋል። ለስመጥሩ ሆቴሎች፣ ለታዋቂ ሆስፒታሎች፣ ለግዙፍ ፋብሪካዎችና ለበርካታ ትምህርት ቤቶች ዩኒፎርሞችን ጥንቅቅ አድርገን ሰፍተናል። ሰራተኞቹ ሽክ የሚሉባቸው ዩኒፎርሞች ከአይነተ ብዙ ምርጫዎች ጋር እኛ ዘንድ አሉ። ከአውድ እስከ አውድ እስከ ምሽቱ 2 ሰዓት ድረስ የማያቋርጥ አገልግሎት መስጠታችን ብራስ ጋርመንቶችን ይለየናል። በተዛዝ ከሚሰፉ ዩኒፎርሞች በተጨማሪ ለተለያዩ ድርጅቶችና ትምህርት ቤቶች የተዘጋጁ ዩኒፎርሞችን ከብራስ ጋርመንት መርጠው መውሰድ ይችላሉ። ታዲያ ሁሉንም ኪሶን ባገናዘበ ተመጣጣኝ ዋጋ ብራስ ጋርመንት አድራሻ ከ22 ወደ ቦሌ መድኃኒዓለም በሚወስደው መንገድ ወርቁን ጻፊት ለፊት ስልክ 0930004748 ጥራት ላላቸው ዩኒፎርሞች ብራስ ጋርመንት።
7: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ ልምጣ?
8: ወይኔ እኔ ነኝ የራበኝ፣ ምንም አልሰራውም ግን
9: እንዴ ይሄ ሁሉ ምግብ ይያለ ነው አልሰራው ማለትሽ?
8: አንቺ ከደወልሽልኝ በኋላ ነው የሰራሁት።
9: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሽ?
8: የምታዩ በሙሉ 3 ሶያ ነው። በቀዝቃዛ ውሃ 5 ደቂቃ ተፈስፈያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
9: ጥብሱም ቀይ ወጡ ከትፎም ሶሲ ሲያያ ነው።
8: አዎ ላበሳሰልም በጣም ቀላል ነው።
9: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደሞ ሲጣፍጥ
8: በዛ ላይ በፕሮቲን የበለጸገ ነው።
9: እሺ የት ነው ማገኘው?
8: በየሱቁና ሱፐርማርኬት ታገኛለሽ። ከፈለግሽ በደቃቁም በአንኳሩ
9: ባለሱቅ ሶሲ ሶያ ስጠኝ
10: አለ። በድቃቁ ባንኳሩ
9: ሁለቱንም አይነት ስጠኝ።

ሁሉ አዲስ ሁሉ አዲስ ልዩ መዝናኛ ፕሮግራማችሁ እስካሁን እንግሊዝ ተከታተሉት ነበር። ዘመን ባንክ ለቃ አገልግሎት ማዕከል ነው ሁሉ አዲስን በክብር ስፖንሰር አድርጓል። ብራስ ጋርመንት ለተማሪ ለሰራተኛ ምርጥ ምርጥ ዩኒፎርሞችን በማዘጋጀት ይታወቃል። አብሮን ነበር ታይም የእናቶች ህጻናትና የቀዶ ህክምና ማዕከልንም ከልብ እናመሰግናለን። ሶሲ ሶያ በፕራማሲ ዶር ኢትዮጵያ ፉድስ ማኑፋክቸሪንግ አክሲዮን ማህበር ተመርቷል። ከንጹህ አኩሪ አተር የተመረተ ነው። እናመሰግናለን ሁሉንም የክብር ስፖንሰሮቻችንን። ነገ 8 ሰዓት ላይ በቀጥታ ስርጭት ስቱዲዮ እስክንገናኝ ድረስ መልካም መልካም ሁሉ ለእናንተ ይሁን ብለን ተሰናብተናል።

0: ስልክ ቁጥሮ አካውንቶም እንደሆነ ብናበስሮትስ?
1: ሄሎ
2: ምነው ወንድም ጥላ ዘጋኝ እኮ ብሩ እንደምፈልገው ነገሬ
1: እንዴ? አካውንትሽ ጠፍቶብኝ ቴክስ ብፈልግ ኖትቡክ ባገላበት
2: ታዲያ በስልክ ቁጥሮ ይላክልኛ?
1: ዳሽን ላይ አይደል እንዴ ያልሽ?
2: እኮ ዳሽን ላይ በዳሽን ሱፐር አፕ።
0: አዎ በዳሽን ሱፐር አፕ ተችሏል። 13 ዲጂት መጻፍ መዘርዘር ታሪክ ሆኗል። በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል።
3: ለ5500 ደርሶባችኋል። ላክላክ አርጓ
2: አካውንትን ስጠይ።
3: ስልኬን ተጠቀም።
1: አረ እንዴት
3: በዳሽን ሱፐር አፕ ይኸው የፈጠነ ገብቷል።
0: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል። ደሞ ሌላ ዳሽን ሱፐር አፕን አፕዴት ያድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ። አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ። ዳሽን ሱፐር አፕ፣ ዳሽን ባንክ፣ ሁልጊዜም አንድ እርምጃ ቀዳሚ።
4: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
5: የብስራት 12 ነው።

0: ሰላም ሰላም፣ ጤና ይስጥልን ውድ አድማጮቻችን። የዕለተ ማክሰኞ መስከረም 21 ቀን 2019 ዓ.ም የብስራት 12 የመረጃ ሰዓታችን እንሆ ተጀምሯል። በብስራት 12ታችን ላለፉት 12 ሰዓታት የተሰሙ አበይት መረጃዎችን እየነገርናችሁ ቆይታ እናደርጋለን። ብስራት 12ን እየመራው ሰላማዊ ነጋሴ አብሬያችሁ ቆያለሁ። በቴክኒክ ቁጥጥሩም ቆንጂት ኤፍሬም ተክሉ አብሮን ቆይታ ያደርጋል። አድማጮቻችን አብራችሁ እንድትቆዩ እየጋበዝን ለዛሬ ከያዝንላችሁ መረጃዎች መካከል በኢትዮጵያ አገልግሎት ሰጪ ተቋማት ከሆኑ ተቋማት ውስጥ በጥራት ከኢትዮጵያ አየር መንገድ ውጪ 70 ዓመታትን ያስቆጠረ ተቋም የለም ተባለም። በኢትዮጵያ በ2019 ዓመት ከ2.5 ሚሊዮን በላይ ኮንዶም ለማስራጨት ታቅዷል ተባለም። እንዲሁም ከውጪ የእስራኤል እግር ኳስ ክለብ ደጋፊዎች በኔዘርላንድ እንዳይገኙ ታገዱ የሚሉት ይገኙበታል። እንዲሁም ስፖርታዊ መረጃዎችን በስፋት ወደ በኋላ ላይ ታድምጣላችሁ። አብራችሁን ቆዩ። ብስራት 12ን በክብር አድምጡልኝ የሚላችሁ አሃዱ ባንክ ነው። 10 በመቶ ጉርሻ ከአሃዱ ባንክ ያግኙ ይላችኋል። አሃዱ ባንክ አዲስ ዓመቱን አስመልክቶ ከወዳጅ ዘመድ የሚላክሎትን ገንዘብ በአሃዱ ባንክ በኩል ሲቀበሉ እኛ ደግሞ 10 በመቶ ጉርሻ ጨምረን በዓሉን ደማቅ እናደርግሎታለን ይላችኋል። አሃዱ ባንክ በውጭ ሀገር ገንዘብ አስተላላፊ ድርጅቶች በስዊፍት እንዲሁም እጆ ላይ ያለውን የውጭ ገንዘብ ከጳጉሜን 1 ቀን 2018 እስከ መስከረም 25 ቀን 2019 ዓ.ም ድረስ በባንካችን በኩል ሲቀበሉና ሲመነዝሩ እኛ ደግሞ የ10 በመቶ ጉርሻ ጨምረን ገንዘቡን በክብር እናስረክባለን። ደንብና ሁኔታዎች ተፈጻሚ ይሆናሉ። መልካም አዲስ ዓመት ይላችኋል አሃዱ ባንክ። መልእክቱን አድምጠን ተመልሰን እንመጣለን።
1: አንድ ብልህ ባለጸጋ ሁለት ልጆቻቸውን ግማሽ ሀብታቸውን እኩል አካፍለው በሕይወት መንገድ አትርፈው እንዲመጡ በየፊናቸው ላኳቸው። ከጊዜያት በኋላም ሊጎበኟቸው ሄዱ። ሁለቱንም የደረሱበትን ደረጃ መዝነው ሲያበቁ እንዲህ አሏቸው። ታላቅየውን፣ አንተ በኖረ ልማድ ሀብትን በሀብት አትርፈህ አሳይተኛልና በያዝከው መንገድ ቀጥል። አንተ ታናሹ ደግሞ ልባም ሆነ ተስፋና ሰውነትንም ይዘህ አግኝተናሃልና ባለጠግነት መክሊታቸውን ባትረፈረፉና ለሌሎችን በተረፉ ብልሆች ይመዘናልና አንተ የብዙዎች አቅም ሆነ እንድትገለጥ ቀሪው ሀብታችን ያስፈልግሃል። አውዱን አስቀጥል። አሃዱ ባንክ ከብዙዎች ለብዙዎች።
0: አሃዱ ባንክን እጅግ አድርገን እናመሰግናለን። ውድ አድማጮቻችን፣ አሁን በቀጥታ የምናልፈው ወደ ሀገር ውስጥ ወደ አገኛኛቸው መረጃዎች ይሆናል። በኢትዮጵያ አገልግሎት ሰጪ ከሆኑ ተቋማት ውስጥ በጥራት ከኢትዮጵያ አየር መንገድ ውጪ 70 ዓመታትን ያስቆጠረ ተቋም የለም ተባለም። በኢትዮጵያ ጥራትና የጠበቀ አሰራርን ከመተግበር አኳያ በግልም ሆነ በመንግስት ካሉ አገልግሎት ሰጪ ተቋማት ውስጥ ከኢትዮጵያ አየር መንገድ ውጪ 70 ዓመትና ከዛ በላይ ያስቆጠረ ተቋም አለመኖሩን የኢትዮጵያ ጥራት ሽልማት ድርጅትም ገልጿል። የኢትዮጵያ ጥራት ሽልማት ድርጅት ዋና ስራ አስፈጻሚ አቶ ቴዎድሮስ መብራቱ ለብስራት ሬዲዮ እንደተናገሩት ተቋማት አንድ ጊዜ ከተገነቡ በኋላ እያደጉ መሄድ አለባቸው። የመንግስታዊ መሆኑ የግል አገልግሎት ሰጪ ተቋማት ጥራትን የጠበቀ አሰራርን ተግባራዊ ማድረግ ቢኖርባቸውም በዚህ ረገድ በርካታ ዓመታትን ማስቆጠር የቻለ ተቋም ወይም ድርጅት የለም ብለዋል። አቶ ቴዎድሮስ አክለውም የኢትዮጵያ ጥራት ሽልማት ድርጅት ዋና ዓላማው ነገን የሚሻገሩ ተቋማት መገንባት ነው ሲሉም ገልጿል። በመጪው ህዳር ወር 13ኛ ዓመቱን የሚይዘው ድርጅቱ እስካሁን 12 ሀገራዊ የጥራት ሽልማት ውድድር ማከናወኑንና 13ኛው የጥራት ሽልማት ደግሞ በቅርብ ጊዜያት እንደሚከናወንም ተናግረዋል። ለማወዳደሪያነት ጥቅም ላይ የሚውለው መስፈርት አሜሪካን ጨምሮ የአውሮፓ ህብረት በጋራ ተስማምተው ያወጡት እንደሆነ አስረድቷል። የዚህ አሰራር ዋነኛ ዓላማው አምራቾችና አገልግሎት ሰጪዎች እነዚህን መስፈርቶች አብቋቸው በዛ አይነት ሁኔታ እየሰሩ ለዓለም አቀፍ ገበያ እንዲቀርቡ ማድረግ ነው። ማህበራዊ ኃላፊነትን ከመወጣት፣ አካባቢን ከመንከባከብ፣ ኃይልን ከመቆጠብ፣ ከሰው ደህንነትና ከጤንነት አንጻር የሚታዩ መስፈርቶች መኖራቸውንም አብራርቷል። ጥራት ማለት ደንበኞች የፈለጉትን ነገር በትክክል ማቅረብ ወይም ደንበኞችን ማርካት ነው ሲሉ የኢትዮጵያ ጥራት ሽልማት ድርጅት ዋና ስራ አስፈጻሚ አቶ ቴዎድሮስ መብራቱ ለብስራት ሬዲዮ ተናግሯል ስትል ምህረት ታደሰ ዘግባለችም። ዲኬት ኢትዮጵያ በ135 የግል ክሊኒኮች ላይ የሳባ ጤና አውታረ መረብን በይፋ አስጀመረም። ዲኬት ኢትዮጵያ የሴቶችንና የቤተሰብን የመራቢያ ጤና አቅርቦትና ጥራት ለማሳደግ ያለመውን የሳባ አጋር ክሊኒክ ኔትወርክ በዛሬው ዕለት በአዳማ ከተማ ኑሪናት ኤምኤችኤች ማዕከል በይፋ ማስጀመሩን አስታውቋል። የብሔራዊ አውታረ መረብ በኢትዮጵያ በሚገኙ 11 ከተሞችና መንደሮች ውስጥ የሚገኙ 135 የግል ክሊኒኮችን በአንድ የተቀናጀ ስርዓት ስር የሚያገናኝ እንደሆነም ተገልጿል። የጤና ሚኒስቴር የእናቶች ጤና ዴስክ ኃላፊ ወይዘሮ ዘምዘም መሐመድ እንደገለጹት የቅንጅት ሴቶች ባሉበት አካባቢ ፈጣንና ጥራት ያለው እንክብካቤ እንዲያገኙ ያስችላቸዋል ሲሉ መናገራቸውን ብስራት ሬዲዮም ሰምቷል። የዲኬት ኢትዮጵያ ሀገር ዳይሬክተር አዲቲያ አኑግራህ ፑትራ እንደተናገሩትም የግል ክሊኒኮች ለብዙ ሴቶች የመጀመሪያዎች የህክምና አማራጮች ናቸው። አያይዞም የጤና ጥበቃ ሚኒስቴር ቅድሚያ በሚሰጣቸው ነገሮች ላይ በመመስረት የክሊኒኮቹ አቅም ከሀገር አቀፍ ደረጃዎች ጋር እንዲጣጣም ያደርጋልን ብሏል። ደንበኞች በ9169 ነጻ የስልክ መስመር ላይ በመደወል የሳባ የምክር አገልግሎት ማግኘትና ወደ ቅርብ አጋር ክሊኒኮች መምራት ይችላሉ። አውታረ መረቡ የቤተሰብ እቅድ ምክር፣ ሙሉ የእርግዝና መከላከያ ዘዴዎችን ጨምሮ በሀገሪቱ ህግና መመሪያ መሰረት ደህንነቱ የተጠበቀ የጽንስ ማስወረድ እንክብካቤን ያቀርባል። ሳባ የሚለው ስም ከታሪካዊቷ የሳባ ንግስት የተወሰደ ሲሆን በኔትወርኩ ክሊኒኮች የምትገኝ ማንኛውም ሴት በክብር በሚስጥርና ያለምንም ቅድመ ፍርድ አገልግሎት የማግኘት መብቷን ለማረጋገጥ ያለመ ነው ስትል ሰማር አለባቸው ዘግባለችም። በኢትዮጵያ በ2019 ዓመት ከ2.5 ሚሊዮን ኮንደም ለማሰራጨት ታቅዷል ተባለም። በኢትዮጵያ በ2019 በጀት ዓመት 2.5 ሚሊዮን ኮንደም ለተጠቃሚዎች ለማድረስ አቅዶ እየሰራ መሆኑን የኤድስ ሄልዝ ኬር ፋውንዴሽንም ገልጿል። የኤድስ ሄልዝ ኬር ፋውንዴሽን የኤችአይቪ መከላከልና መቆጣጠር ላይዘን አድቮኬሲ ኃላፊ አቶ ቶሎሳ ኦላና ከብስራት ሬዲዮ ጋር ባደረጉት ቆይታ እንደተናገሩት ከሆነ ኢትዮጵያ በየዓመቱ 320 ሚሊዮን የሚጠጋ ኮንዶም ትፈልጋለችም። በ2018 በጀት ዓመትም ከሰኔ ወር ጀምሮ 1 ሚሊዮን ኮንዶም ለተጠቃሚዎች ማሰራጨት መቻሉን ኃላፊውም ተናግሯል። ይህም የመከላከያ አገልግሎቶችን በማስፋት ረገድ ከተከናወኑ ስራዎች አንዱ መሆኑም ገልጿል። በዘንድሮ በጀት ዓመት ደግሞ ከታህሳስ ወር ጀምሮ 2.5 ሚሊዮን ኮንደም ለተጠቃሚዎች ለማድረስ እቅድ ተይዞ ሰፊ ስራ እየተከናወነ መሆኑን አቶ ቶሎሳ ለጣቢያችን ተናግሯል።
2: ቢያንስ ወደ 320 ሚሊዮን የሚጠጋ ኮንዶም እኛ ሀገር ያስፈልጋል ተብሎ ይታሰባል። አሁን ስቶራችን ውስጥ ከተቀበልናቸው ወደ 3.4 የሚሆኑ ኮንዶም እየተሰራጩ ነው የሚገኙት። ምን ያህል ተሰራጭተዋል ለምለው፣ እስካሁን ወደ 1 ሚሊዮን የሚጠጋው ተሰራጭተዋል። ምክንያቱም ትንሽ ዘግየት ብሎ ስለሆነ የደረሰን ሰኔ መጀመሪያ አካባቢ ነው የደረሰን እና ወደዛ የሚጠጋ ቁጥር ለማሰራጨት ችለናል እስካሁን ማለት ነው። እንግዲህ አሁን እንደኛ ድርጅት የስራ ወራት የሚባሉት በፈረንጆቹ ጃንዋሪ እስከ ዲሴምበር ነው ማለት ነው። ከጥር እስከ ታህሳስ ነው ማለት ነው። እንደኛ ሀገር ከሐምሌ እስከ ሰኔ አይደለም እና አልጨረስንም ማለት ነው። 26 አሁን እኛ አልጨረስንም። ስለዚህ ቢያንስ ይሄ 1 ሚሊዮን የሆነው ወደ 1.5 ሚሊዮን በሚቀጥሉት ወራት ለማህበረሰቡ ይደርሳሉ የሚል እቅድ ነው ያለና ቀጥሎ ደግሞ በ2027 ደግሞ እንደዚሁ ቢያንስ ከ2.5 ያላነሰ ለማህበረሰቡ ለማድረስ እንደዚሁ እቅድ ይዘናል።
0: የኮንደም ስርጭቱ በተለይም ኤችአይቪ ኤድስን እና ሌሎች በጾታዊ ግንኙነት የሚተላለፉ በሽታዎችን ለመከላከል እንዲሁም ያልታቀደ እርግዝና ለመቀነስ ያለመ መሆኑን ነው የተገለጸው። የኢትዮጵያን ከፍተኛ የኮንደም ፍላጎት የኤችአይቪ ኤድስ በሽታ ስርጭትና በተያያዥ በሽታዎች ለመከላከል የኮንደም አቅርቦትና ስርጭትን ማስፋት ላይ ተቋሙ ትኩረት ሰጥቶ እየሰራ እንደሚገኝም ገልጿል። ከስርጭቱ ጎን ለጎንም በኤችአይቪ ኤድስና በጾታዊ ጤና ዙሪያ የሚደረገውን የግንዛቤ ስራ ማጠናከር እንደሚያስፈልግም ተገልጿል ስትል መባወርቅ ነህ ዘገባለችም። ውድ አድማጮቻችን፣ አሁን ደግሞ እስቲ የኢሬቻ በዓልን አስመልክቶ የተደረገ ቅድመ ዝግጅት እንንገራችሁም። የኢሬቻ በዓል መስከረም 23 ቀን 2019 ዓ.ም በሆራ ፊንፊኔ እንዲሁም መስከረም 24 ቀን 2019 ዓ.ም ደግሞ በሆራ አርሰዲ በድምቀትም ይከበራል። በዓሉ በየዓመቱ በአዲስ አበባ በቢሾፍቱ እንዲሁም በተለያዩ የሀገራችን አካባቢዎች ህዝቡ በነቂስ ወጥቶ የሚካፈልበትና በርካታ ታዳሚዎችን በአንድ አደባባይ የሚያሰባስብ ደማቅ ባህላዊና ህዝባዊ በዓል ነው። በዚሁ መሰረትም የኢትዮጵያ ኤሌክትሪክ አገልግሎት በዓሉ በሰላምና በደስታ ተከብሮ እንዲጠናቀቅ አስፈላጊውን ቅድመ ዝግጅት ማድረጉን እየገለጸም ህብረተሰቡ ሊደርሱ የሚችሉ የኤሌክትሪክ አደጋዎችን ለመከላከል ቅድመ ጥንቃቄዎች እንዲያደርግ ጥሪም ያቀርባል። ከዚሁ ጋር ተያይዞ በዓሉ የአደባባይ በመሆኑ ታዳሚው ከኤሌክትሪክ ምሰሶዎች፣ ከትራንስፎርመሮችና ከከፍተኛ ኃይል መስመሮች በመራቅ በዓሉን ማክበር ይኖርበታል። በተጨማሪም ጥንቃቄ ባልተሞላበት መንገድ ከኤሌክትሪክ መሰረተ ልማቶች ጋር ተጠግቶ አካባቢን የማስዋብና ሌሎች የበዓል ዝግጅቶች የማድረግ እንቅስቃሴዎች ጉዳቶች በሰውና በንብረት ላይ ከፍተኛ አደጋ ሊያስከትሉ ስለሚችሉ ህብረተሰቡ አስፈላጊውን ጥንቃቄና ትብብር እንዲያደርግ እንጠይቃለን። በሌላ በኩል የተቋሙን ቅድመ ዝግጅትና ስራዎች በተመለከተም ለአደጋ መንስኤ ሊሆኑ የሚችሉ የኤሌክትሪክ መሰረተ ልማቶችን አስቀድሞ በመለየት የማሻሻልና መልሶ የመገንባት ስራዎች በስፋት ሲከናወኑ የቆዩ ሲሆን አሁንም ተጠናክረውም ቀጥለዋል። እንዲሁም በበዓሉ ወቅት የኃይል መቆራረጥ እንዳይከሰት ቢከሰት እንኳን አፋጣኝ የጥገና ምላሽ ለመስጠትና ቀልጣፋ አገልግሎት ለማቅረብ በሁሉም የተቋም አደረጃጀቶች አስፈላጊውን ቅድመ ዝግጅትም ተጠናቋል። በመጨረሻም ህብረተሰቡ ከኤሌክትሪክ ጋር በተያያዘ አደጋ ካጋጠመው ወይም ማንኛውም መረጃ ሲያስፈልገው በነጻ የስልክ መስመር 904 ወይም 905 በመደወል በተቋም ይፋዊ የማህበራዊ ሚዲያ ገጾች መልእክት በመላክ ወይም በአቅራቢያው በሚገኝ የአገልግሎት ማዕከል በአካል በመገኘት ጥቆማና መረጃ መስጠት የሚችል መሆኑን እንገልጻለን። ውድ አድማጮቻችን እያድምጣችሁት የምትገኙት ከተወዳጁ ብስራት ኤፍኤም 100.1 የሚተላለፍላችሁ የዕለቱ የብስራት 12 የመረጃ ሰዓታችን ነው። ሰላማዊ ነጋሲ መረጃዎቹን እየነገርኳችሁ አብሬያችሁ ቆይታ በማድረግ ላይ ይገኛለሁ። እንዲሁም በቴክኒኩ ቁጥጥር ኤፍሬም ተክሉ አብሮን ቆይታ በማድረግ ላይ ይገኛል። ከመልእክቶች በኋላ በድጋሚ ተመልሼ እመጣለሁ።
3: አዎ የበዓሉ ድምቀትና ፍካት እንኳንስ የኛኑ ዝርያዎች አፍሪካውያንን ዳር ቆሞ ሊታዘበን ያሰበ ቱሪስት ቢኖር እንኳን ወደ መሃል ስቦ ያስገባል። በንብተራስም አሜን ብያለሁ። ለመላው ክርስትና እምነት ተከታዮች ንብ ኢንተርናሽናል ባንክ ብሔራዊ ከሚገኘው ዋና መስሪያ ቤቱ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ይላል። ለበዓሉ ከውጭ ሀገር የሚላክልዎትንም ገንዘብ በቅልጥፍናና በትህትና ለማድረስ ሁሉን አቀፍ ዲጂታል ባንክ አገልግሎታችንን በንብ ተራ ይዘን እንጠብቅዎታለን። በዚሁ አጋጣሚ የፋይዳ መታወቂያውን ብቻ በመጠቀም ባሉበት ቦታ ሆነው አካውንት መክፈትና ማንቀሳቀስ እንደሚችሉ የምናስታውስዎ ከእኛ ከንብ ባንክ ጋር የሚኖርዎትን ጉዞ ዝምን አድርገን ኑሮውን ጥፍጥ ለማድረግ በማሰብ ነው። መልካም በዓል። ንብ ኢንተርናሽናል ባንክ።
4: ናርቆ አሳቢ ለተሻለ ነገ ዛሬን ይተጋል። ውጥኖን ከግብ የሚያደርሱበት ትጋቶን የሚመጥን ለደንበኞች ምቹና ዘመናዊ ሱቅ ቢኖርም ብለው አስበዋል። ንግዶስ አስተማማኝ ቦታ ላይ ነው? ሰርቶ የሚኮሩበት ንግዶ የሚያተርፉበት አስተማማኝ የገበያ ማዕከል እንሆ አያቶች ነን። ለጠንካራ የንግድ ትስስር ሁሌም ከጎናለን። 3 ክፍለ ከተሞችን አዋስኖ በርካታ ነዋሪዎችን በአቅራቢያው በያዘው በሴሚሲ ሚካኤል አካባቢ ከ3000 በላይ ሱቆች የያዘ ከ50000 በላይ ዕለታዊ ጎብኚዎችን የሚያስተናግድ በሀገራችን ትልቁን የንግድ ማዕከል ገንብተናል። በ25% ቅድመ ክፍያ በኢትዮጵያ ብር ተዋውለው ገበያው በደራበት በአያት ግራንድ ሞል የሱቅ ባለቤት ይሆኑ። ለተጨማሪ መረጃ በ7760 ወይንም በ0977606060 ይደውሉ። የሽያጭ ቢሮዎቻችንን ይጎብኙ። አያት ለተሻለ ነገ። አያት ዞሮ መግቢያዬ።
5: ስልክ ቁጥሮ አካውንቶም እንደሆነ ብናበስሮትስ?
6: ሄሎ
7: ምነው ወንድም ጥላ ዘጋኝ እኮ ብሩ እንደምፈልገው ነገሬ
6: እንዴ? አካውንትሽ ጠፍቶብኝ ቴክስ ብፈልግ ኖትቡክ አቀላበት።
7: ታዲያ በስልክ ቁጥሮ ይላክልኛ?
6: ዳሽን ላይ አይደል እንዴ ያልሽ?
7: እኮ ዳሽን ላይ። በዳሽን ሱፐር አፕ?
5: አዎ በዳሽን ሱፐር አፕ ተችሏል። 13 ዲጂት መጻፍ መዘርዘር ታሪክ ሆኗል። በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅ ጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል።
8: ለ5500 ደርሶባችኋል። ላክላክ አርጓ
7: አካውንትን ስጠይ።
8: ስልኬን ተጠቀሙ።
6: አረ እንዴት
8: በዳሽን ሱፐር አፕ የፈጠነ ገብቷል።
5: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል። ደሞ ሌላ ዳሽን ሱፐር አፕን አፕዴት ያድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ። አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ። ዳሽን ሱፐር አፕ። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
9: መግዛት መሸጥና ማከራየት እንዲቀሏል እንዴ?
10: አዎ ሁሉንም በእጆ ስልክ ላይ ይገኛል። ቤት፣ መኪና፣ ማሽን ለመሸጥና ለመግዛት ወይም ለመከራየትና ለማከራየት እየፈለጉ ነው? የፋብሪካ

0: አሚን አጠቃላይ ሆስፒታል በሕክምናው ዘርፍ ግዙፍ ራዕይ እየሰነቀ አሁን ለሁሉም የሕክምና ቴክኖሎጂ የሚመጥን ዘመናዊ ሕንፃ መገንባት ጀምሯል። አሚን በቅርቡ ደግሞ ሆድ ሳይከፈት በቪዲዮ የሚደረጉ ኦፕሬሽኖች፣ ላፓሮስኮፒ ሰርጀሪ፣ የጭንቅላትና የስፓይናል ኮርድ ዲስክ ሰርጀሪ መስራት ጀምሯል። አሚን የተሟላ የጥርስ ሕክምና፣ በዘመናዊ መሳሪያ የታገዘ የአይን ሕክምና፣ የተደራጀ የአዋቂዎች ጽኑ ሕክምና አይሲዩ፣ የነፍሰ ጥሩ ክትትል ማዋለድና የጨቅላ ሕፃናት ኤን አይሲዩ ሕክምና፣ የተሟላ የዲያሊሲስ የሕክምና አገልግሎት፣ የሐሞትና የኩላሊት ጠጠር፣ የነርቭ፣ የስኳር፣ የደም ግፊት ሕክምና፣ ለሳምባ በሽታ ደግሞ የብሮንኮስኮፒ ሕክምና፣ የጨጓራ አንጀትና ጉበት በቪዲዮ ኢንዶስኮፒና በኮሎኖስኮፒ የታገዘ ሕክምና ይሰጣል። አሚን በአይኤስኦ አክሬዲትድ የሆነ ላቦራቶሪ፣ የሲቲ ስካን ሕክምና፣ ዲጂታል ኤክስሬይ እና በሲአር በመታገዝ 24 ሰዓት አገልግሎት የሚሰጥ ተቋም። ጥራት ባለው ሕክምናችን፣ በተመጣጣኝ ዋጋችን፣ ለሕሙማን በምንሰጠው ክብርና እንክብካቤ ተቋማት የሰጡት ምስክርነት የበለጠ እንድንተጋ አድርጎናል። አብነት ኮካኮላ ጎን እንገኛለን። አሚን አጠቃላይ ሆስፒታል።
1: ሃሎ ሃሎ፣ ሳይታለም የተፈታ ነው።
2: ምኑ?
1: አዲስ ዓመትን በአዲስ ነገር ገድ ማለቱ።
2: የምን ገድ?
1: የኦሮሚያ ህብረት ሥራ ባንክ ሥራ ላይ ባዋለው አዲስ መተግበሪያ ኮፕሬሚት በአዲስ ዓመት ጥሩ ብቻ አይበቃውትም፣ የተሻለም አይሆኖትም። በኮፕሬሚት የላቀ የምንዛሬ ዋጋ ይገባውታል ብሏል። በኮፕሬሚት መተግበሪያ ከውጭ አገር ገንዘብ ካስላኩ ከገበያው የምንዛሬ ዋጋ ሁሉ በላቀ የምንዛሬ ተመን የበዓል ስጦታውን አብዝቶ መልካም ምኞቱን ከመግለጽ ባለፈ ገዶን ያሳምራል። ከአፕ ስቶር ወይም ከፕሌይ ስቶር መተግበሪያውን አውርደው ከገበያው የላቀ የምንዛሬ ዋጋ ማግኘቱን ያረጋግጡ። በኮፕሬሚት ከውጭ አገር ለበዓል የሚላክሎትን የገንዘብ ስጦታ ወደ የትኛውም ባንክ ሂሳቦ በቀጥታ ያስልኩ። የበዓል ስጦታው የእኛ ደስታው የእርሶ ነው። የኦሮሚያ ህብረት ሥራ ባንክ።
3: ዶክተር ሚስባህ ልዩ የጥርስ ሕክምና ክሊኒክ። ጥርሶ ፈገግታ ነው፣ ፈገግታ ደግሞ ውበት ነው። እኛም የእርሶን ፈገግታ ለመመለስ ሌት ተቀን እየሰራን እንገኛለን። ዘመኑን የናኘ ዘመናዊ መሳሪያዎችን አስገብተን ለእናንተ ለውድ ደንበኞቻችን የጥርስ ሕክምናን እየሰጠን ነው። በዶክተር ሚስባህ ልዩ የጥርስ ሕክምና ክሊኒክ ሁሉንም አይነት የጥርስ ሕክምናን ማግኘት ይችላሉ። በተለየ መልኩ ከምንሰጣቸው አገልግሎቶች መካከል ጎንና ጎን የተነቀሉ ጥርሶችን በኢምፕላንቴሽን መካኒዝም ሳይሞረዱ እንተክላለን። ከየትኛውም ሆስፒታል ሆነ ክሊኒክ ማንኛውም አይነት የጥርስ ኤክስሬይ ቢታዘዝሎ ፓናሮቢክ፣ ሲቢሲቲ እና 3D ኤክስሬይ ማሽኖች ስላሉን በሚገባ እንስሮታለን። የብሬስ አገልግሎታችንም ቢሆን በዘርፉ ረጅም ዓመት የሰሩና በስፔሻላይዝድ የሕክምና ባለሙያዎቻችን የታገዘ የብሬስ አገልግሎትን እንሰጣለን። ማንኛውም አይነት የጥርስ ህመም ቢያጋጥሞ ጥርሶን በስር ሕክምና ሕክሞ ማዳን የኛ ሥራ ነው። የሕፃናትም የጥርስ ሕክምናም በዶክተር ሚስባህ ልዩ ጥርስና ሕክምና ክሊኒክ ያገኛሉ። አድራሻችን ጦር ኃይሎች አደባባይ ድሪም ታወር 5ኛ ፎቅ ላይ እንገኛለን። ለበለጠ መረጃ 0910 13 5358 ላይ ይደውሉ። ዶክተር ሚስባህ ልዩ የጥርስ ሕክምና ክሊኒክ።
4: ሻዱ ቡተን ቀደፊ አዙያ መሰለ መንግስቱ ድርኳስን በሬዲዮ ተመልከቱ።

0: أهلاً وسهلاً نديتا مشاچو ود أدماچ تملكاچو چاچن زاري با أوروبا نيشنز ليغ سوستنيا زور چواتا بكتسا ودا كوبنهاغن پاركن ستيديم أقنتن دينماركن كا پورتوغال يميا گنانيون چواتا بكتسا سرچت بتوداجو بسرات اف ام 101.1 انيا فوتبول باندوچ ينن چواتا ودنانته بقطسا يمن نادرس يونال ود ارماي تملكاچوچاچن زاري يا پورتوغال بيراودن ك وطرت يالدانبت چواتا كريستيانو رونالدو دو سانتوس افيرو كبيراودنو لقو بيراودنون ود مادريد اقنتوال جوسيس زاري جورجي هيسوس من عينت فتنا يغط ماتوال بركاتا بركاتا تجتوچن ياستنا غرو يغنالو يا پورتوغال بيرابودن اسلطان زاري ميدالاي بدنمارك من عينت وطيت ياسمزغبالو فتناوس انديت يوطوتال يميلون ابرنا من ملكاتيونال 3 ساعات كار بامسسيل پاركن ستيديم لا يهولتو چواتا يميكناون يونال بالفوت هولت چواتاوچ هولتونم بماشنف يا پورتوغال بيرابودن አሁንም ድሉን ያስቀጠለ ይገኛል ዛሬ ዴንማርክ ላይ ምን አይነት ፈተና ይገጥማል አብረን ምን መለከት ይሆናል ታላላቅ የክብራ ጋሮቻችን ይህንን ጨዋታ በቅታ ስርጭት ወደናንተ እንዲደርስ የአንበሳውን ሚና እየጣቱ ይገኛሉ የከተማችን እውቁ የህክምና ተቋም አሚና ተቃላይ ሆስፒታል የክብር አጋራችን ሆኖ ከኛ ጋር አመቱን ሙሉ እየዘለቀ ይገኛል ሳምባውት ህይወት ነው በአሚን አጠቃላይ ሆስፒታል ዘመናዊ የሳምባ ህክምናን ወደርሶ እናቀርባለን ስር የሰደደሳል የደረት ህመም የመተንፈስ ችግር ወይንም ተደጋጋሚ በደረት ኢንፌክሽኖች ተሰቃይቷል እንግዲያውስ እንዳያሳስቦ የኛ ፑልሞኖሎጂ ክፍል እርሶን ለመርዳት ሙሉ በሙሉ ዝግጅቱን ጨርሶ እርሶን እየተጠባበቀ ይገኛል አተነፋፈሶ ምን ያህል ጠንካራ እንደሆነ ለማወቅ የሳምባ ተግባር ምርመራዎችንም እናደርጋለን ብሮንስኮስኮፒ ወይንም ቪዲዮ ካሜራን በመጠቀም በሳምባ ውስጥ ያለውን ችግር ለማየት ባድ አካላትን ለማስወገድና ደህንነቱ የተጠበቀ ባዮፕሲዎችን ወይንም የሳምባ ናሙናን እንወስዳለን በተጨማሪም የመተንፈሻ ቱቦ መድማትን እንቆጣጣራለን የኢንፌክሽን የሳምባ እጥበት ሂደቶችንም እንዲሁ ስናከናውን ፈሳሽ በሳምባ ዙሪያ በሚሰበሰብበት ጊዜ ፍሳሽን እናስወጣለን ይሎታል አሚን አጠቃላይ ሆስፒታል ጤናን ያስቀድማል የፉትቦል ባንድ የክብር አጋር ሆኖ ከኛ ጋር እየዘለቀ ይገኛል አድራሻችን አብነት ኮካኮላ ጠገብ እንገኛለን ይሏቸዋል ለበለጠ መረጃ በ0947 10 10 10 አሊያም ደግሞ በ8080 ይደውሉልን እኛም የርሶን የስልክ ጥሪ ሰምተን ወዲያውኑ ምላሽ እንሰጣታለን ይላል አሚን አጠቃላይ ሆስፒታል ጤናን ያስቀድማል የክብር አጋራችን ስለሆነ ከልብና መሰግናለን የኦሮሚያ ህብረት ስራ ባንክ ሌላኛው አመቱን ሙሉ የክብር አጋራችን ሆኖ ከፉትቦል ባንድ ጋር የሚዘልቅ ይሆናል በአዲሱ አመት ኮፕሪሚት የተሰኘን ይህንን አፕሊኬሽን ሲያቀርብላችሁ ታላቅ ደስታ ይሰማዋል ለባለም ሆነ ለሌሎች ጉዳዮች ከውጭ ሀገር ገንዘብ የሚልክላችሁ ካለ በኮፕሪሚት ላክልኝ የሚለውን መልእክት አስቀድሞ መላካችሁን እንዳትረሱ ይህ ድል በፍጹም ሊያመልጣችሁ አይገባም ይሎታል ታዲያ መተግበሪያው የምንዛሬ ዋጋ ለታዊ ተመን የሚያሳይ በመሆኑ ተጠቃሚዎች ከእለታው የገቢ ዋጋ ጋር ማነጻጸር እንዲችሉ የሚረዳ በመሆኑ ለየት ያደርጋል ይላል ባንኩ በቪዛ ካርድ ማስተር ካርድ አፕል ፔይ ወይንም ጎግል ፔይ በቀጥታ በኮፕሪሚት የተላከለው ገንዘብ ከሁሉም በላቀ ምንዛሬ ተመን በቀጥታ ወደ ኦሮሚያ ህብረት ስራ ባንክ ሂሳቦ ወይንም ወደ የትኛውም ባንክ ሂሳቦ መግባት ያስችላል ኮፕሪሚት ከውጭ ሀገር በቀላል ምቾት ባለውና ደህንነቱ በተጠበቀ ሁኔታ ገንዘብ ወደ ሀገር ቤት ማስተላለፍ ያስችላል ከአፕ ስቶር ወይንም ከፕሌይ ስቶር መተግበሪያውን በማውረድ የላቀ ምንዛሬ ተመንን ያግኙ ይሎታል የኦሮሚያ ህብረት ስራ ባንክ የክብር አጋራችን ስለሆነ ከልብና መሰግናለን ሌላኛው የክብር አጋራችን ዶክተር ሚስባ ልዩ የጥርስ ህክምና ክሊኒክ ነው የጥርስ ጤንነትና ውበት ለህይወቶ ጥራት እጅግ ወሳኝ ነው በዶክተር ሚስባ ስፔሻሊቲ የጥርስ ህክምና ክሊኒክ ለፈገግታው ልዩ እንክብካቤ እናደርጋለን የተነቀሉ ጥርሶችን ባስተማማኝ የኢምፕላንት አገልግሎትን ተክላለን ይህ ማለት ጎን ካሉ ጥርሶች ሳይነካካ የተፈጠሩ ቦታውን ጠብቀን እንሰራለን የተዛቡ ጥርሶች ደግሞ በዘመናዊ የብሬስ ህክምና እንተክላለን የህልሞን ፈገግታ እናጎናጽፋለን ይሎታል ዶክተር ሚስባ ልዩ የጥርስ ህክምና ክሊኒክ የክብር አጋራችን ነው እንዲሁም ለረጅ ለረጅም ጊዜ የሚቆዩ ዚርካናይ ጥርሶችን ከቀላል እንዲሁም ደግሞ ለውስብስብ ህክምናዎችም እንሰጣለን። ስለዚህ አገልግሎቶችን በሰፊው ለማነጋገርና ለማግኘት ከፈለጉ በ0910135358 ላይ ይደውሉልን። አድራሻችን ጦራይሎች አደባባይ ድሪም ታወር 5ኛ ፎቅ ላይ እንገኛለን ይሎታል ዶክተር ሚስባ ልዩ የጥርስ ህክምና ክሊኒክ የክብር አጋራችን ስለሆነ ከልብ እናመሰግናለን። ዛሬ ዴንማርክ ኮፐንሃገን ደርሰን ፓርክን ስቴዲየም ላይ ዴንማርክ ከፖርቹጋል ጋር የሚያረጉትን ሶስተኛ ዙር ጨዋታ በቀጥታ ስርጭት እኛ ፉትቦል ባንዶች ወደ እናንተ እናርሳለን። በአዲስ አበባና አካባቢዋ በ101.1 የራዲዮ ሞገድ ድምጻችን ጥርት ኩልል ብሎ ይደመጣል። ከዚያ ባሻገር ደግሞ በመላው ዓለም በብስራት ኤፍኤም ኦፊሻል የዩቲዩብ ቻናልም ድምጻችን ይሰማል። እዛም እየገባችሁ ሰብስክራይብ ሼር ያረጋችሁ ያብሮነት ቆይታችሁን ከኛ ጋር እንድታደርጉም እንጋብዛችኋለን። ይህንን ጨዋታ በተወዳጁ ብስራት ኤፍኤም 101.1 ወደ እናንተ የሚያደርሱላችሁ የዘወትር የፉትቦል ባንድ አጋፋሪዎች ቦታ ቦታቸውን ይዘው እዚህ ስቱዲዮ ተሰይመዋል። ጨዋታው 3 ሰዓት ከ45 ሲል የሚጀምር ይሆናል። ከ15 ደቂቃ በኋላ እኛም ይህንን ጨዋታ እግር በእግር እየተከታተልን እናደርሳለን። የፉትቦል ባንድ አጋፋሪዎች አጠገቤ በአምላክ ልፋሻ ይገኛል። ከሱ ቀጥሎ ደግሞ ጎን ላይ ሌላኛው ተንታኛችን ዮናታን ስዩም ይገኛል። ወጣቱ ተንታኝ በአምላክ ልፋሻ ኬፑን ገርግዶ አጠገቤ ይገኛል። እንኳን ደህና መጣ ብያለሁ።
1: እንኳን ደህና ቆያችሁኝ። አሜን። እንዴት አመሻችሁ? አድማጮቻችን እንዴት አመሽታችኋል? እንግዲህ በተጠባቂ ጨዋታ ነው እየመጣ ነው። ብዙ እየተባለ ያለ አንድ ጉዳይ እንዳለ ይታወቃል። ከክርስቲያኖ ሮናልዶ ጋር በተያያዘም ከዚህ ውጪም እንደ ሀገርም ፖርቹጋል በራሷም ብዙ የሚጠበቅ ነገር አላት ብዙ ጊዜ ስትጫወትና፣ ዴንማርክ ደግሞ በጣም ጥሩ የሚባል ብሔራዊ ቡድን እንደሆነ ይታወቃል። ኮፐንሃገን ላይ ነው ጨዋታው፣ በገዛ ሀገሩ ላይ ነው የሚያደርገው ዴንማርክ ይህን ጨዋታ እና መሻሹን እየተዝናና የምናሳልፍበት ጨዋታ ነው። እንግዲህ አድማጮቻችን አብራችሁን ቆዩ። እናንተንም እንኳን አደረሳችሁ እያለሁ ዛሬ ዓለም አቀፍ የቡና ቀን ነው እና በተለይ ዮኒ በደንብ በይፋ
0: ያለ ቡና ነርቫቸው ከማይሰሩ
1: ሰዎች በይፋ ልበለው ብዬ ነው መደወል ችል ነበር። ቀን ግን በይፋ አድማጮች ፊት እንኳን አደረሰ
0: እንኳን አብሮ አደረሰ።
2: ኮምበሬ ተነስቼ ነው የተቀበልኩት።
0: በቀን አራት ሲኒ ቡና የሚጠጣ እና ሶስት ሲኒ ቡና የሚጠጣ
2: አጠገብላ አጠገብ ከባድ ነው።
0: ይሄን አላ እኔ አላሰብኩትም ነበርና ለካ ዛሬ የቡና ቀን ነው፣ የቃዋ ቀን ነው።
1: አሁና እኔና ዮኒ ደግሞ በዚህ በጣም ታዋቂ የሚባል ቡና ጠጪዎች ነን እና እንኳን አደረሳችሁ ለቡና
2: አፍቃሪያን።
0: ቡና ላይ እንዴት ናችሁ? ከዮኒና በአምላክ ሞር ቡና የሚጠቀመው በአምላክ ይመስለኛል።
1: ዮኒ ይመስለኛል።
2: እኔ ደግሞ ቡና በደንብ ነው የምመርጠው፣ በደንብም ቴስት አደርጋለሁ። ግን የሚገርመው ነገር በደንብ ቡናን ለያሉ ጥሩ ከሆነ ግን በድገም በጣም ደስ ይለኛል።
1: ይህ ራሱ ያሰብቃል
0: ምን ያክል ቡና ላይ ያለን አቋም የሚያሳይ ነው። ኤኒዌይስ እኔ በቀን ውስጥ ቡና ጠጣለሁ። በነገራችን ላይ
2: አንድ ነው
0: ሁሉም አብዛኛው ማህበረሰብ ይመስለኛል። እና ወደ ስራ አለም ውስጥ ከመግባት በፊትም አንዳንዴ አብዛኞቻችን ይሄ ቡናን የመጠቀም ቢሉን አሁን ላይ ሞር ያሰፋ ነው ይመስለኛል። እና እኔም ቡና ከሚጠቀሙ ሰዎች አንዱ ነኝ ለማለት ነው። ያው
2: ግን የሚገርም ነገር ቡና ላይ ምን አለ መሰለ፣ እኔ በግሌ የራሴ ፕሪንሲፕል ሊሆን ይችላል ይሄ ሱሰኛ ለመሆን 21 ቀናትን ከሞከርክ በኋላ ወይም ደግሞ ያን ሱስን ማስታገስ የሚችል ከሆነ ሱሰኛ አይደለም ይላል። እና በደንብ ራሴን ቴስት አደረገውና የሆነ 21 ቀን ሳልጠጣ ቆይና የምር በዛ ነገር ውስጥ እንዳልሆንኩ ራሴን ቼክ ማድረግበት አንዱ መንገድ ነው። ግን ቡና በጣም አሁን የኮፊ ሀውሶች መብዛታቸውን ተከትለው የቡናን ደግሞ
0: ሳትወድ በግድ እኮ በነገራችን ላይ
2: የቡና ደረጃ ከፍ አድርገው
0: ቡና ጠጪ ያደረጉ
2: ጥሩ ሀሳብ ነው ያነሳው። ባይዘው እንደዚህ ኮፊ ሀውሶች መብዛታቸው የቡናን ተጠቃሚ ማብዛቱ ሞር በጣም በደንብ እንትን አለ ያስታውቃል። እንኳን አደረሳችሁ ያስብላል።
1: እንደ ሀገርም ደግሞ የእኛ ትልቁ የኢኮኖሚ ዋልታችንም ስለሆነ አይ በቀላል የሚታይ አይደለም። ከጨዋታ መውጣ ብለህ ስታየው ቁም ነገር አለውና፣ ዮኒ ግን 21 ቀን ሳልጠጣ የቆየበት ጊዜ አለ ብለሃልና ሜቢ ያን ጊዜ አስታውሰንና ያው ከነበረ ከወቅቱ ባህሪ ጋር ምናልባት የምር
2: ተነጫናጭ
1: የሚለውን እንድንለየው ነው።
2: አዎ ተነጫናጭ ትሆናለህ። እንደዚሁም ደግሞ የሆነ ከጎን ከአንድ የሆነ አላ ሁሌ አብረ የምትውለውን ሰው እንደ ማጣት ነው የምትቆጥረው ቡናን።
1: ኦኬ።
2: ኖርማሊ ቡናና መጽሐፍ ሬዲዮ በጣም ሶስቱ ማለት ኦልሞስት ድሪም።
1: ሙዚቃን በደንብ ዮኒ ይመቸዋል። ይፋ ለማድረግም ቀንደኛ የቴዲ አፍሮ አድናቂ ነውና
0: ዌልካም። ኤኒዌይስ እንኳን አደረሳችሁ የሚለውን አስተካከን ነው ይህንን ሀሳብ ለማንሳት የሞከርነው። ስለዚህ ያው ቡና የለተለት ይሄ አንዱ ቢላችን ነው ብለው ማካበድ አይሆንም። እና
2: ማማት ከሌለው ግን ይባላል እኮ ማማት ከሌለው ቡና ምንና ምን ነው ቡና ይባላል።
0: ዘራ ጅንስ ይቻለው
2: ለዛውም ይሰፋል እንጂ ሀሳቡ የሚገርም ነገር እውነት። ባምሌ በሶሻል ሚዲያው ላይ አጋራና የዚህኛው አባል የሆነው
0: የሚያመች አይነት ወሬ ነው ያነሳው።
2: የዚህኛው አባል የሆነው የንስር ስፖርት ኮሚታተር ይሄን ሀሳብ ነው ኮመንት ላይ ያስቀመጠውና ለካ እሱም አለ እንዲ ያልኩኝና ሀሜት ላይ በጣም ጠንካራ አታችመንት አለው ብዬ አስባለሁ። ብ
0: ቡና ጠጥታችሁ ተነሱ፣ ወደ ስራችሁ ግቡ። ይህን መልእክት ነው ማስተላለፍ።
2: ትክክል።
0: ለእናንተ ነው ለእናንተ ነው። እሺ፣ መልካም። ኤኒዌይስ ዛሬ ተጠባቂ ጨዋታ ነው። በነገራችን ላይ የፖርቹጋል ብሔራዊ ቡድን ትላንትና ክሪስቲያኖ ሮናልዶ ዶ ሳንቶስ አቬሮ ትላንት ማምሻውን ከጆርጅ ሄሱስ ጋር በተያዘ ክለቡን ለቆ መሄዱ በጣም አነጋጋሪ ከሆኑ ጉዳዮች መካከል አንዱ ነበር። ባለፉ ጨዋታ በተለይ ከኖርዌይ ጋር ኖርዌይን 2-1 ባሸነፉበት ጨዋታ ላይ ክሪስቲያኖ ሮናልዶ ዶ ሳንቶስ አቬሮ የአምስት ጊዜም የባላን ዲዮር አሸናፊው ሲአር 7 30 ደቂቃዎችን አማሙቆ ጆርጅ ሄሱስ ጨዋታው ላይ ሳያሰልፉት ቀሩ። ከዛ በኋላ ግን የተፈጠረው ነገር በጣም አነጋጋሪ ነበር። የፖርቹጋል እግር ኳስ ፌዴሬሽን ፕሬዚዳንት ሳይቀሩ ይህንን ነገር ለመፍታት በቀጥታ ነው በነገራችን ላይ የመጡትና ወደ ዴንማርክ ከዛ በኋላ ተነጋገሩ። ነገሩን ፈቱት ሲባል በስተመጨረሻ ግን ሌላ አቅጣጫ ያዘ። ክርስቲያኖ ሮናልዶ በተለይ ጓደኛው እንዲሁ እህቱ ኤልማን ራሱ በኢንስታግራም ገጿ ላይ ሐሳቧን አንስታለች። በተለይ በጣም ቅር እንደተሰኘች ስታነሳ ነበር ጓደኛው። እንዲሁም ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ደስተኛ ያልሆነው ሄሱስ ከጋዜጣዊ መግለጫ በፊት ለክርስቲያኖ ሮናልዶ በጣም ይቅርታ እንዳሉትና ያንን የወሰኑት የተሳሳተ ውሳኔ እንደነበር ለሮናልዶም የጨዋታ ዕድል እንደሚሰጡት ነግረውት ነበር። ፕሬስ ኮንፈረንስ ላይ ይህንን ይቅርታ በይፋ ጠይቃለሁ ባገኙት አጋጣሚም ብለውት ነበርና ግን ወደ ፕሬስ ኮንፈረንሱ ከመጡ በኋላ እሳቸው የተናገሩት ሌላ ነገር ነበር። ይህንን ይቅርታ ከመጠየቅ ሌሎች ጉዳዮችን ማንሳትን መምረጣቸው ክርስቲያኖ ሮናልዶ ያለመከበር ወይንም በክለቡ ክብርን አላገኘሁም የሚል በብሔራዊ ቡድኑ የሚል እሳቤን እንዲያገኝ አድርጎት ሮናልዶ ወደ ማድሪድ ማቅናቱ ተነግሯልና በርካታ ጉዳዮች ከዚህ ከክርስቲያኖ ሮናልዶ ጋር በተያዘ እየተነሱ ይገኛሉ። የኢንስታግራም ገጻቸው ሁላ የፖርቹጋል ብሔራዊ ቡድን በርካታ ተከታዮችን አጥቷል ነው እየተባለ የሚገኙና ሌሎች ጉዳዮችም ይነሳሉ። ክርስቲያኖ ሮናልዶም በቀጣይ ጉዳዩን ይፋ አድርጋለሁ ብሏል። በእርግጥ እንኳን ደስ ማለት መልካም እድልን እመኛለሁ የሚል ሀሳብን ካነሳ በኋላ በቀጣይ ግን ለምን ብሔራዊ ቡድኑን እንደለቀቅኩ ይፋ አደርጋለሁ የሚል ሀሳብንም አንስቷል። ከዚህ ጋር በተያያዘም የክርስቲያኖ ሮናልዶ ጉዳይ ምናልባት የእግር ኳስ ሕይወቱ በዚሁ ሊያበቃ የብሔራዊ ቡድኑ ጉዳይ ሊያበቃ እንደሚችልም አንዳንድ ታማኝ ምንጮችም 100% ያለቀ ነው ይላሉ እና ከዚህ ጋር በተያያዘ ይህ ጨዋታ በጣም ተጠባቂ ነው ማለት እንችላለን።
2: በሚገባ ምንም ጥያቄ የለውም ማሜ። ይሄ ጨዋታ ከሜዳው በላይ ባለው ከሜዳው ላይ ካለው በላይ ይሄ ከሜዳ ውጭ ያለው የፖርቹጋልን ብሔራዊ ቡድን አትሞስፌር ሊረብሽ ይችላል ብዬ እኔ በግሌ ያስባለሁ። ምክንያቱም ለክርስቲያኖ ሮናልዶ ሆርጌ ጄሱስ የሰጡት ይሄ ክብር ወይም ደግሞ በጣም በሚዲያ ፊት ዲስሪስፔክት የሚሆን ለፖርቹጋል ክርስቲያኖ ሮናልዶ ከአሏት ኮከቦች መካከል ግንባር ቀደሙ ብዙ እግር ኳስ ወዳድን ፖርቹጋልን ያወቁት በክርስቲያኖ ሮናልዶ ይመስለኛል። ምክንያቱም ክርስቲያኖ ሮናልዶ በአንድ ለዛውም በአንድ ኢንዲያን የህፃናቶች ፕሮግራም ላይ የሚገርም ነገር አሜ ይሄ በስፔሊንግ የአገሮች ባንዲራ ይቀርብላትና አንድ ንስት አንድ ህፃን ልጅ በአገሮች ላይክ ኤ ሲባል አንድ ሀገር ትጠራለች፣ ቢ ሲባል አንድ ሀገር ትጠራለች እና ፒሌ ስትደርስ ክርስቲያኖ ሮናልዶ ነበረ ማለት የቻለችው ፖርቹጋል ማለት ሳይሆን ክርስቲያኖ ሮናልዶ ነው ብላ ምን ያክል ህፃናት ዘንድ ከፖርቹጋል እና የክርስቲያኖ ሮናልዶ አታችመንት በጣም ጠንካራ መሆኑን ማሳያ ይመስለኛል። በዛሬው ጨዋታ ላይ ክርስቲያኖ ሮናልዶ አንበልነቱን ለብሩኖ ፈርናንዴዝ አስረክቧል። ያው ክርስቲያኖ ሮናልዶ ከቡድኑ መውጣቱን ተከትሎ በባለፈውም ጨዋታ ላይ ቀደም ብለ ስታነሳው በኖርዌው ጨዋታ ላይ 30 ደቂቃዎችን ቢያሟሙቅም 3 ደቂቃዎች ሲቀሩ ተቀየረ እና ገባ። ይሄ ነገር ከዚህ በፊትም በቴናግም እንደዚሁም በማንቸስተር ጊዜ አሰልጣኝም ራድክሊፍም የኦስትሪያው ጊዜ አሰልጣኝ የነበሩት እንከሳቸው ራልፍ ራኒክ ጋር ትልቅ ግጭት ውስጥ መግባት ችለው ነበር። አይ ቲንክ ክርስቲያኖ ሮናልዶ የሚያክል ተጫዋች 3 ደቂቃ ውስጥ ተቀየረ ገባ ማለት በጣም ከባድ ይመስለኛል። እንደ አንድ እግር ኳስ ወዳድም ላይክ ክርስቲያኖ ሮናልዶና ሊዮኔል ሜሲን ሰናይ ላደግን እግር ኳስ ወዳዶችም በጣም ትልቅ ዲስሪስፔክት ይመስለኛል። እኔ ለዛውም በግሌ ክርስቲያኖ ሮናልዶ ዓለም ዋንጫ ሲያበቃ ጫማውን ወይም ደግሞ ይሄ እግር ኳስ ኢንተርናሽናል እግር ኳሱ ከፖርቹጋል ራሱን ያገላል ብዬ በጠብቄ ነበር። ምናልባት በክብር ከፖርቹጋል ጋር ቢለያይ የተሻለ ነው ብዬ አስቤ ነበር።
1: ምናልባት ይሄኛው ውድድር ይሄ ኔሽንስ ሊግ እሱ ለሚያስበው 1000 ጎል ላይ ለመድረስ በጣም የሚጠቅመው ውድድር ይሆን ነበር የሚል ሐሳብ ነው ያለኝ እኔ። ይሄ ትልልቅ ቶርናመንቶች ላይ ቢሆን ወይ የአውሮፓ ዋንጫ ሊያም የዓለም ዋንጫዎች ላይ ቢሆን እሱ ያንን እንዲያደርግ የበለጠ ከዚህ የተሻለ ጥራት ማሳየት ይጠበቅበት ነበር። የማይካድ አንድ እውነት አለ፣ ሮናልዶ እንደ ድሮ ስላልሆነ ማለት ነው። ግን እንደዚህ አይነት የኔሽንስ ሊግ ውድድሮች ከወዳጅነት ጨዋታዎች በተወሰነ መንገድ ከፍ ያሉ ውድድሮች ሲሆኑ ግን 30 ምናምን ጎሎች ለቀሩት አጥቂ ተጨማሪ አንድ ውድድር ነው የሚሆንለት ከሳውዲም ውጭ እና ምናልባት ይሄኛው ነገር ቢታሰብና በተወሰነ መንገድ ደቂቃዎች ቢሰጡት ከብሔራዊ ቡድንም ውጪ ለሱ ይሄ ለካሪየሩ ለትልቁ ለሚታሰበው ስኬት እሱን ጨምሮ ደጋፊዎቹ ለሚያስቡት ስኬት መሰረት የሚሆን ውድድር ነበር የሚሆነው። ግን አጀማመሩ እንግዲህ ተበላሸ መስሏል። እሱም እንግዲህ ቅድም እንዳላችሁት ይሄ ዲስሪስፔክት የመደረግ ስሜት ተሰምቶታል እና በግል አውሮፕላኑ እንግዲህ ወደ ሳውዲ እንዳቀና ነው እየሰማ ነው። ያው ጆርጅ ሄሱስም እንግዲህ አሁን ወጣት የሆነ አጥቂ አላቸው፣ እንደ ራሞስ አይነት አጥቂ ቲሙ ባዶ አይደለም። ምናልባት እሳቸው ለሚፈልጉት ማጫወት ምቹ ሆኖላቸው ይሆናል። እሱ ግን ደግሞ ምናልባት ይሄ አለ ለምዶታል አይደል? አሁን ሮናልዶ ቋሚ የመሆን ግዴታ ውስጥ አይገባም፣ አሁን ለምዶታል። እንዳልከው በማንቸስተር ዩናይትድ ቤትም እንደገና በፖርቹጋል ቤትም ላለፉት ረዘም ላሉ ዓመታት ቋሚነቱን እያጣ የመጣ ተጫዋች እንደሆነ ይታወቃልና ለእሱ አዲስ አይደለም ቤንች መውረድ። ግን ደግሞ በሆነ መንገድ ጥቂት ደቂቃዎችን መስጠትና ጎሎችን እንዲያስቆጥር እንደው ለግል ካሪየሩ ሲባል እድል መስጠት ያስፈልግ ነበር። ያንን እሳቸው አላደረጉትም፣ ውዝግብ ውስጥም ገብተዋልና ከዚህ በኋላ ደግሞ በዚህ ውድድር ላይ የሚሳተፍም አይመስልም። ስለ ራሱን ስለ ማግለልም ነው እየተወራ የሚገኘውና እንግዲህ በቀጣዮቹ ቀናት የሚኖሩትን ነገሮች እንሰማለን። ግን ዳግም የፖርቹጋልን ማሊያ የሚለብስበት እድል እየጠበበ የመጣ ይመስላል እና ያው ብቸኛ አማራጩ ማለት ይቻላል አሁን የሳውዲ ሊግ ሆኗል እና እድሜው እየገፋ ነው፣ ብዙ ነገሮች እየከበዱት ነው ያለው። 1000 ጎሏ ላይ ለመድረስ አላቅም። አሁን የወዳጅነት ጨዋታም ሲደረግ ፖርቹጋል ጋር ማለት ነው እድሎችን ያገኝ ነበር ጎሎችን የሚያስቆጥርበት። እንደዚህ አይነት የኔሽንስ ሊግ ውድድርም ሲመጣ ያንን የበለጠ ጎሉን ከፍ እንዲያደርግ የሚያደርግ እድል ያገኛል። አሁን ብቸኛ አማራጩ ያው የሳውዲ ሊግ ሆኗል እና የዥያ ሻምፒየንስ ሊግ ምናልባት ሊኖር ይችላል፣ ኪንግስ ካፕም ይኖራል እዛው ሳውዲ ውስጥ ያለው። ግን እዛው ሳውዲ ውስጥ ብቻ የቀረ ጥረት ነው የሚሆነው ለሱና እንግዲህ አሁን ለደጋፊዎቹም ጭንቀት ይመስለኛል። እዚህ ደረጃ ከተደረሰ በኋላ 1000 ጎሏን አለመድረስ ማለት የሆነ
2: የጎደለው ነገር ይኖራል።
1: በትክክል እና አርሰናል በጣም ጫፍ ደርሰው ዋንጫ ያልበሉበትን ስሜት ይመስለኛል ወደ ግለሰብ የምትወስደው እና ደርሷል። አሁን 970 ምናምን ተሻግሯል። ስለዚህ 80 90 ብሎ መድፈን ነው እና 1000 ሲደፍን እንግዲህ እሱ ጋር ብቻም ሳይሆን ዓለም ላይ ነው ያው ርችቱ የሚተኩሰው። ስለዚህ ያን ርችት ደግሞ እንዳይተኩስ እንደዚህ አይነት ውድድሮች ላይ እሱ ሳይሳተፍ ሲቀር ከባድ ነው የሚያደርግበትና ትልቁ ጉዳይ ሆኗል። እንግዲህ ይሄ ጉዳይ
2: ዚነዲን ዚዳን በሪያል ማድሪድ ቤት ክርስቲያኖ ሮናልዶ የሚጠቀምበትን አጠቃቀም እናውቃለን። ትላልቅ ጨዋታዎች ላይ በደንብ ፕሮቴክት አድርጎት ራሱን ሪከቨር አድርጎ እንዲመጣ ያደርገዋል። ላይክ ላሊጋን ጥቂት ጨዋታዎች ያጫውተዋል ወይም ደግሞ ከቴምፖ እንዳይወጣ እድሎችን ይሰጠዋል ተቀይሮም ሆኖ ገብቶ። ግን ይሄ ወሳኝ ጨዋታ በምንላቸው አውሮፓ ቻምፒየንስ ሊግ ውድድሮች ላይ መጥቶ ኢምፓክቱን ወዲያው ስንመለከት እናያለን። እና ምናልባት ሆርጌ ጄሱስ ክርስቲያኖ ሮናልዶን በዛ አይነት ወይ መጠቀም ቢችሉ የተሻለ ነው ብዬ አስባለሁ። ይሄ ነው መሰለ በቃ ብዙ ነገሮችን ኮንትሮል ማድረግ የሚችል በተለይ ከሜዳው ውጪ ያሉት ነገሮች አንድነትን ያው ይሄ ያለም ዋንጫ ላይ እነ ጆአኔቪስ ኮንሴሳው የሰጡት ስለ ክርስቲያኖ ሮናልዶ ትችቶች በደንብ ተመልክተናል። ያ ደግሞ ባክፋየር አድርጎ የወጣበት ጊዜ አሁን ነው ብዬ አስባለሁ። በዛ ሰዓት ብዙ ኮንትሮል አድርጎት ትክክለኛ የልብ ጓደኛው ዳሎት ነው ይባላል። የተለያዩ ቪዲዮዎችንም ሲለቀቁ የምንመለከተው ከዳሎት ጋር ነው እንጂ ከሌላ ተጫዋቾች ጋር ያለው ግንኙነት ይሄ ለይምሰል ወይም ደግሞ ለሚዲያ ብቻ ነው ይባላል። ክርስቲያኖ ሮናልዶ ከ2004 ጀምሮ ከዩሮ ራሷ ፖርቹጋል ካዘጋጀችው ከግሪኩ ፋይናል ከግሪክ ጋር ካረጉት ፋይናል ጨዋታ ከሊዝበኑ ጨዋታ ጀምሮ እስከ ያለፈው ክረምት ላይ ያየ ነው የአሜሪካ ሜክሲኮ እና ካናዳ ያዘጋጁት የ26 ዓለም ዋንጫን መሳተፍ ችሏል። በሁሉም ላይ ቀጥተኛ የሆነ የግብ ተሳትፎዎችን ማድረግ ችሏል። በዛ በለጋ እድሜው ክርስቲያኖ ሮናልዶ ያረገው እጅግ በጣም አስገራሚ እንቅስቃሴ በአገሩ ፖርቹጋል ላይ ሲያደርግ ነበረ። ምናልባት ክርስቲያኖ ሮናልዶ ሳይመጣና ቢፎር ክርስቲያኖ ሮናልዶ እና አፍተር ክርስቲያኖ ሮናልዶ ፖርቹጋል ሁለት አይነት መልክ ነው ያላት። ምንም ክብር የሌላ ክብር ዋንጫዎች ማሳካት ያልቻለች ነበረች። ዩሮ 2016 ላይ ማሳካት ቻሉ። ያን የኢደር ጎል ከተቆጠረ በኋላ የፖርቹጋል ይሄ በዋንጫዎች ጥያቄ ተመለሰ፣ የአውሮፓ መልስ ተመለሰ ተብሎ ነበረ። 2004 ላይ ያጣችውን የግሪክ ፋይናል ጨዋታ በፈረንሳይን በማሸነፍ ያ ድንቁን ቡድን ፈረንሳይን በማሸነፍ ባለክብር መሆን ቻሉ። ከዛ በኋላ ሁለት ኔሽኖች ማሸነፍ ቻሉ። አንዱን ስፔንን ማሸነፍ ቻለ፣ አንደኛውን ደግሞ እንደዚሁ ክርስቲያኖ ሮናልዶ ማሳካት ቻለ። ሁለት ኔሽንስ አንድ የአውሮፓ ዋንጫ ማሳካት ቻለ። በፖርቹጋል ቤት ውስጥ 239 ጨዋታዎችን ማድረግ ችሎ 146፣ ይሄ ደግሞ በኢንተርናሽናል ወይም ደግሞ ለፖርቹጋል ያደረጋቸው ግቦች ግንባር ቀደሙ መሆን ችሏል። እጅግ በጣም ይሄ ትልቅ ቁጥር ነው። ምናልባት
0: 37 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። ሶስት ዋንጫዎችን አሳክቷል። ከዛ ውጪ ደግሞ 10 ባለሳሳት ሀትሪኮችን ሰርቷል።
2: ይሄ ደግሞ ቁጥሮች አንዳንዴ ስለ አንተ በደንብ ይናገራሉ፣ ቁጥሮች አይዋሹም ይባላል። ክርስቲያኖ ሮናልዶ ላይ ያየነው ነው። አሁን ከጨዋታው በፊት ለዛውም አንዳንድ ነገሮችን እየተመለከትኩ ነበር። ስለዚህ ጨዋታ ሆርጌ ጄሱስ የተናገሩት ከዚህ ጨዋታ ከመጀመሩ በፊት ከክርስቲያኖ ሮናልዶ ጋር ከእሁዱ ጨዋታ በኋላ ተገናኝተን እናወራለን ብለዋል። ጠቅላይ ሚኒስቴሩም የፖርቹጋል በክርስቲያኖ ሮናልዶ ጉዳይ ላይ መወያየት እንደሚፈልጉ ለፖርቹጋል ብሔራዊ ቡድን አሰልጣኞች ለሆኑት ለሆርጌ ጄሱስ ተነጋግረዋል። ይሄ ደግሞ ምን ያክል የክርስቲያኖ ሮናልዶ ተጽዕኖ በጣም ላቅ ያለ ነው። እኔ ክርስቲያኖ ሮናልዶ ተጠባባቂ ወንበር ላይ አለመቀመጥ ወይም ደግሞ መቀመጡ ጥያቄ ሆኖ ሳይሆን ግን ዲስሪስፔክት ሊደረግ አይገባም። ካሉት ተጫዋቾች ይሄ በፕሬሱ ረገድ በኖርዌይ ጨዋታ ላይ በደንብ ተመልክተናል አይደል? ፕሬስ ማድረግ በጣም ከብዷቸው ሮናልዶን በሌለበት ጨዋታ ላይ ሲቸገሩ አይተናል። ምናልባት ጎንካሎ ራሞስ ያገኛቸውን እድሎች ወደ ግብነት መቀየር ቻለ። ግን ፔድሮ ኔቶ አሁንም ጥያቄ ይነሳበታል። ተቀይሮ የገባውን ትሪንካውም ጥያቄ ይነሳበታል። አሁን ዛሬም ደግሞ ወደ ቋሚነት ያመጡት ራፋኤል ሊያው ምን ያክል በሚላን ቤት እድሜው እንደዚሁም ደግሞ ብቃቱ የተገደበ መሆኑን ተመልክተናል። አሁንም ጋላታ ሳራይ ማቀንቶ ያለውን እንቅስቃሴ በደንብ እየተመለከት ነው እንገኛለን። ምናልባት ለሆርጌ ጄሱስ እና ለፖርቹጋል መጪው ጊዜ እጅግ በጣም
0: እውነት ነው
2: አስፈሪ ይመስለኛል።
0: ምንም ጥያቄ የለውም። እውነት ነው። የሁለቱም ብሔራዊ ቡድን ተጫዋቾች ወደ ሜዳ ገብተዋል። በዚህ ሰዓት ውድ አድማጭ ተመልካቾቻችን የዴንማርክ ብሔራዊ ቡድን ወደ ሜዳ በ4-2-3-1 አሰላለፍ በሚመስል መልኩ ወደ ሜዳ ገቡ ሲሆን ግብ ጠባቂው ሄርማንሰን ሲሆን ተከላካዮች ደግሞ ራስመስ ክሪስቴንሰን፣ ፕሮቨስ ጋርድ፣ ዮአኪም አንደርሰን ከዛ ውጪ ደግሞ ጆአኪም እንዲሁ ማሄሌ ተከላካዮች ናቸው። ከዛ ውጪ ሞልተን ሆይሉንድማንድ እና ፔር ኤምል ሆይቤይ የተከላካይ ማካይ ሆነ ወደ ሜዳ ገብጫቶ ሲሆን አዳም ዳኪም እንዲሁም ሚካኤል ዳምስጋርድና መሐመድ ዳርማ የቀኝና የግራ ኮሪደሩን ይዘው ወደ ሜዳ ገቡ ተጫዋቾች ሆነዋል። ራስመስ ሆይሉንድ ደግሞ የፊት መስመሩን በዴንማርክ ብሔራዊ ቡድን በኩል የሚመራው ተጫዋች ሆነዋል። ጨዋታው ተጀምሯል። በግራ መስመር በኩል እንደገና ዴንማርኮች ቀይ ማሊያ በነጭ ቁንጣ አርገው ወደ ሜዳ ገብቷል። በግራ መስመር በኩል ፖርቹጋሎች ሆነም ግን ኳስ ወደ ውጭ ወጥቷል። ፖርቹጋሎች ግብ ጠባቂ ዲያጎ ኮስታ ነው። ኑኖ ሜንዴዝ እና ሬናቶ ቬጋ፣ ሩበን ዲያስ፣ ጆዋ ኳንሴዮ ደግሞ ተከላካዮች ሆነው ወደ ሜዳ ገብቷል። ቪቲኒያ፣ ሩበን ኔቪስ ደግሞ የተከላካይ ማካይ ሆነው ወደ ሜዳ ገብቷል። የክሪስቲያኖ ሮናልዶ ዶስ ሳንቶስ አቬሮን 7 ቁጥር ማሊያ ለብሶ ደግሞ የግራ ኮሪደርን ይዞ ለማጥቃት የገባው ራፋኤል ሊያዎ ሲሆን ከዛ ውጪ ብሩኖ ፈርናንዴዝ አጠገቡ አለ። ፔድሮ ኔቶ የቀኝ መስመሩን የሚያጠቃው ተጫዋች ሆኗል። ጎንካሎ ራሞስ የፊት መስመሩን በብቸኝነት የሚመራው ተጫዋች ሆኗል። ጨዋታው 1 ደቂቃ ሆኖታል። የፖርቹጋል ብሔራዊ ቡድን ማሊያ ወደ ካለሩ
2: አረንጓዴ እና ነጭ
0: ነጭ ቅልቅል
2: ቅልቅል ነው። አረንጓዴ እና ነጭ አድማጮቻችን ቅልቅል ስንል የሰርግ እንዳይመስላችሁ፣ ቅልቅሉ አረንጓዴ እና ነጭ።
1: ስታዲየሙም ግን አሜን እንደኔ ሙሉ ደጋፊው ቀይ ነው የለበሰውና
0: ምንም ጥያቄ የለም።
1: አንድ ሌላ ቀለም የለበሰ ደጋፊ አታይም።
2: ፖርቹጋልም ሆም ማሊያ ቀይ ስለሆነ የፖርቹጋልም ሆም ማሊያ ቀይ ነው። ያው በአንድ ሳይድ በኩል እንመለከታቸዋለን የፖርቹጋል ደጋፊዎች። ግን የሚገርመው ነገር በዴንማርኮች በኩል በባለፈው ጨዋታ ላይ የማንቸስተር ዩናይትድ ተጫዋች የሆነው ዶርጉ መጎዳቱን ተከትሎ በሃምስትሪንግ ጉዳት ለዛሬው ጨዋታ አልፎታል። በዴንማርክ በኩል በደንብ በዘንድሮ የዓለም ዋንጫ ላይ ነው እንጂ ያልተመለከትናቸው፣ በ26ቱ የዓለም ዋንጫ ላይ ነው እንጂ ያልተመለከትናቸው፣ ያለፉት የዓለም ዋንጫ ላይ ጥሩ እንቅስቃሴ የሚያደርግ ቡድን ነበር።
0: 1 ደቂቃ ከ52 ሴኮንድ ላይ ሆኗል። ጨዋታው ተጀምሯል። ፓርከን ስቴዲየም ላይ ዴንማርክን ከፖርቹጋል ያገናኘው ጨዋታ አሁንም ባዶ ለባዶ በሆናቸው ውጤት እንደቀጠለ ይገኛል። ፖርቹጋል ዌልስንና ኖርዌይን አሸንፋ ነው ይህንን ጨዋታ እያደረገች የምትገኘው። በረዥሙ ኳሱን ለማውጣት ጥረት አድርጓል። ሄርማንሰን ነው ኳሱን ያወጣው። በግራ መስመር ላይ እንደገና ማልሜዳ ላይ ብሩኖ ፈርናንዴዝ ኳሱን ይዞታል። ፈርናንዴዝ ወደኋላ የሚመልስ ይመስላል። እንደገና ማልሜዳ ላይ ሩበን ዲያስ በቀኝ መስመር ላይ ለፔድሮ ኔቶ፣ ፔድሮ ኔቶ ኳሱን ይዞታል። ፔድሮ መለሰ። እሱ የመለሰው ኳስ እንደገና ጆዋ ካንሴዮ፣ ኳሱን መልሶታል። በግራ መስመር ላይ ሬናቶ ቬጋ ኳሱን መለሰ። ኑኖ ሜንዴዥ ሆኖም ግን ተነጠቆ ፕሮቭስጋርድ ለሄርማንሰን፣ ኳሱን የሚመልስ ይመስላል። ጥቁር ማሊያ በጥቁር ቁንጣና በጥቁር ካሶቶን አድርጎ ነው የዴንማርክ ግብ ጠባቂ ሄርማንሰን ማሊያውን አድርጎ የገባው። ወደ ቀኝ መስመር ኳሱን መልሶታል።
1: የተረከበ ኃላፊነት ከባድ ነው። አሜሽ ማይክልን ኃላፊነት ነው እና
0: ምንም ጥያቄ የለውም።
1: ከባድ ነው ጓንቱ።
0: ቲክታክ አቶ አህመዲን ከማል በሚለው ቲክታክ ላይቭ ስትሪም ላይ እንገኛለን። ብስራት ኤፍ ኤም 101.1 ኦፊሻል የዩቲዩብ ቻናል፣ ድምፃችን በመላው ዓለም ጥርት ብሎ የተደመጠ ይገኛል። ፉትቦል ባንዶች ነን። የአውሮፓ ናሽንስ ሊግ ጨዋታን በቀጥታ ስርጭት ወደ እናንተ እያደረስን እንገኛለን። አሚን አጠቃላይ ሆስፒታል፣ የኦሮሚያ ህብረት ስራ ባንክና ዶክተር ሚስባ ልዩ ጥርስ ህክምና ክሊኒክ የክብር አጋሮቻችን ናቸው። ወደኋላ ኳስ ተመልሷል። ማሄሌ ኳሱን ለፕሮቮስጋርድ፣ ፕሮቮስጋርድ ኳሱን ለሄርማንሰን፣ ወደኋላ ኳሱን መልሶታል። በቀኝ መስመር አቅጣጫ ላይ እንደገና ኳስ ተመለሰ። ሄርማንሰን እግር ስር ላይ ደርሳለች። ሄርማንሰን ጥሩ አይደለም በራስ መተማመኑ፣ ግን እጅግ አስገራሚ ነው። በቀኝ መስመር ላይ እንደገና ኤሪክሰን ኳስ ተመልሷል። የተመለሰው ኳስ ማረጋግተው በረጅሙ ለማውጣት ጥረት ያደርጉ ይገኛሉ። ፓርከን ስቴዲየም ላይ ሙሉ በሙሉ ቀይ ማሊያ በለበሱ የዴንማርክ ደጋፊዎች ስቴዲየሙ ጢም ብሎ ሞልቷል።
1: ሌላ ጊዜ ሙሉ ነጭ ነበር የሚለበሰው።
0: ሪመርም እየተመለከተ
1: ሲጫወት በጣም የሚገርም ድባብ ነው ያለው። ኮፐንሃገን ሲጫወትም ቻምፒየንስ ሊግ ላይ እንደምንመለከተው ማለት ነውና፣ አሁን ደግሞ ወደ ሀገራቸው ዞር ብለው ቀይ ማሊያን አልብሰውታል እና የድጋፍ ባህላቸው ምናምን ደስ ይላል በጣም።
0: በዚህ ሰዓት ኳስ ዲያጎ ኮስታ ሙሉ ቢጫ ማሊያ በቢጫ ቁንጣና በቢጫ ካሶቶን አድርጎ የግብ ዘቡን ጠብቋል። የፖርቹጋል ብሔራዊ ቡድን ግብ ጠባቂ ዲያጎ ኮስታ በቀኝ መስመር ላይ ሩበን ዲያስ፣ ፖርቱጋል በራሳቸው ሜዳ ክልል በቀኝ መስመር ላይ ጆዋ ካንሴዮ የቀድሞ የማንቸስተር ሲቲ ተጫዋች ነው። እንደገና ኳስ ተመለሰ።
2: ዳግም በባርሴሎና
0: ቤት በባየር ሙኒክም ተጫውቷል በቀድ መስመር ላይ እንደገና ቡሰት ነው ጫውተ በነከራችን ላይ እንደገና ዶራ ተመልሷል
2: በባለፈው 7-2 ላይ አሜን ሚያስገርም ከቦክስ ውጪ ግብ ማስቆጠር ችሎ ነበር ራሱን ያገኘበት መንገድ ግን እጅግ በጣም ሚያስገርም ነው ባዛኞቹ ባንሲ ፍሊክሰር ጥሩ ጥሩ ተጫዋቾች በደንብ ይወጡ ይገኛሉ
0: ኳስ መሮጮቷል የአውሮፓ ናሽንስ ሊግ የሶስተኛ ዙር ጨዋታ ፓርከር ስቴዲየም ላይ ፖርቱጋል ከዴንማርክ ያረጉት ያለው ጨዋታ ባዶ ነው ጆርጌ ሄሱስን እየተመለከትናቸው እንገኛለን 7 አመታቸው ላይ ደርሷል በነገራችን ላይ 7 አመታቸው ላይ ደርሷል ጸጉራቸው ምኑ ለምኑ ምጭ ሆኗል አዎ
2: ያው በጣም ምን ያክል እግር ኳስ ይሄ ጫናዎች እንደሚበረክቱ በጆዜ ሞሪኖ መመልከት ይቻላል ምናልባት እየተመለከተው 6 አመት ምንም ንቅንቅ ያላለው የማይክል አርቴታ ጸጉር ይመስላል ከዚህ በኋላ
0: አይመቀር
2: ቢልጎዳና ላይ መሄዱ
0: አይመቀር አይቀርም ማይክል አርቴታ መሸበቱ አይቀርም በነገራችን ላይ የፊቱም ስትራክቸር አይተዋል ቆዳውኮ መጨማደር ጀምሯል
2: አው ያው ይሄ ስትረስ አለ
1: ብሪኮ ወዲው እየተነበየለት
0: አወደን ያካምጣ ተቀሳስ
2: አው ተመልከተናልኩ እነ ካርሎ አንቾሎቲ ምን ያክል ጠጉራቸው
0: አይ አሰልጣኝነት ምን ያክል ከባድ ስራ እንደሆነ ማሳያ ነው በነገራችን ላይ የስሜቱ ጠውረድ አለው እንደገና እንደገና ቪቲኒያ ማጣ ቪቲኒያ ሄርማንሰን በቀላሉ ኮቱን ዞታል ሄርማንሰን ለኮቱን በቀላሉ ዞታል 16 ቁጥር ማሊያ ለብሷል ቪቲኒያ በጣም ደቃቅ ነው ብዙ ጊዜ እኮ ቪቲኒያን ከባምላክ ጋር ያያይዘዋለሁ
2: አምሮ ልቀታቸው ምን
0: አዎ አንድ
1: አቀደም
0: ያው ግን በተለያየ ሚና ነው ያኛው እግር ኳስ ተጫዋች ነው ይሄኛው ደግሞ ወይ ገጣሚ ነው ወይ እግር ኳስ እንደገና በቀን መስመር
3: ኮስታ ወጣ ምን አይነት አጋጣሚ
1: ኮስታቸው
3: ኦ ዴንማርክ ወርቃማ ድል አመለጣቸው ጅጋስ ገራሚ ነው እንደገና ተመጣ ያለቀ ኳስ ምን አይነት ኳስ ነው ዲያጎ ኮስታ ኳሱን አጣው ማሂል ግን ምን አይነት ኳስ ነው ያገኘው አሶን ኮሰጠበት መንገድ እጅጋስ ገራሚ ነበር
2: ማሂል አሁን በወልፍስበርግ እየተጫወተ ይገኛል ግን ራሱን በደንብ ያሳየው በጋስፔሪኒ አትላንታ ቡድን ውስጥ እጅክ በጣም ድንቅ ቅስቀሳ ያደረገ ለዛውም ከዚህ የተሻሉ ክለቦች ጋር ስሙ በጣም በተለያዩ ዝውውሮች ስሙ ሲገናኝ ነበር በየዝውውሮቹ እጅክ በጣም ድንቅ ተጫዋች ነው ያየበትም የሰጠበትም መንገድ እጅክ በጣም አስደናቂ ነው ምንም እንኳን ከጨዋታው ውጪ ቢሆንም ተጫዋቹ ዳምስ ጋር ግን ከዛም የተሻለ ማድረግ ይችል ነበር ግን ሌላው ግን አሜ የዴንማርክ ትልቁ ባላንስ ብዬ ማስበው ሴንትራል ሚድፊልደሩና ዲፌንሲቭ ሚድፊልደር የሆኑት የአትሌቲኮ ማድሪድና የኦሎምፒክ ዴ ማርሴይ ተጫዋቾች የሆኑት ሄቤና እንደዚሁም ደግሞ ሆይልማንድ ትልቁን የዛሬውን ጨዋታ ዴንማርክ እንድታሸንፍ ሚናው የጎላ ይመስለኛል ሁለቱም ልምድ አላቸው እንደዚሁም ደግሞ በጣም ይሄ ምንድነው በጣም ጫናዎችን መቋቋም የሚችሉ ከኳስ ጋር በደንብ ምቾት የሚሰማቸው አግሬሲቭ የሆኑ ተጫዋቾች ናቸው ምናልባት እነን ቪቲኒያ ምቾት ተሰምቷቸው ላይ ጨዋታ ይችላል
3: ይላስባል ጥሩ ኳስ ብሩኖ ፈርናንዴስ ጥሩ ኳስ አሾለከው ኳስ አውጥቶባቸው እንደገና በግራ መስመር ላይ ፔድሮ ኔቶ ወደኋላ ለብሩኖ ፈርናንዴስ ብሩኖ አሻማ አሻማው ኳስ ግን እንደገና ወጣባቸው ሜንዴስ ወጣባቸው
1: የማዘምት
3: ምን አይነት አጋጣሚ ነው የፖርቱጋል ብሔራዊ ቡድን ያገኘው ቡርኖ ፈርናንዴስ አሻማው ኳስ የክርስቲያኖ ሮናልዶ ዶ ሳንቶስ አፌሮ ማሊያ የሰፋበት
2: ገና ያው
3: ራፋኤል ነው
2: ገና ፈጣም አሜ 10 ቁጥር የሚላን ሰፍቶበታል እኮ አይደለም
3: እሱ ክብር ሲባል በነገራችን ላይ
2: አይደለም አሜ የሚላን 10 ቁጥር ሰፍቶበታል የፖርቱጋሉን ያን ግዙፉን 7 ቁጥር ማሊያ እንት ነው የሚሆነበት ቀሚስ ነው የሚሆነበት አሜ ምንም ጥያቄ የለውም በጣም ሰፊ ነው
1: ዩኒኮ በጣም የሚያስረዳበት መንገድ
2: አይ ከባድ ነው አይ ሰፍቶት ይሆናል ያለኝ አሜ ስለዚህ እንዴት ነው ታስረዳው ራፋኤል ሌው ራሱ
1: ማን ገለጸ ነው
3: አይ ድፍረቱ ራሱ ገርሞኛል 7 ቁጥርም የምሬን ነው ማለት በርግጥ በጣም ሌጀንድ ነው ክርስቲያኖ ሮናልዶ ከተሰጠው መቼም አለብስም የሚልበት ሚስ ያለ አይመስለኝም ግን የክለቡ ኃላፊዎች ምንም እንኳን እንደዚህ አይነት ጭቅጭቁ ሰገቡበት ሰዓት ላይ ሰባት ቁጥሩን ለራፋኤል ሊያው ለመስጠት የቸኮሩበት መንገድ ትንሽ አስገርሞኛል። እንደገና ኳስ ወደኋላ ተመልሷል። ሮበን ዲያስ የመለሰው ኳስ ማልሜዳ ላይ ቪቲኒያ ፖርቹጋሎች ባዶ ለባዶ ናቸው። 10ኛው ደቂቃ ላይ ደርሰናል። በአውሮፓ ኔሽንስ ሊግ 3ኛ ዙር ጨዋታ ፓርከን ስቴዲየም ላይ ፖርቹጋልን ከዴንማርክ ጋር ያገናኘው ጨዋታ ባዶ ለባዶ ነው። ዌልስን ኖርዌይን አሸንፋለች ፖርቹጋል። ዛሬ ያለ ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ምን ይገጥማት ይሆን የሚለውን አብረን እናያለን። በርግጥ ሮናልዶ እድሜ ተጫጭኖታል፣ የድሮውን አቅሙን ማሳየት አልቻለም። ግን ደግሞ ያሳዩት ይሄ እሱ እንዳለው ዲስሪስፔክት አድርገውኛል ያሉት ጉዳይ አነጋጋሪ የሆነ ነው የሚገኘው። ውድ አድማጭ ተመልካቾቻችን፣ በቀጣይ ክርስቲያኖ ሮናልዶ ምን አይነት ውሳኔ ይወስናል? የፖርቹጋል ቤራ ቡድንን ዳግም ላይቀላቀል ይሰናበት ይሆን ወይስ ከጆርጌ ሄሱስ ጋር ተስማምቶ ሮናልዶ ዳግም ወደ ቤራ ቡድኑ ይመለሳል ወይ የሚለው ጉዳይ በጣም የሚጠበቀው ጉዳይ ይሆናል። አሁን በቀኝ መስመር ላይ ኳስ ማልሜዳ ላይ እንደገና ፖርቹጋሎች ኑኖ ሜንዴዥ ወደኋላ የሚመለስ ይመስላል። በፓሪሰን ጀርመን ቤት እጅግ አዘናቂ ጊዜን እያሳለፈ የሚገኘው ጆርጅ እንደገና ኑኖ ሜንዴዥ ጥፋት ሰራበት ይመስላል። ግን የማልዳኛው ቀጥሎ ብሏል። በነገራችን ላይ ይህንን ጨዋታ በማል አልቢትርነት የሚመሩት ማይኮላ ባልኪን ናቸው። ረዳቶቻቸው ኦሌክዛንደር ቤርኩትና ቪኮር ማቶያሽ ናቸው። አራተኛ ዳኛ ክላይም ዛቦርዳ ሲሆኑ ቫርን የሚዳኙት እሱ አርታትዌል ናቸው። 11ኛው ደቂቃ ከ20 ሴኮንድ ላይ ደርሰናል። በአውሮፓ ኔሽንስ ሊግ 3ኛ ዙር ጨዋታ ፓርከን ስቴዲየም ላይ ፖርቹጋልን ከዴንማርክ ጋር ያገናኘው ጨዋታ ባዶ ለባዶ ነው። ኦ ብሩኖ ፈርናንዴዥን አርም ባንዱን ሲያስተካክል እየተመለከትን እንገኛለን። በግራ መስመር የፖርቹጋል ብሔራዊ ቡድን ቅጣት ምት አግኝተዋል። ብሩኖ ፈርናንዴዥ መሬት ለመሬት አቀበለ ኳስ እንደገና ሆኖም ግን ወደ ግራ መስመር አሻግሮት ነበር። ተመለሰ ፖርቹጋሎች። ኑኖ ሜንዴዥ ራፋኤል ሊያው አሻማው ኳስ ግን ፕሮፌስ ጋር መጣ። ወጣባቸው
1: እንግሊሽቱን ተመለሰ።
3: አንግሩን ገጭቶ ተመለሰም። እንደገና ፖርቹጋሎች ወጣይዟል። እንደገና
2: ካንሴሎ
3: ጀዳን

0: golan jamil, golan jamil. የባርሴሎናው የቀኝ መስመር ተመላላሽ ጆዋ ካንሴኦ ኳስና መረብን አገናኝቶ ፓርክን ስቴዲየም ላይ ፖርቹጋልን ገና በ12ኛው ደቂቃ ላይ መምራት እንዲችሉ አደረጋቸው። ጆዋ ካንሴኦ በግራ መስመር ላይ እንዴት ነው የተቀባበሉት? ተቀባብለው ራሱ መሰረተው ኳሱን ተቀባብለው መጡ። ጆዋ ካንሴኦ ኳሱን ከተቀበለ በኋላ ሄርማንሰን ኳሱን ለማስጥረስ ያረክ ቺፕን አረገበት። ቺፓረጎ
1: ያጥቂ ጎላም
0: ቺፓረጎ
1: ያጥቂ ጎል
0: ቺፓርጎ ከመረብ ጋር አከናኘው።
1: ምናልባት
0: ፖርቹጋል አንድ ዴንማርክ ባዶ ጭጥም ፖርቹጋል
2: አንድ አንድ ሰነፋቂዎች ማስተሩት ጎል ማለት በጣም በጣም ጥሩ አጨራረስ ነው ያስመለከተን። ከዚህን ቅስቀሳ በፊት ግን አሜ ሁሉ ነገር ወደ ፖርቹጋል ማጥቃት እንዲቀየር ያደረገው ኑኒ ሜንዴዝ ነበርና ከሁለቱን ቅስቀሳዎች በፊት ማለት ነው። እንግዲህ ዴንማርክ ስታጠቃ በነበረበትን ቅስቀሳ ውስጥ ኳሱን ብዙ ተከላካዮች ወደ በረኛ ነው የሚመልሱት ከጀርባቸው የተቃራኒ ቡድን ተጫዋች ካለ። እሱ ግን ዞሮ ተርን አርጎ ያንን የነበረውን አደጋ ቀይሮት ወደ ማጥቃት ነው የቀየረውና ከዛ በኋላ ጥፋት ሰርቶ ብሩኖ ፈርናንዴዝ ያንን ኳስ አሻማ በግብ ግብ ውስጥ ኳሱ መውጣት ቻለ። የማዘን ምት ተገኘ። ያ የማዘን ምት ተገኝቶ ከዛ በኋላ መልሶ በእንደዚህ አይነት እንቅስቃሴ አንድ ድል ተገኝቶ ነው ጎሉ የተቆጠረውና ከወደ ኋላ መለስ ብለን የነበረውን እንቅስቃሴ ስናጠና በደንብ ኑኖ ሜንዴዝ የሚደነቀው ሰው ይመስለኛልና በዘመናችን ምናልባት በጣም ፊት የሚቀመጠው ምርጡ ፉልባክ ይመስለኛል። ፖርቹጋል እድለኛ ነች በደንብ
0: በግራ መስመር ላይ ኳስ እንደከና ዳምስጋርድ ዳርሜ ኳስ ለማግኘት ጥረት አድርጓል። አላከኘም ፖርቹጋሎች። ጆዋ ካንሴኦ ተነጠቀ። ዳርማይ ኳስ ይዞ ለማግኘት ጥረት ያደረገ ይገኛል። መሐመድ ዳርማይ ተነጠቀ። ማልሜዳ ላይ ዳምስጋርድ ኳሱን መልሶ ተለሆነም ግን እንዴ እጅግ አስገራሚ ኳስ ነበር የመታው ሆይልማንድ። አስገራሚ ኳስ ነበር፣ ወደ ውጭ ወጣ። ኢላማን አልጠበቀም። 15ኛው ደቂቃ ላይ ደርሰናል። በአውሮፓ ኔሽንስ ሊግ ሶስተኛ ዙር ጨዋታ ፓርክን ስቴዲየም ላይ ፖርቹጋልን ከዴንማርክ ጋር ያገናኘው ጨዋታ ፖርቹጋል 1-0 በጆዋ ካንሴኦ ብቸኛ ግብ እየመራች ትገኛለች። በመላው ዓለም በብስራት ኤፍኤም 101.1 ኦፊሻል የዩቲዩብ ቻናል ድምፃችን ጥርት ብሎ እየተደመጠ ይገኛል። በዚህ ሰዓት ሬመርን የዴንማርክ ብሔራዊ ቡድን አሰልጣኝን እየተመለከትናቸው እንገኛለን። ተነስተዋል፣ ከመቀመጫቸው ተነስተዋል። ጥቁሩ ቲሸርት አድርገዋል። ወፍራም ናቸው በነገራችን ላይ፣ መላጣም ናቸው። ያው የጸጉር ስታይል አይባልም።
3: በቃ
0: በተፈጥሮ ጸጉር
3: አሁን እኮ ያው ትናገራለህ እኮ አሜ፣ ግን ራሰ በረሃ የሚለው ነው ትክክለኛው።
0: ኦኬ፣ ራሰ በረሃ።
3: አሁን ይጠቅሳል
0: ማለት ከፊል ጸጉር አለ አይደል? ራሰ በረሃ ለመባል
2: አይ ማይ ባዶ በረሃ ላይ ዛፍ አለ እንዴ አሜ?
0: ኦኬ፣ እሺ፣
2: እንደዛ ማለት
0: ነግበኒ ነው ብዬ እኮ ነው። እሺ፣ ኳስ ወደኋላ ተመልሷል። ኦኬ፣ ወሰራ እንደገና ፖርቹጋሎች
2: ዛሬ ቀኒዎቻችሁ አልፈታ ብለዋል።
0: አንተ
2: ነው እየነካከ ያለሁት
0: ራስ ነው የምትነካካ። የማዘን ምት አግኝተዋል። የዴንማርክ ብሔራዊ ቡድን ደጋፊዎች ቡድናቸውን እያበረታቱ ይገኛሉ። 16ኛው ደቂቃ ላይ ደርሰናል። ራስመስ ሆይሉንድ እየተመለከት ነው እንገኛለን። ራስመስ ሆይሉንድ የማንቸስተር ዩናይትድ ተጫዋች በናፖሊ ቤት
3: ራሱን ለማግኘት እየሞከረ ነው ግን በአትላንታ ቤት የመጣበትን እድገት ዩናይትድ ቤት ላይ መገታው እንጂ ምናልባት ሃላንድ ሊሆናል ተብሎ ነበር የመጣው።
0: ዳምስጋርድ የማዘን ምቱን ለማሻማ ጥረት አደረገ። አሻማ እሱ ያሻማ ኳስ እዛው 16:53 ይገኛል። ዲያጎ ኮሳ በቀላሉ ኳሱን ይዞታል። አሚን አጠቃላይ ሆስፒታል የኦሮሚያ ህብረት ስራ ባንክ ዶክተር ሚስባ ልዩ ጥርስ ህክምና ክሊኒክ የክብር አጋሮቻችን ናቸው። የከተማችን እውቁ ህክምና ተቋም አሚን አጠቃላይ ሆስፒታል ሳምባው ህይወት ነው። በሆስፒታላችን ዘመናዊ ሳምባ ህክምናን ወደ እርሶ ስናቀርብ ታላቅ ደስታ ይሰማናል። ያውት ይገኛል። ደርሞ ያወጡበት
2: ቢሞክረው የተሻለ ነበር።
0: ቢሞክረው እኮ የተሻለ ነው። ሴንተር ለማድረግ የሞከረበት መንገድ እጅግ አስቸጋሪ ነበር። የመተንፈስ ችግር፣ የደረት ህመም እንዲሁም ደግሞ ተደጋጋሚ በደረት ኢንፌክሽኖች ተሰቃይቷል። እንግዲያውስ እንዳያሳስቡ የእኛ ፐልሞኖሎጂ ክፍል እርሶን ለመርዳት ሙሉ በሙሉ ዝግጅቱን ጨርሶ እርሶን እየተጠባበቀ ይገኛል ይላቸዋል። አሚን አጠቃላይ ሆስፒታል ጤናን ያስቀድማል። የፉትቦል ባንድ አመቱን ሙሉ የክብር አጋር ሆኖ ከኛ ጋር እየዘለቀ ነው የሚገኘው። እነዚህ ሁሉ አገልግሎቶች አሁንኑ በሆስፒታላችን ውስጥ ይገኛሉ። ለምድ ባላቸው ዶክተሮች እንዲሁም ደህንነቱ የተጠበቀ አሰራርና ዘመናዊ መሳሪያዎችን በመጠቀም ላጋጠመው ችግር መፍትሄ ማግኘት እኛ ዘንድ ይችላሉ። በጣም እስኪዘገይም ድረስ አጠብቁ። ወደ አሚና ተቃላይ ሆስፒታል ፕሉሞሎጂ ክፍል ይምጡ። አተናነፈሱን ያስተካክሉ ይሎታል። በ0947 10 10 10 አሊያም በ88 ይደውሉልን። አብነት ኮካኮላ ጠገብ የህክምና ተቋማችን እዛው ይገኛል። ያላችሁ ይገኛል። ራፋኤል ሊያው እንደገና ተራመሳቸው። ሊያው ገባ ግን በላያቸው ላይ ነው ወጣው። እንደገና በቀኝ መስመር ላይ ዴንማርክ ጎች ኳስ ይዟል። ዴንማርክ በቀኝ መስመር ላይ ራስመስ ሆይሉንድ ኳሱን ለማግኘት ጥረት ያደርገ ይገኛል። ግን ሩበን ዲያስ ተጋፋው። እንደምንም ብሎ ኳሱን አስጣለው። ግን ዴንማርኮች እግር ስር ላይ ኳስ ትገኛለች። ወደኋላ ተመልሷል። ሞልተን ሆይሉማንድ ኳሱን እንደገና መለሰ። ወደኋላ ሆይቤ ፔር ኤሚል ሆይቤ የቀድሞ የቶትናም ሆትስፐር ተጫዋች ኳሱን ወደኋላ መልሶታል። ዳምስጋርድ አላገኘውም። ብሩኖ ፈርናንዴዝ ለቪቲኒያ ለሩበን ዲያስ። ማልሜዳ ላይ ፖርቹጋሎች ወደ ግራ መስመር ኳሱን አሻግረውታል። ራፋኤል ሊያው ወደኋላ ኳሱን በማረጋጋት ለኑኖ ሜንዴዝ ለቪቲኒያ ኳሱን እንደገና ለሩበን ዲያስ በማረጋጋት መንፈስ ኳሱን ወደኋላ ለቪቲኒያ እንደገና ኳሱን ማልሜዳ አካባቢ አጠገቡ ለሚገኘው ሬናቶ ቬጋ ሰው የፈለገ ነው። ወደ ግራ መስመር ኳሱን አሻገረ። እሱ አሻገረው ኳስ ራፋኤል ሊያው እግር ስር ላይ ትገኛለች። ወደኋላ ተመለሰ። ፖርቱጋሎች ኑኖ ሜንዴዝ ለራፋኤል ሊያው ለመስጠት ነበር። ኳስ ረዝማ ወደ ውጭ ወጥታለች። በቀኝ መስመር ላይ የመልስ ሮራ ለዴንማርክ ተሰጥቷል። ዴንማርኮች ወደ ወረወሩ ግን ሄርማንሰን እግር ስር ላይ ደርሳለች። ወደኋላ እንደገና እዛው በራሳቸው የሜዳ ክልል ኦሊቨር ፕሮቭስጋርድ ወደኋላ ለሄርማንሰን ኳስ ለማን ይሰጥ ይሆን? እንደገና ሄርማንሰን ፍጹም በመረጋጋት መንፈስ እንደገና ሆይቤ እንደገና ሄርማንሰን ኳሱን ለማውጣት ጥረት ያደርገ ይገኛል። በሌሎች ሳዴሞች መነገራችን ላይ
3: ዌልስ ካርዲፍ ላይ እየተደረገ ባለ ጨዋታ ኖርዌይ ግብ አስቆጥራለች። ኦስካር ቦብ ግብ ማስቆጠር ችሏል። እንደዚሁም ደግሞ የግቡን አመቻችቶ ያቀበለው ያርሰናሉ ያመታተኛውን በለው የዘንድሮ የውድድር ዓመት እጅግ በጣም ዳግም የተወለደው ማርቲን ኦዲጋርድ አሲስት ማድረግ ችሏል። በአርሰናልም በኖርዌይም ድንቅ እንቅስቃሴን ማድረግ ችሏል። ከዓለም ዋንጫ ጀምሮ እጅግ በጣም ሌላኛውን ማርቲን ኦዲጋርድ እየተመለከተ እንገኛለን።
0: አጀማመራቸው በጣም አስገራሚ ነው፣ ግን አጨራረሱ ነው ወሳኙ ብሎናል። ሙባረክ ከሳር ቤት ያለ ክርስቲያኖ ብሔራዊ ቡድኑ አይሞትም ብሏል።
3: ውስጥ አድማጮቻችንም መልእክታቸውን ያጋሩቻቸውን
0: ቲክታክ ላይቭ ላይ የደረሱን ይገኛሉ።
3: በፉትቦል ባንድ ኦፊሻል የፌስቡክ አካውንታችንም ይላኩልን። እንደዚሁም ደግሞ በአህመዲን ከማል በሚለው የቲክቶክ ቻናልም መልእክታቸውን ያደርሱን፣ እኛም እናቀርበዋለን።
0: ምንም ጥያቄ የለውም። ያለ ክሪስቲያኖ ሮናልዶ ዶ ሳንቶስ አቬሮ
3: መጪው ጊዜ
0: በአውሮፓ ኔሽንስ ሊግ የፖርቱጋል ብሔራዊ ቡድን ሶስተኛውን ጨዋታ እያደረገ ይገኛል። በእርግጥ በኖርዌይም ጨዋታ አልነበረም። ቀጣይ የፖርቱጋል ህልውና ምን ይመስል ይሆን? ምን ሊሆን ይችላል? ያረ ክሪስቲያኖ ሮናልዶ ዶ ሳንቶስ አቬሮ የሜዳ ላይ ችግር ሳይሆን ምናልባት በክሪስቲያኖ ሮናልዶ የተነሳ መልበሻ ቤቱና ቀጣይ የብሔራዊ ቡድኑ የእርስ በርስ ሽኩቻ ውስጥ በአሰልጣኙ በተለይ በኮቺንግ ስታፉ እና በፌዴሬሽኑ መካከል ምን ሊፈጠር ይችላል? ደጋፊዎችም ተቃውሞ እያሳዩ ይገኛሉ። ራፋኤል ሊያው መጣ። ሄርማንሰን ራፋኤል ሊያው 16:50 ውስጥ መሬት ለመሬት የመታውን ኳስ ሄርማንሰን ወጣው። ማርስ ሄርማንሰን ወጣው ኳሱን። ፔድሮ ኔቶ ነው በግራ መስመር ላይ ኳስ ጎላለ።
3: እጅግ በጣም የ2004ቷን ቀደም ብለን ስናነሳ የነበረው ግሪክ ዳግም ሳይመለስ አይቀርም። ኔዘርላንድ ላይ ግብ አስቆጥሮ አቴንስ ላይ በሚደረገው ጨዋታ እጅግ በጣም በሚገርም ሁኔታ በምድቡ መሪ መሆን ችላለች። 7 ነጥቦችን ይዛ ኔዘርላንድን 5 ነጥብ ይዛ አንደኛ መሆን ችላለች። እጅግ በጣም አስገራሚ ግሪክ ራሷን ዳግም ማግኘት ችላለች።
0: የማዘን ምት ተመታ፣ ወደኋላ ተመለሰ። ኑኖ ሜንዴዝ እንደገና እዛው ኳስ ወጣባቸው ኳሱ። የራፋኤል ሊያው የፀጉር ስታይል ከፊል ሹሩባ
2: ይህንን እንኳን እኔ መናገር የምችል ይመስለኛል። ላሚ ሹሩባ ፕላስ ድሬድ ነው እና
3: ገና
0: ሹሩባ በድሬድ ተከሽ
2: ነው። በትክክል
3: በጣም ግን የሚያስገርም ነው።
2: ግን አንዴ ስለ ምናልባት ከዚህ እንቅስቃሴ በኋላ ልናነሳው እንችላለን። ስለዚህ ተጫዋች ግን በጣም ምንቆጭበት ታለንት ይመስለኛል ላሚ ማለት
1: ራፋኤልዮ
2: ይሄ ቁም ነገርኝነት የሚጎለው ተጫዋች ሆነ እንጂ ስለ ታለንት ካነሳን በደንብ የዘመናችን ምርጡ ታለንት ነውና ግን ጆ ፊሊክስን ጨምሮ ማለት ነውና ፖርቹጋል ያው የታለንት ችግር እንደሌለባት ይተውቃል ጥሩ ጀነሬሽን አላት በየጊዜያቱ እነ ስፖርቲንግ ፖርቱ ዋው ያምራል
0: ጀዳን ዳንማርክ ጀዳን ጀዲድ ጎል ጀሚል
3: አማስገር
0: ምን አይነት ጎል ነው የተቆጠረው ወዳድ ማይ ተመልካቾቻችን እጅግ አስገራሚ ኳስ ማይለ ኳሱን ጋፋ ከፈረከም ዳምስጋርድ ግን ምን አይነት ኳስ ነው አቀበለው 1650ውስ ዳምስጋርድ ዳርማይ ኳሱን አቀበለው ማይለ ኳሱን እንደገና ወደዋራ መለሰ ዳምስጋርድ ግን በፌ እጅጋስ ገራሚ በሆነ ሁኔታ ኳስና መረብን አገናኝቶ ዴንማርክን ወደ አቻነት መለሰም ጀዳን ዳምስጋርድ ጀዳን ዴንማርክ ጀዳን ጀዲድ ጋላን ጀሚል ምን አይነት ጎል ነው
2: ጅክ በጣም ያምር ጎል ነው
0: ፋርከን ስታዲየም ውስጥ የሚገኙ የዴንማርክ እንስ ቆነጃጅት ሳይቀሩ አጨበጨቡ ካሜራችንም ጎሉን ሳይሆን አሳየን ቆነጃጅቶቹ
3: በደም ባሚ በጣም ያምራል
0: ቆንጆ ነው የሚል
2: መልእክት ያለው ይመስላል ዳምስጋርድ ግን አሜ መውጣት አለበት ከብሬንትፎርድ አሁን የሚበቃው ይመስለኛል ኔክስት ሲዝን በአንድ ትልቅ ቡድን መመልከት ያለብን ይመስለኛል ለነን ተጫዋች አሁን 26ኛ አመቱ ላይ ነው የሚገኘው በደንብ ፒኩ ላይ ለመገኘት ምርጥ ዕድሜው ላይ ይገኛልና ብዙ ኳሊቲዎች እንደ ሚድፊልድ በደንብ ከኳስ ጋር ምቾት አለው ወረድ ብሎ መጫወት ይችላል ወደ መረብ ጠጋ ብሎ ቢጫወት በጣም ጥሩ ፓሰር ጎል አስቆጣሪም ጭምር ነውና ኮንፊደንሱ በጣም ይሄ ሪስክ ያላቸው ኳሶች ማቀበል ይችላል እንደገና ደግሞ ሴፍ ፓሶችንም በደንብ በሚገባው ልክ መስጠት የሚችል ተጫዋች ነውና
0: በዚህ ሰዓት ላይ
2: በደንብ ከብሬንትፎርድ ውጪ አንድ ትልቅ ቲም ይገባል ላሚ
0: ጥሩ አገላለጽ ጆርጌሶስ ተነሶ ፖርቹጋሎች እንደገና እየገቡ ነው ፖርቹጋል ጀዳን ጀዳን ጀዳን ጀዳን ጀዳን ጀዳን ጎንካሎ ራሞስ ጀዳን ፖርቹጋል ጀዳን ጆርጌ ሄሱስ
2: ሱስ ጉራይ ማስደቃ
0: ጎል አንጀሚል ፖርቹጋል ሁለተኛውን ጎል በጎንካሎ ራሞስ አማካኝነት ማስቆጠር ቻሉ ምን አይነት ጨዋታ ነው ምን አይነት ጨዋታ ነው በኖርዌይ ጨዋታ የተጫዋች ሁለት ጎሎችን ማስቆጠሩ ይታወሳል ዛሬም ጎንካሎ ራሞስ የፓርሳን ጀርመን የፊት መስመር ተጫዋች ጎንካሎ ራሞስ ከ1650 ውጭ ኳሱን ይዞ ገብቶ 1650 ላይ በግራጉ ከሁለት ደቂቃ በኋላ የዳምስጋርድ ያቻነ ድንቅ ጎል በኋላ ጎንካሎ ራሞስ የፖርቹጋል ብሔራዊ ቡድንን ወደ መሪነት ያሸጋገረ ጎል አስቆጥሮ ፓርከን ስቴዲየም ላይ ወደ ሁለት ለአንድ መሪነት አሸጋገራቸው ጅደን ማለት አሁን ነው
2: በጣም ገና ስለ ዳምስጋርድ ጎል ገልጸን በጨረስንበት
0: ነው ተውሳለን ምን አይነት ጨዋታ ነው እጅግ አስገራሚ ጨዋታ በቀኝ መስመር ላይ እንደገና ሌላ ኳስ ተሻማ ሆኖም ግን ወጣባቸው
2: ማዘን ምት ነው
0: ፕሮፌሰር 1650 ገብተው መጣው ኳስ ወደ ውጭ ወጣ
2: በጣም ክፍቱ ነው
0: ጨዋታው ኦ ምን አይነት ጨዋታ ነው ክፍት ጨዋታ በጣም የሚመች ጨዋታ ሁለት ጎል በሶስት ጨዋታ
3: ጎንካሎ ራሞስ ግን ራሱን በአሞሪ ሰር በደንብ ያገኛል ለተጫዋች
0: ባለፈው ጨዋታ ጎል አንድ ጎል አስቆጥሯል በነገራችን ኖርዌይ ላይ
3: ግንም አንድ ጎል ተሽሮበታል ኖርዌይ
2: አሚ በብሔራዊ ቡድንም በሀገሩም አሚ ሁለቱም አሰልጣኞች የሚከተሉት እግር ኳስ ቀጥተኛ እግር ኳስ ነውና ያ በደንብ ለሱ ተመችቶታል
0: እንመለሳለን ባሚ የማዘንምቱት ሻማ ደከና እዛው ሆልማንድ ኳሱን መለሰ በቀኝ መስመር ላይ ዳርማይ ኳስ ይዟል ደገና ዳርማይ ኳስ ወደዋላ መልሷል ማመድ ዳርማይ ኳስ እንደገና በቀኝ መስመር ላይ ሌላ ኳስ ለማግኘት ጥረት ያርኩ ይገኛሉ እንደገና ዳምስጋርድ ፔናልቲ ቦክስ ውስጥ ገብቷል ወደዋላ መለሰ ወደ ግራ መስመር ኳሱን አሻክሮታል እሱ አሻገረው ኳስ ሌላ ኳስ ወደዋላ ማሌ ኳሱን መለሰ እንደገና አላገኘውም ሌላ ኳስ ሆይልማንድ ወጣባቸው ህልማን ድወጣበት ኳስ
2: አሁን የበለጠ ጨዋታውን ማረጋጋት ተጠብቀባቸዋል ለቀጣዮቹ ደቂቃዎች አሚና
0: እጅግ ምርጥ ጨዋታ በነገራችን
2: በዚህ ሁኔታ የሚቀጥል ከሆነ ሪስክ ነው ለነሱም እዚህ ጋር ማዘን የፔናልቲ ጥያቄ ነበር ግን እጁን
3: ፍጹም አያሳ
2: ወደ ኋላ አስሮ ቋጥሮ እንትን ብሏል ሜንዴዝና ሶ በዛ አንግል ስታዩ ፍጹም ቁጣት ምት የሚያሰጥ አይደለም ግን እንቅስቃሴው ይሄ የኪኮፍ እስኪሆን ድረስ በጣም የጋለ ነበርና አሁን ጨዋታውን ማኔጅ ማድረግ ያለባቸው ይመስለኛል ለቀጣዮቹ ቢያንስ 5 ደቂቃዎች ወደ ማረጋጋቱ ማይሄዱ ከሆነ ስታዲየሙም በደንብ አትሞስፌሩም ከፍ ብሏል ዴንማርኮችም ተነቃቅተዋልና በጣም ግን ጥሩ ጨዋታ እየተመለከተ ነው አሜ
0: 28ኛው ደቂቃ ላይ ደርሰናል በአውሮፓ ኔሽንስ ሊግ 3ኛ ጨዋታ ፖርቹጋልን ከዴንማርክ ፓርክን ስቴዲየም ላይ ያገናኘው ጨዋታ ፖርቹጋል 2-1 በሆነ ውጤት እየመራች ትገኛለች። የኦሮሚያ ህብረት ስራ ባንክ በአዲሱ አመት ኮፕሪሚት የተሰኘን አፕሊኬሽን ወደ እናንተ ይዞ ሲቀርብ ታላቅ ደስታ ይሰማዋል። ከውጭ ሀገር ገንዘብ ሲላክሎ በኮፕሪሚት እንዲላክላችሁ መልእክት አስቀድማችሁ አስቀምጡ ያላችሁ ነው የሚገኘው። ባንኩ በቪዛ ካርድ ማስተር ካርድ አፕል ፔ ወይንም በጎግል ፔ በቀጥታ በኮፕሪሚት የተላከለው ገንዘብ ከሁሉ በላቀ ምንዛሬ ተመን በቀጥታ ወደ ኦሮሚያ ህብረት ስራ ባንክ ሂሳቦ ወይንም ወደ የትኛውም ባንክ ሂሳቦ መግባት ያስችላል እያላችሁ ነው የሚገኘው። ኮፕሪሚት ከውጭ ሀገር በቀላል ምቾት ባለውና ደህንነቱ በተጠበቀ ሁኔታ ገንዘብ ወደ ሀገር ቤት ማስተላለፍም ያስችላል ይሎታል። ካፕ ስቶር ወይንም ከፕሌይ ስቶር መተግበሪያን በማውረድ የላቀ ምንዛሬ ተመንን ወይንም ቤስት ሬት ተጠቃሚ ይሁኑ ይሎታል። የኦሮሚያ ህብረት ስራ ባንክ ኮፕሪሚትን ተጠቀሙ ይላችኋል። የክብር አጋራችን ስለሆነ ከልብ እናመሰግናለን። ጨዋታው 30ኛው ደቂቃ

0: እንጠብቃለን።
1: ታርጌቱንም የሚጠብቅበት ሁኔታ ነበር በትሪቪላ ቢመተው ኖሮ። ግን ድሪብል ያረገበት መንገድ እኔ ሰነፍ አጥቂዎች ጋር የሱን ድሪብል አታገኘውም እና ፉልባክ ሆኖ እንደዚህ አይነት ጥራት ያለው ድሪብል፣ ከዛ ደግሞ በዛ ድሪብል ውስጥ ምን ሰዓት መዘግየት እንዳለበት፣ ምን ሰዓት ፓስ ማድረግ እንዳለበት እና በምን ሰዓት ፈጣን ድሪብል ማድረግ እንዳለበትም የሚያውቅ ነውና፣ ደግሞ አሁን ላይ በደንብ እሱን ኮች ማድረግ የሚችል አሰልጣኝ ስር ነው ያለው፣ ኤንሪኬ ስር። በደንብ ደግሞ ከዚህ በኋላ የጎመራ መሄድ ተጫዋች እንደሆነ ነው የሚታሰቡ።
2: ጨዋታው እንደቀጠለ ይገኛል። መሐመድ ሞዛይክ መሐመድ ከጉንችሬ ሰላም አህሜ፣ እንዴት ናችሁ ባልደረቦቹ? ሰላም ለእናንተ ይሁን፣ እንኳን ደህና መጣችሁ። በእግር ኳስ ውለታ ይረሳል የሚባለው እውነት ነው። አሰልጣኙ አሟሙቅ ብሎት ክሪስቲያኖ ሮናልዶን እንዲሁ እንዲቀር ማረኩ ሲያርሰበን ትክክለኛ ውሳኔ የወሰነ ይመስለኛል። ይህ ውሳኔ ትክክል አልነበረም። አሰልጣኙ ማሰለፍ ነበራቸው፣ ለዛውም ሮናልዶን የሚያክል ሳር ቅጠል ዱካው የሚከተለው በዓለም ትልቁ ውዴታ ያተረፈው ኮከብ። በዚህ ልክ አህሜ ምን ትላላችሁ? ሞዛይክ መሐመድ ነኝ ከጉንችሬ ብሎናል። ሀሳብን ከልብ እናመሰግናለን።
1: እኔ በግሌ ከሲስተም አንጻር አሁን እሳቸው ከሚቀጠሉት የጨዋታ ፍልስፍና አንጻር እኔ ይቅርታ አድርግልኝና ብዙ የማይመች ነገር አለው ሮናልዶ የበለጠ አሁን ይሄ ዝግ ላለና በደንብ ይሄ ጀብደኝነቱ ያልጎላ ረጋ ያለ እግር ኳስ ቢሆን ለሱ ሞር ይመቸው ነበር ያለው። ይሄ ፖዚሽናል አዌርነሱ በደንብ ረጋ ላለ እግር ኳስ የሚመች አይነት አጥቂ ነው አሁን ባለበት እድሜ ላይ። ግን ሞር ቀጥተኛ ለሆነ ቡድን ግን ጎንካሎ ራሞስ በጣም የተሻለ ተጫዋች እንደሆነ ምንም አያጠያይቅም። እና እያነሳን ያለ ነው ግን ለምን ተቀይሮ እንኳን እየገባ የሆነች ደቂቃ አያገኝም የምትለዋን ካልሆነ በስተቀር አሁን በደንብ ለፖርቹጋል ያስፈልጋል በሚባል ቃል ውስጥ ግን ሮናልዶ
2: ፋክት እኮ ነው። ይህ እኮ ፋክት ነው፣
0: በትክክል
2: ፋክት ነው። ግን ደግሞ ከጠሩት አይቀር ማክበር ነበረባቸው፣ ሪስፔክት ማድረግ ነበረባቸው፣ ፕሮቴክት ማድረግ ነበረባቸው የሚለው ሀሳብ ካልሆነ በስተቀር ያን ያክል
1: ስለ ቋሚ 11
2: አይታስም።
1: እሱ ከባድ ነው።
2: አሰልጣኙም እኮ አታስፈልግም ካለኝ የእሱን ውሳኔ ይቀበላል እኮ ብሏል ክሪስቲያኖ ሮናልዶ።
1: አሰልጣኞችም ደግሞ ቃል በቃል እሱን አታስፈልግም ማለት አይችሉም። ያለፉት አሰልጣኞችም ያንን ያሳዩንና
2: ፖርቱጋልን ተሸክሞ የመጣ ሰው ነው። እጅግ አስገራሚ ነው። ፖርቱጋልን ተሸክሞ የመጣ ሰው ነው። ፖርቱጋል የሚለውን ቃል በራሱ አብዛኛው በተለይ የአንደኛው ክፍለ ዘመን የስፖርት ቤተሰብ ሮናልዶ ከመጣ በኋላ ይመስለኛል የፖርቱጋል ብሔራዊ ቡድን ደጋፊ አብዛኛው ማለት እንችላለን።
1: ከመሪው በላይ እኮ ሮናልዶ ነው የሚታወቁ።
0: ጥያቄ የለውም ማሜ። ከሀገሪቷ ፕሬዚዳንት በላይ ዶናልድ ትራምፕ ራሱ ምናልባት ሊያሸንፈክ የሚችለው ክርስቲያኖ ሮናልዶ ነው ብለው እንደ ቀልድ አዘል ነገር ተናግረውት ነበረ። እና ምን ያክል ተጽዕኖ በጣም ቀላል ነገር አለ።
2: ምንም ጥያቄ የለውም።
0: በደንብ ኢንስታግራሞች ላይ በተለይ ሶሻል ሚዲያ ላይ ያለው ተጽዕኖ ደግሞ ምን ያክል
2: በሶሳት ውስጥ እኮ ነው የአርጀንቲና የፖርቱጋል ብሔራዊ ቡድን የማህበራት ስር ገጻቸው ከ30 እስከ 40 ሺህ ተከታዮችን ያጣው እጅግ አስገራሚ ነው።
0: ወደ 800 ሺህ 700 ሺህ ተከታዮች
2: ሳቱ እየገፋ መጣ ቁጥር ወደዛ ደርሷል።
1: አንዳንድ ትሮሎች ላይ ግን አሜ በጣም አስቂ ነገሮች እያየሁ ነበርና የሊዮኔል ሜሲ ፋን የሆኑ ደግሞ ደጋፊዎች እኛ ደግሞ ወደ ፎሎ ቻሌንጅ እንጂ ምናምን እያሉ እያየሁ ነበር።
2: ስንታየው ከፉሪ የዘወትር ቤተሰባችን አለን ፉትቦል ባንዶች ቴክኒሻኖቻችን በሙሉ እንኳን ለኢሬቻ በዓል በሰላም አደረሳችሁ ካለን በኋላ ጉዳዩ ጥፋት ያለው ገንዘብ የሲቲ ድራማ ቀጥሏል ብሏል። አይ ወደ ኋላ አነባዋለሁ። እሺ አንዳንድ አድማጮች እኮ የሚልኩ ታሰ በቁስል ላይ ጨው ይነሰንሳል ታውቃለህ።
0: በጣም የሲቲ ነገር በጣም ያው ፖርቹጋሎች ናቸው ሳምንቱን የተቆጣጠሩት። እነ ፒንቶ በውዝግቡ በሲቲ በኩል አለ
1: ወሮ ይነሱ ነው
0: የጋና ብሔራዊ ቡድን የቀድሞ ማለት ይችላል።
2: ዮኒ በቀኝ መስመር ላይ እንደገና ሌላ ኳስ ለማግኘት ጥረት ያደርጉ ይገኛሉ። ክሪክሰን ኳሱን አሻማ ግን ወደ ውጭ ወጥቷል። ኳስ የመልስ ምት ጨዋታው በመልስ ምት የሚቀጥል ይሆናል።
0: የጋና ብሔራዊ ቡድን አሰልጣኝ የነበሩት ካርሎስ ኪሮች የቀድሞ የማንቸስተር ዩናይትድ ምክትል አሰልጣኝ የነበሩት ሰር አሌክስ ፈርጉሰን ከጋና መሰናበታቸው ይፋ ሆኗል። በቀደም ብለን እኛ ኦፍ ማይክ ጨዋታውን እየተመለከት ነው ነበር፣ ከሃይላይቱን እየተመለከት ነው ነበር። ጋና ከያንኩባ ሚንቴ ከጋምቢያ ጋር ያደረገችው ጨዋታ 4-2 በሆነ ሰፊ ውጤት በሜዷ መሸነፍ ችላለች። ያ ደግሞ ለአሰልጣኙ ምን ያክል ጫናውን መቋቋም እንዳልቻለና ሊሰናበትም ትልቅ ምክንያት ሆኗል። የአፍሪካ ላይ በደንብ አሁን በደንብ እየታዘብን ያለ ነው። የሜዳዎች ጥራት አፍሪካ ላይ በደንብ እየተነሳ ይገኛል።

0: የተጫዋቾችም ጥራት ከፍ እያለ መጥቷል ብዬ አስባለሁ። እኔ በግሌ ምናልባት የእኛ እግር ኳስ ደረጃ ከሌሎች ካሉት ደረጃ ትንሽ ዝቅ ብሏል ማለት ይቻላል እንጂ በደንብ ከተሰራ በደንብ ስኬታማ መሆን የሚቻልበት እንደዚሁም ደግሞ የተሳታፊ ቁጥሮችም እንደበፊቱ የታጠረ ሳይሆን ሰፋ ማለቱን ተከትሎ በደንብ ይሄ የአፍሪካ ዋንጫ በደንብ በተደጋጋሚ መሳተፍ የምንችልበት እድል ነው ብዬ አስባለሁ። ቀደም ብሎም በተደረገ ጨዋታ ላይ ኬንያ አቻ መሸነፍ ችላለች።
1: 37ኛው ደቂቃ ላይ ደርሰናል። በአውሮፓ ኔሽንስ ሊግ ሶስተኛ ዙር ጨዋታ ፖርቹጋልን ከዴንማርክ ያገናኘው መርሃ ግብር ፖርቹጋል 2-1 በሆነ ውጤት እየመራች ትገኛለች። ማልሜዳ ላይ ኳስ እንደገና ዳርማይ ኳስ መልሷል። ሮብስጋርድ እንደገና ኳስ ለመስጠት ሰው እየፈለገ ነው የሚገኘው በራሳቸው ሜዳ ክልል። በዩቲዩብ ቻናላችን አድማጮች እየተከታተላችሁን ትገኛላችሁ። በብስራት ኤፍኤም 101.1 ኦፊሻል የዩቲዩብ ቻናል አድማጮች እየተከታተላችሁን ትገኛላችሁ። ከልብ እናመሰግናለን። ፖርቹጋል አሁንም 2-1 በሆነ ውጤት እየመራች ትገኛለች ዴንማርክን። እንዴት ናችሁ? ፖርቹጋል ያለ ሮናልዶ ውጤት የላትም ብሏል በዩቲዩብ ቻናላችን አስቻለው የተባለ አድማጫችን። ሰላም ለእናንተ ለአድማጮች በእስራኤልና በኢትዮጵያ ብሔራዊ ቡድን እግር ኳስ መደሰት አይቻልም። ባሽ ያስማረ ነኝ እንዲሁ ከኢየሩሳሌም ብሎናል። እናመሰግናለን። ፖርቹጋል እንድትሸነፍ እጸልያለሁ ብሏል። የፖርቹጋል ብሔራዊ ቡድን ጥሩ ስራ አልሰራም ብሎናል መሲ ያለው ዞሊስን ጁሪ ብሏል።
0: የዞሊስ ሀገር ግሪክ እጅግ በጣም ድንቅ እንቅስቃሴ እያደረገች ነው በዚህ በኔሽንስ ሊግ ላይ።
2: አሪፍ ትውልድም ግን ይዛ እየመጣች ነው አይደለ? እነ ፓልቪዲስ ራሱ ዞሊስን ጨምሮ ኮስቱላስ ማቭሮፓኖስም አሉና በደንብ ጥሩ ትውልድ እነ ሲሚካሰንም ማንሳት ካለብን እና አሪፍ ወጣቶችን ይዛ እየመጣች ነው የምትገኘው። ምናልባት ከረጅም ዓመታት በኋላ ቅድም ይሁን እያነሳህ እንደነበረው ጥሩ ነገር ልታሳየን የምትችለው ሀገር ትመስለኛለች።
0: አታታሪ ናቸው። በጣም ጉልበተኛ የሆነ ቡድን ነው። ፕላስ ደግሞ 90 ደቂቃ አይደክሜና ታታሪ የሆነ ቡድን መሆናቸውን ተከትሎ ኔሽንስ ሊግ ላይ በደንብ እየተሳካላቸው እያየን መተናል። ጀርመንም በሜዳዋ ማሸነፍ ችሏል። የየርገን ክሎፕ የመጀመሪያ በሜዳዋ ያደረገውን ጨዋታ በሽንፈት እንዲጀምር አድርገውታል። በአያክስ አምስተርዳም ላይ ባደረጉት ጨዋታ በአያክስ ስቴዲየም ላይ አንዳቻ ነበር ከኔዘርላንድ ጋር መለያየት የቻሉት ነበር የየርገን ክሎፕ። ቀጥሎ ግን ማሸነፍ ችለው ነበር።
1: እንደገና ራፋኤልያው በግራ መስመር ላይ ገባ። ሄርማንሰን ወጣው ኳሱን
0: የራሱን ስህተት ነው ያረመው።
1: ሆይቤ አጨበጨቡለት፣ ፕሮብስጋርድ አጨበጨበለት። ሄርማንሰን ራሱ ነበር ሳሳተው ኳስ ሰጣለ ብሎ አረዘመ። ራፋኤል ኳሱን አገኘው፣ እንደገና ራሱ አወጣው።
2: በቢልድ አፕ ለመውጣት በሚሞክሩበት ሰዓት ላይ ስህተቶች እያበዙ ነው የሚገኙት። በእርግጥ ስህተት እንዲያበዙ የሚያደረጋቸው የፖርቹጋል ፕሬሲንግ ነው እና ለአራት ተጫዋቾች ነው የሚያፍኗቸው እና ሲያፍኗቸው በዋነኝነት ደግሞ ስፔሶችን ነው የሚዘጉባቸው እና ወደ ሄርማንሰን አይጠጉትም። ብዙ ጊዜ ካየሁ ሄርማንሰን ነፃ ነው፣ ኳሱን እንዲይዝ ይፈቅዱለታል፣ ጠጋጠጋ እንዲል ምናምን ይፈቅዱለታል፣ እንዲያስብም ይፈቅዱለታል። ግን የሚሰጣቸውን ተጫዋቾች ደግሞ ይይዙበታል እና እሱም ግራ በመጋባት ብዙ ስህተቶችን እየሰራ ነው።
1: እንደገና ሌላ ኳስ ለማውጣት ጥረት ያደርጉ ይገኛሉ። እንደገና በመልሶ ማጥቃት ዳርማይ ኳሱን ሰጥቷል።
2: በቀኝ
1: መስመር ላይ ሌላ ኳስ እንደገና ዴንማርክ ተሻማ የተሻማው ኳስ ሆኖም ግን ሩበን ዲያስ አወጣው። በርካታ አድማጮች ሀሳቦቻችሁን እየላካችሁልን ትገኛላችሁ። ማይለ ኳሱን መልሶታል። ማል ሜዳ ላይ ዳምስጋርድ ኳሱን በግራ መስመር ላይ ለማህለ ኳሱን ማሌ ለዳርማይ መሐመድ ዳርማይ ኳስ ይዟል። በግራ መስመር ላይ ለመግባት ጥረት ያደረገ ይገኛል። ሴንተር አደረገ። እሱ ሴንተር አደረገውን ኳስ ኦፖርቹጋሎች ባሰሮ ጮቷል። የማዘን ምት ሆነ። ከጨዋታ ውጭ ነበር ኳሱን ቢነካው። የማዘን ምት የፖርቹጋል የዴንማርክ ብሔራዊ ቡድን አግኝቷል። 41ኛው ደቂቃ ላይ ደርሰናል። ፓርከር ስቴዲየም ላይ በአውሮፓ ኔሽንስ ሊግ ጨዋታ ፖርቹጋል ከዴንማርክ እያደረጉት ያለው ጨዋታ ፖርቹጋል 2-1 በሆነ ውጤት እየመራች ትገኛለች። አት ቢላል የሚል አድማጫችን ሀሳቡን ሰጥቶናል። አዎ አት ግሪን ሎጂስቲክ የተባለ አድማጫችን ነው። ልጅ 4 ዓመቷ ነው። ሮናልዶ አለ ወይ ብላ ጠየቀችኝና የለም ስላት ተበሳጭታ ተኛች ብላታለች።
0: አሜን። ከዚህ በኋላ እኮ በደም ምን ሰማው ነገር ይኖራል
1: ቢያስባል ይያቀልም ይኖራል። እንደገና አብዛኛው እኮ የሮናልዶ ፋን በተለይ የማብራቸው ስርገጾችን እየተመለከቱ ነው የሚገኙና እዛ ላይ ሮናልዶ ከሌለ የምን ፖርቹጋል ነው ብለው ሲበሳጭ እየተመለከቱ ነበር። ቀጣይም እንግዲህ ይሄ
0: ለነለምዶ ግን ይገባል ቢያስባል
1: ይቀጥላል ቢያስባል
0: ማልሜዳ ሮናልዶን በዚህ እግር ኳስ ላይ ማጣት
1: ምንም ጥያቄለው
0: እጅክ በጣም ትልቅ እጦት ነው ቢያስባል።
1: ጨዋታው እንደቀጠለ ይገኛል። ማልሜዳ ላይ ዴንማርክን ከፖርቹጋል ጋር ያገናኘው የአውሮፓ ኔሽንስ ሊግ ጨዋታ አሁንም 2-1 በሆነ ውጤት የፖርቹጋል ብሔራዊ ቡድን ፓርክን ስቴዲየም ላይ ኮፐንሃገን ሀገር እንዲሁ እየመሩ ነው የሚገኙት። እንዲሁ የቀድሞ የማንቸስተር ሲቲው ተጫዋች ጆዋ ካንሲዮና ጎንካሎ ራሞስ ሁለቱን የፖርቹጋል ብሔራዊ ቡድን ጎሎች ሲያስቆጥሩ፣ እንዲሁም የዴንማርክ ብሔራዊ ቡድን ጎል ዳምስጋርድ ነው ከመረብ ጋር ማገናኘት የቻለው። የመጀመሪያው የጨዋታ ክፍለ ጊዜ ሊጠናቀቅ 3 ያህል መደበኛ ደቂቃዎች ብቻ ናቸው የሚቀሩት። ስፖርት ኦፊሻሉ ከሚጨምሩት ጭማሪ ደቂቃ ውጪ በቀኝ መስመር ላይ እንደገና ጆዋ ፔድሮ ኳስ ለማግኘት ፔድሮ ኔቶ ኳሱን ለማግኘት ጥረት አድርጎ ነበር። በዚህ ሰዓት ላይ እንደገና ፕሮቮስጋርድ ወደኋላ ኳሱን መለሰ። ክሪስተን ኳስ ወደኋላ ለግብ ጠባቂው ሃርማንሰን ኳስ በረጅሙ የሚያወጣ ይመስላል። አሁንም 43ኛው ደቂቃ ላይ ደርሰናል። ሃርማንሰን ኳሱን በረጅሙ ወጣ። ሲወጣው ኳስ አሁንም በርካታ አድማጮች ሐሳቦቻችሁ እየደረሱን ይገኛሉ። በዩቲዩብም ሐሳቦች እየመጡ ነው። ቤቲ ከገርጂ የዘውትር ቤተሰባችን ሐሳቧን አድርሳናለች። ቤቲ ከልብ እናመሰግናለን። በግራ መስመር ላይ ወደኋላ ዴንማርኮች ኳሱን ይዘውታል። ሆልማንድ ኳስ ወደኋላ መለሰ። እሱ የመለሰው ኳስ እንደገና ፕሮቭስጋርድ አሁንም በፖርቹጋል ብሔራዊ ቡድን ሜዳ ክልል ለመጫወት ጥረት ያደርጉ ይገኛሉ። ዳርማይ መሐመድ ዳርማይ ኳስ ለመሀል የሚሰጥ ይመስላል፣ ግን ብቻውን ነበር ኳስ ይዞ ለመሄድ ጥረት ያደርገው። የማልዳኛው ግን ጥፋት ሰርቶበታል በሚል ጥሩ ቦታ ላይ በፖርቱጋል ብሔራዊ ቡድን የሜዳ ክልል የቅጣት ምት ማግኘት ችለዋል ዴንማርኮች። የመጀመሪያው ጨዋታ ክፍለ ጊዜ ከመጠናቀቁ በፊት ምናልባት ወደ አቻነት ሊመልሳቸው የሚችል ጥሩ አጋጣሚ ነው። ጥሩ ቦታ ላይ የቅጣት ምት አግኝቷል። አዎ ጆዋ ካንሲዮ ጥፋት ሰርቷል።
2: አግራኝ ተጫዋች የሚያሻመው ኳስ ይመስላል። አሜ
1: የቅጣት ምት ሆነ ለመምታት እየተዘጋጁ ነው የሚገኙት። በጣም አዎ፣ ፖርቹጋል በጣም አስቸጋሪ ነው ብሎናል። አዎ ፖርቹጋል አምላኳን ንቃ ሸኝታለች፣ በጣም ያሳዝናል ብሎናል። እናመሰግናለን። ዩቲዩብ ላይ ሐሳቦቻችሁ እየመጡልን ይገኛሉ። ቲክታክ ላይቭ ላይ እየተከታተላችሁን ትገኛላችሁ። ፉትቦል ባንዶች ነን በተወዳጁ ብስራት ኤፍኤም 101.1 የአውሮፓ ኔሽንስ ሊግ ሶስተኛ ዙር ጨዋታ ፖርቹጋልን ከዴንማርክ ጋር ያገናኘውን መርሃ ግብር ወደ እናንተ እያደረሰን እንገኛለን። ውድ አድማጭ ተመልካቾቻችን ሐምዱ አባስ ሰፋ ያለ ሐሳብ አድርሰናል፣ ከልብ እናመሰግናለን። ሐሳብ ደርሶናል። እንደ ኳስ ለማስጀመር ጥረት ያደረገ ይገኛል ዲያጎ ኮስታ። በፖርቹጋል ብሔራዊ ቡድን በኩል ጎል አለ። ሌሎች ስታዲየሞች ላይ ጨዋታዎች እየተደረጉ ይገኛሉ።
0: ግሪክ 2-0 አድርገዋለች ኔዘርላንድ ላይ። የዣቪ ኔዘርላንድ ላይ
1: ጎል ተቆጥሯል። ዣቪ ሽናይደር፣ በነገራችን ላይ ዣቪ የኔዘርላንድ ብሔራዊ ቡድንን ለማሰልጠን ብቁ አይደለም ብሏል። በአራት ቀን ውስጥ የኤላይሰንስን
2: የኔዘርላንድ እግር ኳስ አሰልጣኞች ያው ትልቅ እንትን አለባቸው፣ ረጅም ዓመት ነው የሚወስድባቸው ያንን ለማግኘት። እሱ ግን በአጭር ጊዜ ባገኘው ላይሰንስ ነው ኔዘርላንድን እያሰለጠን የሚገኘው የሚል ሀሳብ ያነሳው። ያው የላይሰንስ በነገራችን ላይ የኮችንግ ኳሊቲ ከላይሰንስ ጋር የሚያያዝ አይደለም። ላይሰንስ ማረጋገጫ ነው እንጂ እውቀት አይደለም። እና
0: እነ ፋብሪጋዝ ምን እየሰሩ እንደሆነ በደንብ እየተመለከተ ነው በኮሞ ቤት ውስጥ። እንደዚሁም ወጣት አሰልጣኞችን ናይግሊስማን የመጡበት መንገድ እጅግ በጣም የሚያስገርም ነው። እንደዚሁም በርካታ ወጣት የሆኑ አሰልጣኞች የመጡበት ሚካኤል አርቴታን ጨምሮ ራሱ ለማንሳት ይቻላል እንዴት እንደመጡበት እና ኤክስፒሪየንስ ሳይሆን እግር ኳስ የምትረዳበት ኤክስፒሪየንስ እንዳለ ሁላ ግን እግር ኳስንም ወደ ውጤት የምትመራበት መንገድ
2: ሽናይደር የነ ጆዜ ተጽዕኖ ያለበት ይመስላል። እሱ ሲጫወት እነ ጆዜ ትልልቆቹን ያሰለጠኑት እና አሁን ወጣቶቹ እነ ፋቪያን ሁዝለር ባሉበት ዘመን ላይ እነ ፋብሪጋዝን ጨምሮ ዣቪም ተመሳሳይ ነው እና ማመን የከበደው ይመስላል። ያው እኔ ከአሰልጣኝነት ኳሊቲ አንጻር ተስፋ ያለው አሰልጣኝ መሆኑ ምንም የሚካድ አይመስለኝም ዣቪ።
1: ጥፋት ማህሌ ላይ
2: ጥፋት ተሰርቷል።
1: በነገራችን ላይ
2: አዎ፣ ግን ዳኛው ወደ አልሰጡም፣ ውሳኔ አልሰጡም። አዎ የመጀመሪያው ዳኛው
1: ተጠናቋል። ጨዋታ ክፍለ ጊዜ ተጠናቋል። ኮፐንሃገን ፓርክን ስቴዲየም ላይ ፖርቹጋልን ከዴንማርክ ያገናኘው የመጀመሪያ ጨዋታ ክፍለ ጊዜ በፖርቹጋል 2-1 መሪነት ሁለቱም ቡድኖች ወደ መልበሻ ክፍለ የገቡ ይገኛሉ። ሁለተኛው አጋማሽ ላይ ምን ሊፈጠር ይችላል? ፖርቹጋል ሌላ ጎል አክላ ጨዋታውን በሰፊ ውጤት ታሸንፋለች ወይስ ዴንማርክ ጎል አስቆጥራ ወደ ጨዋታው ተመለሳለች ወይ የሚለው ጉዳይ የሚጠበቅ ይሆናል። የከተማችን እቁ የክምና ተቋም አሚና ተቃላይ ሆስፒታል የክብር አጋራችን ሆኖ ከኛ ጋር እየዘለቀ ይገኛል። ሳምባውት ህይወት ነው። በአሚና ተቃላይ ሆስፒታል ዘመናዊ የሳምባ ህክምናን ወደርሶና ቀርባለን። ስር የሰደደሳል የደረትም የመተንፈስ ችግር ወይንም በተደጋጋሚ በደረት ኢንፌክሽን ተሰቃይቷል እንግዲያውስ የኛ ፑልሞኖሎጂ ዝግጅቱን ጨርሶ እርሶን ለመርዳት ሙሉ በሙሉ እየተጠባበቀ ይገኛል። አተነፋፈሶ ምን ያህል ጠንካራ እንደሆነ ለማወቅ የሳምባ ተግባር ምርመራዎችንም እናደርጋለን። ብሮንስኮስኮፒ ወይንም ቪዲዮ ካሜራን በመጠቀም በሳምባ ውስጥ ያሉ ችግሮችን ለማየት ባዕድ አካላትን ለማስወገድና ደህንነቱ የተጠበቀ ባዮፕሲዎችን ወይንም የሳምባ ናሙናን እንወስዳለን። በተጨማሪም የመተንፈሻ ቱቦ መድማትን እንቆጣጠራለን። የኢንፌክሽን የሳምባ አጥበት ሂደቶችንም ስናከናውን ፈሳሽ በሳምባ ዙሪያ በሚሰበሰብበት ጊዜም ፍሳሽ እናስወጣለን ይላል አሚን አጠቃላይ ሆስፒታል። ጤናን ያስቀድማል የፉትቦል ባንድ የክብር አጋራችን ሆኖ ከኛ ጋር እየዘለቀ ይገኛል። በሳምንት ሙሉ ሳምንቱን የሚሰሩ ሲሆን በቀን ደግሞ ለ24 ሰዓት ያለመታከት በአሚን አጠቃላይ ሆስፒታል ሁሉንም ግልጋሎት ማግኘት ትችላላችሁ ይላችኋል። ታዲያ አብነት ኮካኮላ አጠገብ የሚገኘው ታላቁ የህክምና ተቋማችን ለእናንተ ግልጋሎት እየሰጠ ይገኛል። በ88 ይደውሉልን ይሎታል። አሚን አጠቃላይ ሆስፒታል ጤናን ያስቀድማል የፉትቦል ባንድ የክብር አጋራችን ነው። የኦሮሚያ ህብረት ስራ ባንክ ሌላኛው የክብር አጋራችን ነው። በአዲሱ ዓመት ኮፕሪሚት የተሰኘን መተግበሪያ ሲያቀርብላችሁ ታላቅ ደስታ ይሰማዋል። ከውጭ ሀገር ገንዘብ ሲላክሎ ወዳጅ ዘመዶ በኮፕሪሚት ገንዘብ ላክልን ሲሉ እንዲሁ ተጨማሪም የገንዘብ ምንዛሪ ተመንን ማግኘት ያስችሎታል እያላችሁ ይገኛል። ከአፕስቶር ወይንም ከፕሌይ ስቶር መተግበሪያን በማውረድ የላቀ ምንዛሪ ተመን ወይንም ቤስሬት ተጠቃሚ ይሁኑ ይሎታል። የኦሮሚያ ህብረት ስራ ባንክ ሌላኛው አመቱን ሙሉ የክብር አጋራችን ነው። ዶክተር ሚስባል የጥርስ ህክምና ክሊኒክ ሌላኛው የክብር አጋራችን ነው። የጥርስ ጤንነትና ውበት ለህይወቶ ጥራት እጅግ ወሳኝ ነው። በዶክተር ሚስባል የጥርስ ህክምና ክሊኒክ ለፈገግታው ልዩ እንክብካቤ እናደርጋለን። የተነቀሉ ጥርሶችንም በኢምፕላንቴሽን መካኒዝም እንተክላለን። የተፈጥሯዊ ቦታቸውን ሳይለቁም እንዲሁ ምንም ሳይነካኩ በቦታቸው እንሰራለን። የብሬስ አገልግሎትም በዘርፉ አንቱታን ያተረፉ የህክምና ባለሙያዎች ስላሉን አያሳስባችሁ ይላችኋል። ዶክተር ሚስባ ልዩ የጥርስ ህክምና ክሊኒክ ጦር ኃይሎች አደባባይ ላይ እንገኛለን። ድሪም ታወር 5ኛ ፎቅ ላይ ብትመጡ ዶክተር ሚስባ ልዩ የጥርስ ህክምና ክሊኒክ የሚገኝበት ስፍራ ነው ይሎታል። የክብር አጋሮቻችንን ከልብ እናመሰግናለን። የክብር አጋሮቻችንን መልእክት አድምጠን ስንመለስ እናንተ ውድ አድማጭ ተመልካቾቻችን በፉትቦል ባንድ ኦፊሻል የፌስቡክ ፔጅ ላይ ያደረሳችሁንን ሀሳብና አስተያየት ይዘን የምንመለስ ይሆናል። አብራችሁን ቆዩ።
3: አሚን አጠቃላይ ሆስፒታል በህክምናው ዘርፍ ግዙፍ ራዕይ እየሰነቀ አሁን ለሁሉም የህክምና ቴክኖሎጂ የሚመጥን ዘመናዊ ህንፃ መገንባት ጀምሯል። አሚን በቅርቡ ደግሞ ሆድ ሳይከፈት በቪዲዮ የሚደረጉ ኦፕሬሽኖች፣ ላፓሮስኮፒ ሰርጀሪ፣ የጭንቅላትና የስፓይናል ኮርድ ዲስክ ሰርጀሪ መስራት ጀምሯል። አሚን የተሟላ የጥርስ ህክምና፣ በዘመናዊ መሳሪያ የታገዘ የአይን ህክምና፣ የተደራጀ የአዋቂዎች ጽኑ ህክምና አይሲዩ፣ የነፍሰ ጥሩ ክትትል ማዋለድና የጨቅላ ህጻናት ኤን አይሲዩ ህክምና፣ የተሟላ የዲያሊሲስ የህክምና አገልግሎት፣ የሐሞትና የኩላሊት ጠጠር፣ የነርቭ፣ የስኳር፣ የደም ግፊት ህክምና፣ ለሳምባ በሽታ ደግሞ የብሮንኮስኮፒ ህክምና፣ የጨጓራ አንጀትና ጉበት በቪዲዮ ኢንዶስኮፒና በኮሎኖስኮፒ የታገዘ ህክምና ይስጣል። አሚን በአይኤስኦ አክሬዲትድ የሆነ ላቦራቶሪ፣ የሲቲ ስካን ህክምና፣ ዲጂታል ኤክስሬ እና በሲአርም በመታገዝ 24 ሰዓት አገልግሎት የሚሰጥ ተቋም። ጥራት ባለው ህክምናችን፣ በተመጣጣኝ ዋጋችን፣ ለህሙማን በምንሰጠው ክብርና እንክብካቤ ተቋማት የሰጡት ምስክርነት የበለጠ እንድንተጋ አድርጎናል። አብነት ኮካኮላ ጎን እንገኛለን። አሚን አጠቃላይ ሆስፒታል።
4: ሃሎ ሃሎ፣ ሳይታለም የተፈታ ነው።
5: ምኑ?
4: አዲስ ዓመትን በአዲስ ነገር ገድ ማለቱ።
5: ያ ምን ገድ?
4: የኦሮሚያ ህብረት ስራ ባንክ ስራ ላይ ባዋለው አዲስ መተግበሪያ ኮፕሬሚት በአዲስ ዓመት ጥሩ ብቻ አይበቃውትም፣ የተሻለም አይሆኖትም። በኮፕሬሚት የላቀ የምንዛሬ ዋጋ ይገባውታል ብሏል። በኮፕሬሚት መተግበሪያ ከውጭ አገር ገንዘብ ካስላኩ ከገበያው የምንዛሬ ዋጋ ሁሉ በላቀ የምንዛሬ ተመን የበዓል ስጦታውን አብዝቶ መልካም ምኞቱን ከመግለጽ ባለፈ ገዶን ያሳምራል። ከአፕ ስቶር ወይም ከፕሌይ ስቶር መተግበሪያውን አውርደው ከገበያው የላቀ የምንዛሬ ዋጋ ማግኘቱን ያረጋግጡ። በኮፕሬሚት ከውጭ አገር ለበዓል የሚላክሎትን የገንዘብ ስጦታ ወደ የትኛውን ባንክ ሂሳቦ በቀጥታ ያስልኩ። የበዓል ስጦታው የኛ ደስታው የርሶ ነው። የኦሮሚያ ህብረት ስራ ባንክ።
5: ዶክተር ሚስባህ ልዩ የጥርስ ህክምና ክሊኒክ። ጥርሶ ፈገግታ ነው፣ ፈገግታ ደግሞ ውበት ነው። እኛም የርሶን ፈገግታ ለመመለስ ሌት ተቀን እየሰራን እንገኛለን። ዘመኑን የናኘ ዘመናዊ መሳሪያዎችን አስገብተን ለእናንተ ለውድ ደንበኞቻችን የጥርስ ህክምናን እየሰጠን ነው። በዶክተር ሚስባህ ልዩ የጥርስ ህክምና ክሊኒክ ሁሉንም አይነት የጥርስ ህክምናን ማግኘት ይችላሉ። በተለየ መልኩ ከምንሰጣቸው አገልግሎቶች መካከል ጎንና ጎን የተነቀሉ ጥርሶችን በኢምፕላንቴሽን መካኒዝም ሳይሞረዱ እንተክላለን። ከየትኛውም ሆስፒታል ሆነ ክሊኒክ ማንኛውም አይነት የጥርስ ኤክስሬይ ቢታዘዝሎ ፓናሮቢክ፣ ሲቢሲቲ እና 3D ኤክስሬይ ማሽኖች ስላሉን በሚገባ እንሰራለን። የብሬስ አገልግሎታችንም ቢሆን በዘርፉ ረጅም ዓመት የሰሩና በስፔሻላይዝድ ህክምና ባለሙያዎቻችን የታገዘ የብሬስ አገልግሎትን እንሰጣለን። ማንኛውም አይነት የጥርስ ህመም ቢያጋጥሞ ጥርሶን በስር ህክምና ህክሞ ማዳን የኛ ስራ ነው። የህፃናትም የጥርስ ህክምናም በዶክተር ሚስባህ ልዩ ጥርስና ህክምና ክሊኒክ ያገኛሉ። አድራሻችን ጦር ኃይሎች አደባባይ ድሪም ታወር 5ኛ ፎቅ ላይ እንገኛለን። ለበለጠ መረጃ 0910 13 53 58 ላይ ይደውሉ። ዶክተር ሚስባህ ልዩ የጥርስ ህክምና ክሊኒክ።
6: ሻቱ ቁጭል ከደፊ አሶያ መሰለ መንግስቱ ድርቋስን በሬዲዮ ተመልከቱ።

0: ያደል እግር ኳስን በሬዲዮ ተመልከቱ መሰለ መንግስቱ የቀጥታ ስርጭት ከየስታዲየሞቹ በቀጥታ እግር ኳስን በሬዲዮ ተመልከቱ መሰለ መንግስቱ
1: ተመልሰን መተናል። በአውሮፓ ኔሽንስ ሊግ ሶስተኛ ዙር ጨዋታ ፓርክን ስቴዲየም ላይ ዴንማርክን ከፖርቹጋል ያገናኘው ጨዋታ የመጀመሪያ አጋማሽ በፖርቹጋል 2-1 መሪነት ወደ መልበሻ ክፍል ገብቷል። ሁለተኛ አጋማሽ ምን አይነት የጨዋታ ዘይን ይዘው ሁለቱም ቡድኖች መተው አንዲው ሜዳ ላይ ያሳያሉ የሚለው የሚጠበቅ ይሆናል። በርካታ አድማጮቻችን በፌስቡክ ፔጃችን ላይ ሐሳቦቻችሁን ልካችሁልናል፣ ከልብና መሰግናለን። ሞዛይክ መሐመድ ከጉንችሬ ዘወትር አድማጫችን ሰላም እንዴት ናችሁ ካለም በኋላ አሜ ፉትቦል ባንድ እሺ እና መሰግናለን። የኔሽንስ ሊግ ጨዋታ ቫይረስ የሚለው ቃል የሚገልጸው ይመስለኛል። ገና ከወዲሁ ብዙ ተጫዋቾች ጉዳት እያስተናገዱ ነው። ይሄ ነገር በማንቼ ላይ ተጨምሩ ቁልቁል እንዳይሄድ ፈራለታለሁ። ለማንቸስተር ዩናይትድ የሊግ ጨዋታዎች ቢናፍቀን እንዲሁ አለን ብሎናል። ከለብና መሰግናለን። የዛሬ ጨዋታ በጣም ጥሩ ትንቅንቅ የሚሆን ይመስለኛል። በፖርቹጋል ድል የሚገታ ይመስላል። ሲያርሰበን ባይጫወትም እንኳን በቡድን ቢኖርም በጣም ጥሩ ነበር። እግር ኳስ ካዲ ነች። ሮናልዶ ማንንም አይሰማም። ሁሌም ቢሆን ሮናልዶ ሮናልዶ ነው። እስከ መጨረሻው አብረነን ብሎናል። ከልብ እናመሰግናለን።
2: ማንንም አይሰማም
1: ማንንም አይሰማም። እንግዲህ የቅርብ
2: ታማኝ።
1: እሺ፣ ሰፋ በድሩ ከጦር ኃይሎች ዘወትር ቤተሰባችን ዴንማርክ 2-1 በሆነ ውጤት በፖርቹጋል ትሸነፋለች ብሎናል። ቤዛ ሊቨርፑል ሰላም ጤና ይስጥልኝ። የፉትቦል ባንድ አዘጋጆች ሰላማችሁ ብዝት ይበል። ከዛሬ ጀምሮ የፖርቹጋል ቀንደኛ ጠላት ነኝ። እስከ መጨረሻው አብረነን። እንዴት እሺ እንደምወዳችሁ እሺ። እናመሰግናለን ስለሰጠሽን ክብር፣ የእውነት ከልብ እናመሰግናለን። ቤዛ የሊቨርፑሏ የዘወትር ቤተሰባችነት ታበረታታናለች፣ እንዲሁም ደግሞ
2: ትሳተፋለችም።
1: ከልብ ነው የምናመሰግነው። ድል ለልጅነት ክለቤ ዴንማርክ ብላለች የፖርቱጋል
2: በርካታ ግን ኦፊሻል አውጃለች ነው።
1: አዎ በቃ አውጀች እኮ ከዛሬ ጀምሮ የፖርቹጋል ብሔራዊ ቡድን ጠላት ነኝ ብላለች። ያው
2: ውድቀቱን የምትመኝ ሊሆን ማለት ነው እኮ ጠላት ማለት ያው
1: ይመስላል እኮ። 3-1 ትሸነፋለች የሚልም እንዲሁ ግምት አስቀምጣለች። መዲና ሁሴን እንኳን ደህና መጣችሁ ፉትቦል ባንዶች። ክሪስቲያኖ ሮናልዶ የፖርቹጋልን ካምፕን ጥሎ መሄዱ እንደኔ ትክክል አይደለም፣ ከሱም አይጠበቅም። ሌሎቹ ከሱ ምን ይማራሉ? ግን አሰልጣኙም ክብር አልሰጡትም። ለሲአር ሰቨን ውለታው ይህ ነው ወይ? በጣም ነው ያዘንኩት። ለክሪስቲያኖ ሮናልዶ ይህ አይገባውም። የማሊያ ቁጥሩን ለመስጠት እንኳን አላመነቱም። ውለታ ቢሶች ናቸው ፖርቹጋሎች። ዴንማርክ ብታሸንፍ ደስ ይለኛል። እስከ መጨረሻው አብረነን። መዲና ነኝ የካ አባዶ ብላናለች። እናመሰግናለን።
2: አሜን።
1: ሀሳብ ነው፣ ቅድምም ሳነሳው ነበር።
2: ግን እዚህ ጋር የቁጥር ነገሩ ግዴታ ነው። የኢንተርናሽናል ይሄ የብሔራዊ ቡድን ጨዋታ ላይ ሲሆን ከአንድ እስከ 23 ተጫዋችም 25 ተጫዋችም ሲጠራ ሙሉ ቁጥሮች መያዝ አለባቸው። አሊያም ደግሞ አንድ ቁጥር 7 ቁጥር ትዝለል ከተባለ ማራዶና በአርጀንቲና ብሔራዊ ቡድን 10 ቁጥርን ሪታየር ሊያደርጉ ነበር። ከዛ በኋላ ግን ፊፋ አንድ ተጫዋች ትቀንሳላችሁ እንጂ 26ኛ ተጫዋች ይዛችሁ አትሄዱም ብሎ ነው። ለዛ ነው ይሄ የብሔራዊ ቡድን ቁጥር ላይ ቀጥተኛ ቁጥር ነው የሚኖር።
1: ፈይዱ ነስሩ ከአብነት ሰላም፣ እንዴት ናችሁ? አህለን አህለን አህለን ወሳህለን። ፉትቦል ባንዶች እንዴት ናችሁ? የሲቲ ባለቤቶች የሰሩት አሳፋሪ ነገር ነው፣ እንዲሁ ማብቃት አለበት። ሌላው ሲአር ሰቨን በዚህ ሁኔታ መውጣቱ ደስ አይልም፣ በክብር መሸኘት ነበረበት። ግን ሁሌ የፖርቹጋል ደጋፊ ነኝ፣ ሲአር ሰቨን ደግሞ ሁሌ ንጉስ ነው። ግሎሪ ግሎሪ ማንቸስተር ዩናይትድ ብሏል። ከፖርቹጋል ብሔራዊ ቡድን እኮ አልተሰናበተም፣ ያው ካምፑን ለቆ ወጣ እንጂ እግር ኳስ በፖርቹጋል ብሔራዊ ቡድን በቃኝ አላለም። ግን አንዳንድ መረጃዎች የክርስቲያኖ ሮናልዶ ጣፋንታ ሊያበቃ ይችላል የሚል ሀሳብ ነው እንጂ ኦፊሻሊ ክርስቲያኖ ሮናልዶ ከፖርቹጋል ብሔራዊ ቡድን ራሱን አግልሏል የሚል እንዲሁ አንድምታ የለውም። ሲአር ሰቨን ሁሌም ንጉስ ነው ብሎናል። እናመሰግናለን። ሌሎች አድማጮቻችንም ሀሳቦቻችሁን እየሰጣችሁን ትገኛላችሁ። ወርቁ ንጉሴ እንኳን በሰላም መጣችሁ። የሲአር ሰቨን ነገር እውነት ያሳዝናል። በቃ እግር ኳስ ማየት ሁሉንም ነው የምጠላው። ድል ንጉሱ ለሌለበት ክለብ ብሎናል። አሉላ ገብረ ኪዳን ከብሔረ ጽጌ ማርያም የዘወትር ቤተሰባችን ሰላም፣ ፉትቦል ባንዶች እንዴት ናችሁ? የሊግ ውድድሮች ተቋርጠው የሚያልፉ ቀናቶች በፍጹም አይሄዱም። በዚህ መሃል የሚደረጉ የማጣሪያና የወዳጅ ጨዋታዎች ከጥቅማቸው ይልቅ ጉዳታቸው እያመዘነ ይገኛል። በተለይ ብዙ ተጫዋቾች በጉዳትና ከአሰልጣኞች ጋር ባለመስማማት ወደ ክለቦቻቸው እየተመለሱ ይገኛሉ። ከነዚህ ውስጥም ዴንማርክ ከክርስቲያኖ ሮናልዶ ሀገር ፖርቹጋልን ታስተናግዳለች። ከጨዋታው ይልቅ የክርስቲያኖ ሮናልዶ ከብሔራዊ ቡድን ካምፕ መውጣት ነው ትልቁ ርዕሰ ጉዳይ። በጨዋታው ላይ የተሻለ ሆኖ የሚቀርበው የፖርቹጋል ብሔራዊ ቡድን ካለው ስብስብና አቅም እንዲሁ ዛሬ ግምቱን ሰጣለው። የጨዋታ በተወዳጁ ስራት ኤፍኤም በመንወደው ፉትቦል ባንድ ለመከታተል በሰዓቱ እንሰየማለን። መልካም ምሽት ብሎናል አሉላ አሉት የዘወትር ቤተሰባችን። እናመሰግናለን ስለምትከታተለን ስለምትሳተፍ። ሶፊ መድፈኛ ከሰሚት የዘወትር ቤተሰባችን እንዲሁ ሰላም እንዴት ናችሁ ካለን በኋላ ፖርቹጋል የምትባለው ሰላም ሰላም ፉትቦል ባንዶች አንድ ጥያቄ አለን ከእግር ኳስ እሺ የማናት ናቂናቹ መልሱ ብሏል። እንግዲህ በውስጥ ኢንቦክስ እንመለሳለን። ፖርቹጋል የምትባለዋ ማቀው ፖርቹጋልን የማቃት በሮናልዶ ነው። 4 ነጥብ በእውነት ለሮናልዶ ክብር ይገባዋል የሚል ሰፊ ሐሳብ ሰጥቶናል። እሺ እናመሰግናለን የዘወትር ቤተሰባችን። ዴንማርክ 2-1 በሆነ ውጤት አሸንፋለች ብሎናል። ሱላይማን ዩናይትድ ከሆጀሌ ሰፈር የዘወትር ቤተሰባችን ሐሳቡን ልኮልናል። ቱሪስት ጀማል ከነገሌ 40 ጉጉ እናመሰግናለን ሰፋ ያለ ሐሳብ ሰጥተውናል። እንዲሁም ዳኒ አትሰማ የተባለ አድማጫችን እንዴት ናችሁ ካለን በኋላ ሰፋ ያለ ሐሳብ ነው ያደረሰን። መሐመድ ረድዋን እንዲሁ ከአሸዋ ሜዳ የዘወትር ቤተሰባችን አሜ እጅደን ጅደን ትርጉም ብትነግረን ብሎናል። አንዴ ተናግሬ ነበር አይደል? በጣም አስደናቂ ማለት ነው። በጣም እጅግ ምርጥ ለማለት
2: በተለያየ ቦታ ምን የሚያጋጥመኛል አሜ ምን እንደ ማለት ነው ብለው ይጠይቁኛል።
1: ቴክኒሻናችን አሸናፊ አበራ ራሱ ሰፈር ላይ ወጣቶች ጅደን ጅደን እያለው አሸግረውኛል። ምን ልበላቸው ሲለኝ ጅደን ጅደን ሲሉ ጎለን ጀሚል ጀዲድ በላቸው።
2: አሁን መንገድ ላይ ታስፈልግ
1: ኤፍሬም አንተም ከገጠሙ እንደዛ በላቸው።
2: አሜ አንድ ሰበር ዜና እዚህ እሺ ይቅርታ ስላቋረጥኩ። አሜ በአርሰናል ቤት ድንቅ እንቅስቃሴ ማድረግ የጀመረው እንደዚሁም በዘንድሮ የውድድር ዘመን ከክለብ ብሩዥ ወደ አርሰናል መዘዋወር የቻለው ክለብ ክርስቲያስ ዞሊስ ጉዳት አስተናግዶ ወጥቷል። አሜ ይህ ፊፋ ቫይረስ ቅድም አድማጫችን ሲላ ነበር፣ ዛሬ ደግሞ ለአርሰናል በዛ ቦታ ላይ ክፍተት እንዳለበት እየታወቀ ጉዳት አስተናግዶ ወጥቷል። 18ኛው ደቂቃ ላይ አሜ
1: ከባድ ነው። ዞሊስ እጅግ አስደናቂ እንቅስቃሴን እያሳየ ባለበት ለአርሰናል ጥሩ ፐርፎርማንስ እያሳየ ነበረ። አዲስ ፈራሚ ነበር። በማንቸስተር ዩናይትድ በኩልም እንዲሁ ኑሴር ማዝራዊ ጉዳት አጋጥሞታል። ዶርጉም አጋጥሞታል። በነገራችን ላይ በብራዚል ብሔራዊ ቡድን ራፊኛ በወዳጅነት ጨዋታ አጋጥሞታል። ሃንስ ዲተር ፍሊክም ይህን ነገር ሲቃወሙ ነበር። በጣም አስቸጋሪ ነው። በርካታ
2: ሀበርትሳለ በጀርመን በኩል በርካታ ተጫዋቾች በዚህ ኢንተርናሽናል ብሬክ ላይ በደንብ ጉዳቶችን አስተናግደው ቫይረሱም በደንብ
1: እየተሰራጨ ነው። ከባድ ነው። አሰልጣኝ
2: ክለቦቹን እየመታ ነው።
1: በርካታ አድማጮች ሀሳቦቻችሁ እየደረሰን ይገኛል። ሁለተኛ አጋማሽ ተጀምሯል። አህሜ ማንቸስተር ዩናይትድ ቀይ ናት ብሎናል። ማሚላ ተባለ አድማጫችን ነው ቲክታክ ላይ ዳሎ መቼም አይጎዳም
2: መች ተጫወተ አሜ መች እድል አገኘ? እሱ ነበር እኮ ሪታይን አድርጎ መውጣት የነበረበት።
1: ሙባረክ ነኝ ከሳር ቤት በጣም ደብሮኛል የክርስቲያኖ ሮናልዶ ጉዳይ ብሎናል። ምንም ማድረግ አይቻልም። አይዞን። የሁለተኛው አጋማሽ ተጀምሯል። ፖርቹጋል 2-1 በሆነ ውጤት እየመራች ትገኛለች። ሀሳቦቻችሁ በፉትቦል ባንድ ኦፊሻል የፌስቡክ ፔጅ ላይ እየመጡልን ይገኛሉ። ከልብ እናመሰግናለን ስለምትልኩልን ስለምትጽፉልን። አህመድ መድፈኛው ከፉሪ ባጃጅ ተራ ምርጥ ፉክክር ያለበት ጨዋታ እናያለን ብዬ አስባለሁ። በፌስቡክ ገጻችሁ ላይ የገለጻችሁት አገላለጽ ተመችቶኛል። ድል ያለው ድል ለፖርቹጋል ይሁን ብሎናል። የብሔራዊ ቡድኑም ካምፕ ለቆ የወጣው ሲያርሰፈን አካሄዱ አልተመቸኝም። ይህ ልጅ የዓለማችን ኪንግ ነው በእግር ኳሱ። በእርግጥ በዚህ ሙድ አይሸኙትም ይገባኛል። አዎ ይገባኛል፣ ግን አምና በክብር መሰናበት ነበረበት ባይ ነኝ ብሏል። ብዙዎች ያነሱት ይገኛሉ። እንደገና ፖርቹጋሎች ጥሩ ኳስ ሄርማንሰን ወጣው።
2: እጅግ በጣም ምርጥ ሙከራ።
1: ምን አይነት ኳስ ነው? ኦ ራፋኤልያው ወደኋላ መልሶታል። የመለሰው ኳስ እንደገና ኑኖ ሜንዴዥ ቪቲኒያ በቀኝ መስመር ላይ ኔቶ ግን አላገኘውም። ፕሮቨስ ጋርድ ረጅም ኳሱን አውጥቶታል በቀኝ መስመር ላይ ፖርቹጋሎች። ሁለተኛውን አጋማሽ ፖርቹጋል ብሔራዊ ቡድን ከቀኝ ወደ ግራ ያለውን ሜዳ ክፍል አረንጓዴ በነጭ ነጭ በአረንጓዴ ስትራይፕ ያለው ማሊያ በአረንጓዴ ቁንጣና በነጭ ካሶቶን ያድርጎ የፖርቹጋል ብሔራዊ ቡድን ከቀኝ ወደ ግራ ያለው ሜዳ ክፍል ይዞ ገብቷል። የዴንማርክ ብሔራዊ ቡድን ቀይ ማሊያ በነጭ ቁንጣ በቀይ ካሶቶኒ ከግራ ወደ ቀኝ ያለው ሜዳ ክፍል ይዞ ሁለተኛውን አጋማሽ ጀምሯል። ፖርቹጋል በጆዋ ካንሲዮና እንዲሁም ደግሞ በጎንካሎ ራሞስ ሁለት ጎሎች ሁለት ለአንድ በሆነ ውጤት የመራች ይገኛለች። ዴንማርክ ዳምስጋርድ ብቸኛውን ጎል አስቆጥሯል። በሌሎች ሳሪሞችም ጨዋታዎች እየደረገ
2: ዌልስ ግብ አስቆጠረቻም።
1: ኦ ዌልስ ጎል አስቆጥራለች።
2: የመጀመሪያውን ግብ ዳኒ ጀምስ ነበር ማስቆጠር የቻለው። በሁለተኛውንም ግብ ደግሞ ማስቆጠር የቻለው ዊሊያም ነው።
1: እንመለሳለን። ዴንማርክ ራስመስ ሮንዶ
3: አይዛክሰን ነው የመጣው።
1: አይዛክሰን
3: አይወጣ ግን ይመስላል አሜ ከስቴዲየም
1: ውጭ ፋሱ።
2: ኒኮ ዊሊያምስ የኖቲንጋ ፎረስቱ ተጫዋች ግብ አስቆጥሮ ኖርዌይ መምራት ችለዋል። ዌልሶች በሜዳቸው በኖርዌይ በኩል በቀይ ካርድ ተጫዋች አታለች።
3: ጥሩ ተጫዋቾች ታወጣለች አይደል? ዌልስ ግን ያው ብዙ ጊዜ ውድድሮች ላይም አናያትም። ይሄ በአውሮፓ መድረክ የክለብ ውድድሮች ላይም ብዙ ክለቦቿን አናያቸውም እና በጥሎ ማለፍ ውድድሮች ላይ ይሄ በኳሊፊኬሽን ላይ ነው የሚወድቁት። ያው አንድ ክለብ አላቸው ቲኤንኤስ የሚባል እና እሱ ብቻ ነው ራሱ በሀገሪቱ በዋናው ፕሪሚየር ሊግ ላይ ፕሮፌሽናል የሚባለው። በጣም ጥቂት ክለቦች ናቸው አጠቃላይ በዌልስ እግር ኳስ ውስጥ ፕሮፌሽናል ክለብ የሚባሉት የሙሉ ጊዜ እግር ኳስ ክለብ የሆኑትና ከዛ አንጻር ይመስለኛል ግን ይሄ ተጫዋቾቻቸው ዌልስ ከእንግሊዝ ጋር ባላት ቅርበት ምክንያት እንግሊዝ ውስጥ ባሉ ቻምፒዮንሺፕ ወይ ሊግ ዋን አንዳንዴም ፕሪሚየር ሊግ ውስጥ ይጫወታሉና ግን ያው ውድድሮች ላይ ብዙ አናያቸው።
1: ጉዳት ጨዋታው በጉዳት ምክንያት ጨዋታው ተቋርጧል። ውድ አድማጮቻችን ጨዋታው ተቋርጧል። ባሚቀጥል
3: አው ናሚክ ይሄ የሀገሪቱ ሊግ በጣም ደካማ ከመሆኑ አንጻር ይመስለኛል ዌልስ በጣም ደካማ የሆነችው እንጂ እነ ዊልሰንን እነ ጄምስን ያላቸውን ታለንት ስትመለከት ሌላም ታለንት ማውጣት የሚችል ሀገር ይመስላል። እና ደጋፊዎቻቸው ደግሞ በተለያየ አጋጣሚ ከተመለከት በጣም የሚገርም ደጋፊ ያላቸው ናቸው። እና እዛ አካባቢ ያለው የእግር ኳስ ባህል በጣም ደስ የሚል ነው። እና እነ ካርዲፍ ምናምን በደንብ በደጋፊዎቻቸው የምናውቃቸውም ክለቦች ናቸው። እና ዌልስ ስትጫወት ብዙ ጊዜ ደግሞ በጣም ልክ ዴንማርክ እንደሚለብሱት ቀለም ቀይ ለብሰው ስታዲየሙን በደንብ ነው ሞቅ የሚያደርጉት። እና ግን ያው ትውልድ ቢኖራትም ጥሩ ጥሩ ተጫዋቾች ቢኖሯትም ትልልቅ ውድድሮች ላይ ራሷን ማሳየት አልቻለችም። እና ሜይ ቢ ስት ምናልባት እዚህ ኔሽንስ ሊግ ላይ ጥሩ ነገር የምታሳየን ሀገር ልትሆን ትችላለች።
1: 49ኛው ደቂቃ ላይ ደርሰናል። ዴንማርክ ከፖርቹጋል በአውሮፓ ኔሽንስ ሊግ ሶስተኛ ዙር ጨዋታ 2-1 በሆነ ውጤት የፖርቹጋል ብሔራዊ ቡድን ከሜዳ ውጪ እየመራ ይገኛል። በግራ መስመር ላይ ማልሜዳ አካባቢ ሁልማንድ ኳሱን በቀኝ መስመር ኢዛክሰን ኳስ መለሰ። ሁልማንድ እንደገና ማልሜዳ አካባቢ ሁልማንድ ሆይቤ በግራ መስመር ላይ ዳርማይ ኳስ መልሷል። እሱ የመለሰው ኳስ እንደገና ፕሮፌስ ጋርድ ዳርማይ አሳማ እሱ አሳማው ኳስ ራስመስ ሆይሉንድ ተነጠቀ። በጣም ዘገየ። ጎንካሎ ራሞስ ወደኋላ ተመልሶ ኳሱ ነው ቶሳል ማልሜዳ አካባቢ እንደገና 50ኛው ደቂቃ ከ50 ሴኮንድ ላይ ደርሰናል። ኑኖ ሜንዴዝ ከሜዳ ውጪ ወጥቷል። ልግባ እያለ ይገኛል። አራተኛው ዳኛ ግን ኳስ እስኪወጣ ጠብቅ እያሉት ይገኛሉ። ኑኖ ሜንዴዝ ወደ ሜዳ ገብቷል። አሚን አጠቃላይ ሆስፒታል የኦሮሚያ ህብረት ስራ ባንክ ዶክተር ሚስባል ልዩ ጥርስ ህክምና ክሊኒክ የክብር አጋሮቻችን ሆነው ከእኛ ጋር እየዘለቁ ይገኛሉ። ያለ ክሪስቲያኖ ሮናልዶ ዶ ሳንቶስ አቬሮ ፖርቹጋል 2-1 እየመራት ይገኛለች። ገብርኤል ጆርጅ ሄሱስ እየተቁነጠነጡ ይገኛሉ። በቀኝ መስመር ላይ ከጨዋታ ውጭ አሉ፣ ከጨዋታ ውጭ አሉ። በርካታ አድማጮቻችን ረዲ፣ የዘወትር አድማጫችን ረዲ ከድር ከጁሌብ መስጂድ ሀሳቡን አድርሶናል። ከልብ እናመሰግናለን። ስንታየው ግርማ እንኳን ደህና መጣችሁ። ሁለታውን ረሳ ሲያር ሰፈንን የገፋችሁ ሀገር መቼ ማይሳካላትም። ንጉሱ አልቅሶ ማንም እንዲስቅ አልፈልግም። ለመጀመሪያ ጊዜ ፖርቹጋል እንድትሸነፍ ጸሎት አደርጋለሁ። ዴንማርክ 3 ፖርቹጋል 1 ይመቻችሁ፣ አብረንን ብሎናል ስንታየው። ጸሎቱ ይሰምራል ወይ እና አለ እንደከና
2: ስካውን ግን አይመስል
1: ቪቲኒያ
2: ስካውን ግን አይመስል
1: አይመስልም
2: ምናልባት
1: ሁለት ጎል ተቆጥሯል ፖርቹጋል ሁለት ግን ያስችላል ወይ ነው እንደከና በቀኝ መስመር ላይ ተመለሰ ፖፍስጋርድ በግራ መስመር ላይ ማሌ ሆይቤ ራስመስ ሆይሉንድ ዳምስጋርድ ኳሱን አቆራርጦ አለፈ እጅ ጋር አስቀረበ ኳስ ነው ራስመስ ሆይሉንድ እየገባ ነው ራስ

0: Rasmus Højlund, Jeddan Denmark, Jeddan Rimmer, Jeddan, Jeddan, Jeddan, Jeddan, Jeddan, Jadid, Galen Jamil, Rasmus Højlund, Damsgaard, Malmö Dalai, እንዴት ያለ ኳስ ነው! በተከላካዮች ማል ሰንጥቆ ያቀበለው ታይሚንጉን ጠብቆ ለወጣው ራስመስ ሆይሉንድ የግብ ጠባቂውን ዲያጎ ኮስታን መውጣት ተመልክቶ ቺፓርጎ ዴንማርክን ፖርክል ስቴዲየም ላይ 2-2 መሆን የሚችሉበትን የቻነት ጎል አስቆጥሮ 2-2 መሆን ቻለ። ጀዳን ራስመስ ሆይሉንድ፣ ጀዳን ዴንማርክ፣ ጀዳን ጀዲድ፣ ጎልን ጀሚል። ዋው!
1: በጣም አስገራሚ ግራሜ።
0: ምን አይነት ተጨራረስ!
1: ጎሉ ካስቆጠረ በኋላ
0: ተጠበት መንገድ ለራስመስ ሆይሉንድ፣ ታይሚንጉ ደግሞ የጨረሰበት መንገድ
1: በደም። ዋው! አሜ ግብ ካስቆጠረ በኋላ ግን የክርስቲያኖ ሮናልዶ ሴሌብሬሽን ሱን የሚለውን ነገር ነው ያሳየው። ለ
2: ሙሉ ስቴዲየሙም ሲዩ ብሎለታልና አሁን ሮናልዶ ተጽኖ በቃ
1: በተቃራኒ
2: የሚኖር ሰው ማለት ይችላል።
1: እናስተውሳለን ፖርቹጋል ከዴንማርክ 5-2 ባለቀው ጨዋታ ፖርቹጋል ባሸነፈችበት ጨዋታ ላይ ተመሳሳይ ግብ አስቆጥሮ ሮናልዶ ፊት ይሄን ሴሌብሬት አድርጎት ነበር። አሁን ክርስቲያኖ ሮናልዶ ከዚህ ቡድንም ወጥቶ ይሄን ሴሌብሬት ደግሞታል። ግን እጅግ በጣም የሚያምራ ጨራረስ ዳምስጋርድ ግን የነሰራይን ያለው ተጫዋች ነው።
0: ሚገር 2-2 ሆነዋል። በአውሮፓ ኔሽንስ ሊግ 3ኛ ዙር ጨዋታ ፓርክን ስቴዲየም ኮፐንሃገን ላይ ፖርቹጋል ከዴንማርክ ያረጉት ያለው ጨዋታ 2-2 በሆናቸው ውጤት ጨዋታው ይገኛል። እጅግ አስገራሚ ነው። በመላው ዓለም በብስራት ኤፍኤም 101.1 ኦፊሻል ዩቲዩብ ቻናል ድምጻችን ይተማ ይገኛል። እንደከና ሌላ ኳስ ተሻማት ቻማ ኳስ ግን ወጣባቸው። ዴንማርኮች ወጣባቸው። ፉትቦል ባንዶች ነን። በተወዳጁ ብስራት ኤፍኤም 101.1 ላይ የቀጥታ እግር ኳስ ስርጭት የነን የአውሮፓ ኔሽንስ ሊግ ወደናንተ ያርሰን እንገኛለን። በትንታኔው ረገድ ባምላክ ልፋሽዋና ዮናታን ስዩም ይገኛሉ። በኮሜንታተርነት እኔ ማህመድ ዲን ከማል ከቴክኒሻናችን ኤፍሬም ተክሉ ጋር ያብሮነት ቆይታ ያደረግን እንገኛለን። በርካታ አድማጭ ተመልካቾቻችን በቲክቶክ በሶሻል ሚዲያዎቻችን እየተከታተላችሁን ትገኛላችሁ። ከልብ እናመሰግናለን። በፉትቦል ባንድም ኦፊሻል የፌስቡክ ፔጅ ሐሳቦቻችሁ እየመጡልን ይገኛሉ። ከልብ እናመሰግናለን። ሐምዱ አባስ የዘወትር ቤተሰባችን ከክርስቲያኖ ሮናልዶ ዶሳንቶስ አቬሮ ጋር በተያዘ እጅግ ሰፋ ያለ ሐሳብ አድርሶናል። ወደኋላ አነሳዋለሁ። ከልብ እናመሰግናለን ሐምዱ። የዘወትር ቤተሰባችን የጥርስ ህመም እንዳጋጠመው ማህበራዊ ትስስር ገጹ ላይ አስፍሮ ነበርና የጥርስ ህመም አጋጥሟቸው አቀም አላጋጠመም?
2: እኔም አያቅም።
1: ያው ምን በለው ነገር ምናልባት ጠንከር ያለ ነገር ስላሉ ነው።
0: ዱባ እየበላቸው አሸ
2: ምናልባት ፍሬው ህመሙን ካስነሳብን እንጂ ጠንከር ብሎ ከዚህ በኋላ በነገራችን ላይ
0: በጣም
1: ከህመሞችም በጣም ትልቁ እንቅልፍ የሚነሳው ህመም ይመስለኛል።
0: በህይወት እያለ የሆን የሞትክ ነው የሚያስመስልና
1: ደርሶብሃል።
0: እኔ ደርሶብኛል።
2: አይ ግን ግርም የሚለኝ አሜ ያልደረሰብንም ሰዎች ስለዚህ ነገር በደንብ እንናገራለን ብዙ ጊዜ እና
0: ለጠላት ማይነው
2: ጥርስ ህመም ሲባል ከባድ መሆኑ ይገባሃል።
0: አዎ በጣም ከባድ ነው።
1: አዎ እኔ እኮ አንዳንዴ
0: ተሻለ ወይስ እንዴት ሆንክ እስኪ ኢንቦክስ አድርገን። እናመሰግናለን። ሰፋ ያለ ሐሳብ ሰጥቶናል ሐምዱ አባስ የዘወትር መካሪያችን ቤተሰባችንም ጭምር ነው። በነገራችን ላይ ስንሳሳት እዚህ ጋር ተሳስታችኋል
1: አባል ማለት ይቻላል። አዎ
0: ጥሩ ስንሰራ ደግሞ በርቱ የሚለን ባልደረባችን ማለት ይቻላል ከሜዳ ውጭ ኦዘፊልድ። እናመሰግናለን። 57ኛው ደቂቃ ላይ ደርሰናል። ዴንማርክ ከፖርቹጋል ያደረጉት ያለው የአውሮፓ ኔሽንስ ሊግ ጨዋታ 2-2 በሆናቸው ውጤት ጨዋታው ቀጥሏል።
1: አሜ እኮ ሐምዱ ባለትዳር መሆኑን ተከትሎ ከአጠገቡ የሚያጽናነዋል ህመሙን የሚያስረሳው ሰው አካል አለች
0: ጀሚል አለች።
1: እና ይሄ ደግሞ ምን ያክል እንክብካቤ እንድትወድ ያደርጋል። ቢሻለም አልተሻለኝም ብለህ ህመምህን ታቆየዋለህ።
0: ይብላኝ ለኔ
2: ራሳችሁ ላይ ቢበርድ የምጠመጥሙት ነገር አለ።
1: ቢበርድ የሚያለብስ
2: አሁን ይሁን
1: አስቧ
2: ያነሳ መደሙን
1: ያከምህ።
0: አይ እውነት ነው። ስትፈራገጥ ምግቡን የሚያቀርብ ጁሱን የሚያቀርብልህ ሰው ያስፈልጋል።
1: ትኩስ ትኩሱን ነገር
0: ባሚ ምናልባት ስላልደረሰበው። እሺ ጨዋታው እንደቀጠለ ይገኛል። ዳምስጋርድ በቀኝ መስመር ላይ ለራስመስ ሆይሉንድ ራስመስ ሆይሉንድ እየገባ ይገኛል። ራስመስ ሆይሉንድ አለፋቸው። ራስመስ ሆይሉንድ ገባ። ባቸው እንደገና ሌላ ኳስ ወጣባቸው ብሮካረጉባቸው ምን አይነት አጋጣሚ ነው ኦ ሁለተኛው አጋማሽ ላይ የተለየው ራስ መስሆይሉ እንድነው እየተመለከተ መንገኘው ዳመስጋርድ በረሱም ኳስ ራሻማ ለራስ መስሆይሉንድ ሆይሉንድ ኳስ ይዟል በቀን መስበር ላይ ወደ ኋላ መለሰ ሰመለሰ ኳስ እንደገና አይዛክሰን ኳሱን መለሰ ወደ ኋላ ፊልማንድ በግራ መስመር ላይ ፕሮቭስጋርድ ነው ዳርማይ ኳስ ይዟል ለማታለል ጥረት ያደረገ ይገኛል ሁለት ሰዎች አጠገብ ሁለት ጫዋቾች አሉ ወደ ኋላ መለሰ ሰመለሰ ኳስ ፊልማንድ ሌላ ኳስ ተመለሰ ዳርማይ ማማ ዳርማይ ኳስ መልሷል ሰመለሰ ኳስ ተሻማ እንደገና ዳምስጋርድ ወደ ኋላ መለሰ ራስ መስሆይሉንድ መለሰ እንደገና ወጣባቸው
1: አሜ ግብ ተቆጥሯል
0: ተቆጠረ
1: ኔዘርላንድ ግብ አስቆጥራለች ሁለላንድ ሆናል ጨዋታው
0: ኦ ክሪክ ከኔዘርላንድ እንደከና በመልሶ ማጥቃት እንመለሳለን ፔድሮ ኔቶ ፖርቱጋሎች እየገቡ ነው ፔድሮ ኔቶ አቆራርጦ አለፈ መታውስ መታው ኳስ ግን ወጣባቸው እንደከና ተመለሰ ኦ ጨዋታው ሞቋል ሞቅ ደመቅ ብሏል በአውሮፓ ኔሽንስ ሊግ የሶስተኛ ዙር ጨዋታ ፓርክን ስቴዲየም ላይ 2-2 ናቸው ፖርቱጋል ከዴንማርክ ውድ አድማጭ ተመልካቾቻችን እጅግ አስገራሚ ክፍት ፈጣን ጨዋታ ነው እየተመለከትን የምንገኘው በግብ የታጀበ ሙከራ ያለው ስህተቶች ያሉት ጨዋታ ነው እየተመለከትን የምንገኘው ጎል አለ
1: ጀርመን 2-2
0: አለች ጀርመን ጎል አስቆጥራለች እጅግ አስገራሚ ነው በተመሳሳይ ሰዓት በሌሎች ስቴዲየሞች የአውሮፓ ኔሽንስ ሊግ ጨዋታዎች የደረጉ ይገኛሉ አሚን አጠቃላይ ሆስፒታል የኦሮሚያ ብረስራ ባንክና ዶክተር ሚስባ ልዩ የጥርስ ህክምና ክሊኒክ የክብር አጋሮቻችን ናቸው ፖርቱጋል
1: ለጨዋታው መመለስ የቻለው የኔዘርላንድ ተጫዋች ቨርጅል ቫን ዳይክ ግብ አስቆጥሮ 2-1 አድርጓቸዋል ጀርመን ደግሞ በተቃራኒው በሜዳው 2-0 እየመራች የምትገኘው ሰርቢያን
0: 60ኛው ደቂቃ ላይ ደርሰናል እጅግ አስገራሚ ነው አብዱራሂም ዘይኑ ድል ለፖርቱጋል ብሎናል ሲቲ አብዱራህማን የዘወትር ቤተሰባችን ከአዳማ ሰላም ሰላም የኔ ምርጦች እስከ መጨረሻው አብረንን ፖርቱጋል 3-2 በሆነ ውጤት ዴንማርክን ታሸንፋለች ብላናለች አብርሃም ቶላ ሰላም ፉትቦል ባንዶች ሰላማችሁ እንደምድር አሸዋ ይብዛ ብሎናል እንደገና ዳምስጋርድ ለራስ መስሆይሉንድ ጥሩ ኳስ እንደገና ዴንማርኮች ሄዱ ገሰገሱ በግራ መስመር ላይ ዳርማይ ኳስ ይዟል እየገባ ነው ዴንማርክ ወጣ አማራ በሰማይ ለፋታቸው ከንቱ አረገ
2: ደካማ እንቅስቃሴ
1: አሜ
2: ተቀይሮ መውጣት አለበት
1: ብዙ ትችቶችን ሲያስተናግድ የነበረው ፍሎሪያን ቬርትስ ቀደም ብለን አሲስት አርጓል ብለን ነበር አሁን ደግሞ ግብ አስቆጥሮ ጨዋታው 2-0 አርጎታል ይህ በጣም ለሊቨርፑል ተጫዋች ለራስ የራስ ኮንፊደንሱን ለመመለስ ጥሩ አጋጣሚ ይመስለኛል በየርገን ክሎፕ ስርም ተመራጭ እንዲሆን ያረጋዋል ብዬ አስባለሁ በደንብ
0: ኦ በዚህ ሰዓት
2: ትሪንካውን
0: ለማስገባት አሰልጣኝ ሆርጌ ኢየሱስ ጥረት ያደርጉ ይገኛሉ ተችላይን ላይ ቆመው እየመከሩት ይገኛሉ አሌክስ ኦሌኔ ሰሌ ሰሌ ሰላም ሰላም ፉትቦል ባንዶች ፖርቱጋል 2-1 ታሸንፋለች ብሏል አይሆንም ፍዋዳለን አለን ቤተሰቦች ድል ያለ ድል ለእናት ሀገር ዴንማርክ ይሁንልን ብሎናል ሁሴን ከፒያሳ እንዴት ናችሁ ተወዳጆቹ ፉትቦል ባንዶች አርሂቡ እንኳን ደህና መጣችሁ መልካም ምሽት ይሁንላችሁ እስከ መጨረሻው አለን ብሎናል እናመሰግናለን ሳምራዊት ሙሉ እንኳን ደህና መጣችሁ ብላናለች አብዱላክ ነስሩ ከጉንቹሬ የዘወትር ቤተሰባችን ሳምንቱ ትልልቅ ጉዳዮች የሰማንበት ሳምንት ነበር ከጎረቤታችን የሲቲ ቅጣት የክርስቲያኖ ከፖርቱጋል ካምፕ ለቆ የመውጣት ሳምንት ነበር ግን አህሜ ዛሬ የተለየው ፖርቱጋል የምናይ ይመስለኛል ብሎ ሐሳቡን ሰጥቶናል ወልፍስ ከጋርመንት አብዱልዋሃብ ኢብራሂም እንኳን ደህና መጣችሁ እንዴት ናችሁ ትመቹኛላችሁ ብሎናል እንደገና ወጣባቸው ኦ ብሩኖ ፈርናንዴስ ከጎንካሎ ራሞስ ጋር ተቀባብለው የጁት ኳስ ጎንካሎ ራሞስ ብሩኖ ፈርናንዴስ የሰጠውን ኳስ አየር ላይ መጣው ኳሱ ግን ኢላማውን ሳይጠብቅ ወደ ጮታ ምረጸጋዬ አለን አለን ፉትቦል ማንዶች እስከ መጨረሻው አብረንን ብሎናል ብላናለች ፌራሬስ
1: አሜን
0: የስ ሚላኑ
1: አሜን ቅያሬ ላይ
0: ቅያሬ
1: መታተኛው ዳሎት ወደ ሜዳ የከፋን
0: ዲያጎ ዳሎ ተቀይሮ ከፍቷል
1: ባምሌ ሲያነሳ
0: ነበር ጆ ካንሲዮ ተቀይሮ ወጥቷል
1: ራፋኤል ያው
0: ፍራንሲስኮ ትሪንካው በፖርቹጋል ቤራ ቡድን በኩል ተቀይሮ ገብቷል።
1: ኳሶች የሚታዘዙለት ዳሉት ወደ ሜዳ መግባት አሚ አይ አድማጫችን ነው እኮ እዚው ያንተው ቲክቶክ ላይ ነው
2: ደሞ ክሪንካው ላይ ልመስሎኛል
1: ያንተው ቲክቶክ ላይ የሚያስተላልፉት መልእክትን እየተመረጡ እዚህ በጣም ያስገርም ኳሶች የሚታዘዙለት ዳሉት ማለት እጅግ ትልቅ ነኝ ነው
0: አሚ ዳሬሎቭ እንዴት ናችሁ እስከ ሚደርጸነቀኝ የናንተን ድምጽ ለመስማት እሺ ቴንኪው እናመሰግናለን አብዲ ቸርሲ እንዴት ናችሁ እንኳን ደህና መጣችሁ ሰላማችሁ ብዝት ይበል ከናንተ ጋር ደን ብሎናል ክብነሽ ፍቅሬ እናመሰግናለን ኤቢ ገነርስ እንዴት ናችሁ ምርጥ ጨዋታን ይዛችሁ ስለመጣችሁ ከልብ እናመሰግናለን ብሎናል ሰፈራ ሐሳብ ነው የደረሰን በነገራችን ላይ ከሲዳማ ክልል ኪዎች ግራ አለናለን ብሎናል ሐዋ ታደሰ ዘውትር ቤተሰባችን አለን እንኳን ደህና መጣችሁ ብላናለች ቾንቼነን ካቡሹ ዘውትር ቤተሰባችን ቾንቼ ጠፍቷል እንኳን ደህና መጣችሁ ዴንማርክ አንድ ፖርቱጋል ሁለት ብሏል ብሪክቲ ኦሮ ዘውትር ቤተሰባችን ማንደማን ሌላኛው ቤተሰባችን
2: ሄርማንሰን
0: ፖርቱጋል በደንብ ያስተዋወቀኝ ፖርቱጋል ለትልቅ ክብር ያበቃት ጀግናው ሮናልዶ ሳይኖር እንዴት ፖርቱጋልን ልደግፍ ይችላል ብሎ ራሱን ይጠይቃል እኔ ልክ እንደ ብዙ እግር ኳስ አፍቃሪያን በወንድሜ ወይንም በዘመድ በወዳጅ እጄን ተይዤ ኳስ ማየት አልጀመርኩም እኔ ኳስ መደገፍ ጀመርኩት ደብተር ከቨር ላይ ባሉ ምስሎች ነበር የዩናይትድ ተጫዋቾች ያለበት ከቨር ካለ የኔ አይሁን እጣላለሁ የኔ ነው በሚል ደብተራችሁን የደብተራችሁን ይሸፍኑት ይቆሽሻል سنባል እንኳን ከማይሸፍኑት ሰነፍ ተማሪዎች አንዱ ነበርኩ ብሏል ምክንያቱም የማንቸስተር ዩናይትድ ተጫዋቾች ካሉበት ደብተሩን ከቨር አለብሰው በጣም አስገራሚ ነው አለብሰው የነን ታዳ ከደብተሮች ውስጥ አንዱ የሮኒን ባስለን የሮናልዶም አለ ብዙ የብዙ ተጫዋቾች አለ ግን ያንን አላደርግም ነበር ብሎናል ያውን በፖርቱጋል ማሊያ ለዛም ነበር ፖርቱጋልን የደገፍኩት አሁን ግን ሮናልዶ ሲወጣ አበቃ ፖርቱጋል ብሎናል የዘውትር ቤተሰባችን ማንዴማን ተሳታፊያችንም ጭምር ነው ቤተሰባችን ማንዴ ከልብ እናመሰግናለን እድሉ እንዴት ናችሁ አላችሁ እንኳን ደህና መጣችሁ ብሎናል ሐሳቡን ሰጥቶናል ማሚያን ፊልድ የሊቨርፑል ፉትቦል ባንድ ካለ ውብ ጨዋታ አለ ብሎናል አቶ ተስፉ በርኬ ከገላን ኮንዶሚኒየም ሐሳባችሁ ደርሶናል ሁለት ለሁለት ናቸው ማልሜዳ ላይ እንደገና ቪቲኒያ ኳሱን መልሶታል ቪቲኒያ ማልሜዳው ላይ ውልብ ስልብ ይልባቸዋል አያዝም በጣም ደቃቃ ነው እንደገና በግራ መስመር ላይ ሌላ ኳስ ፖርቱጋሎች እንደገና ፔድሮ ኔቶ ሰየፈለከ ነው ለሚንዴዝ ሚንዴዝ ኳስ መለሰ ሚንዴዝ የመለሰው ኳስ ማልሜዳ አካባቢ እንደገና ኳስ ተመልሷል አንድ ሁለት ለመጫወት ጥረት ያርጉ ይገኛሉ በቀኝ መስመር ላይ ትሪንካው አሻማ ዲያጎ ዳሎ አሻማ እሱ አሻማ ኳስ ግን በግንባር ራስመስ ሆይሉንድ ለማውጣት ጥረት አርጓል እንደገና ዳምስ ጋርድ ኳሱን ያዘ ወጣ አመለጠው ሜንዴዝን አመለጠው ራስመስ ሆይሉንድ ተነጠቀ ሬናቶ ቬጋ እንደገና ፖርቱጋሎች ይዘውታል 65ኛው ደቂቃ ላይ ደርሰናል በአውሮፓ ኔሽንስ ሊግ የሶስተኛ ዙር ጨዋታ ትሪንካው ኳስ ይዟል ፍራንሲስኮ ትሪንካው ኳሱን መለሰ ለቡርኖ ፈርናንዴዝ እንደገና ቪቲኒያ ኳስ ይዟል ቪቲኒያ የሚያሻማ ይመስላል ወደዋላ ቪቲኒያ ለቡርኖ ፈርናንዴዝ ቡርኖ ፈርናንዴዝ እንደገና ኳሱን መለሰ በቀኝ መስመር ላይ ሩበን ዲያስ ለማግኘት ጥረት አድርጓል ቡርኖ አሻማ ጀዳን ፖርቱጋል ጀዳን ቪቲኒያ ጀዳን ጀዲድ ጋለን ጀሚን ፖርቱጋል ብሩኖ ፈርናንዴዝ እጅግ አስደናቂ ኳስ ከቀኝ መስመር አሻማ እሱ አሻማውን ኳስ ግን ቪቲኒያ ኳስና መረብን አገናኝቶ የፖርቱጋል ብሔራዊ ቡድን ከሁለት ለሁለት የጫነት ውጤት ወደ ሶስት ለሁለት መሪነት ተሸጋገረም ጀዳን ቪቲኒያ ጀዳን ፖርቱጋል ጀዳን ጀዲድ ጎለን ጀሚል ዋው ብሩኖ ፈርናንዴዝ
1: በጨዋታ ሁለተኛ
0: አሲስቱ ንጉስ ብሩኖ ፈርናንዴዝ እንካ ብላ ብሎ አቀበለው
1: ፈትፍቶ ነው
0: የሰጠው ቪቲኒያም የቡርኖን ስራ ባዶ አላስቀረም በግንባሩ ገልቶ ኳስና መረብን አገናኝቶ የፖርቱጋል ብሔራዊ ቡድንን ከሁለት ለሁለት አቻነት ውጤት ወደ 3 ለ2 መሪነት አሸጋግሮ ፓርክን ስቴዲየም ላይ ፖርቱጋል 3 ለ2 መምራት ጀመረች። ዋው
1: እጅክ በጣም አስገራሚ ብሩኖ ፈርናንዴስ በጨዋታው ላይ ሁለተኛ አሲስቱ ማድረግ ቻለ። እጅክ በጣም የሚያስገርም ጨዋታ ነው። አሜ የፖርቱጋል የመከላከል ድክመት በቀላሉ ግቦች እንዲቆጠርበት ምክንያት ሆነ እንጂ ምናልባት ከዚህም የተሻለ
0: እንመለሳለን። በዚህ ሰዓት ዳምስ ጋር በቀኝ መስመር ላይ እንደገና ወደዋላ ራስሙስ ሆይሉንድ ጥሩ ኳስ ለማግኘት ጥረት አድርጓል። ሆይሉንድ እንደገና ወደዋላ ኳስ ተመለሰ። የተመለሰው ኳስ አንድ ሁለት ለመጫወት ጥረት ያደርጉ ይገኛሉ። እንደገና ዳምስ ጋር ኳሱን መለሰ። ኦሴ መለሰው ኳስ በቀኝ መስመር ላይ ሌላ ኳስ ዳምስ ጋር ጥፋት ሰራበት ይመስላል። ግን ቀጥሎ ብሏል የማዳኛው ቀጥሎ ብሏል። ጆርጌ ሄሱስ ተነሱ። እድሜ ማለ ተጫጭኗቸዋል። በስጭት ይላሉ። 3 ለ2 ናቸው። ጨንቋቸዋል። አንድም በክርስቲያኖ ሮናልዶ እንዲሁ ካምፕ መልቀቅ የተበሳጩም ይመስላሉ። ጫናዎች እየመጡባቸው ያለው ይመስላል። ግን በአቋማቸው ከሚጸኑ አሰልጣኞች መካከል አንዱ ናቸው ይሏቸዋል። ጆርጌ ሄሱስ እንደገና ጥሩ ቦታ ላይ በቀኝ መስመር የቅጣት ምት አግኝቷል። የቅጣት ምቱን ለመምታት ጥረት ያደረጉ ይገኛሉ። ዳምስ ጋርድ አሻማ ኡሳሻማ ኳስ ሚንዴዝ አወጣው። እንደገና ብሩኖ ፈርናንዴስ በረጅሙ ኳሱን ከግብ ክልላቸው አርቀውታል። ከግብ ክልላቸው
1: እጅግ በጣም
0: አርቀውታል።
1: አሜ ዳምስ ጋርድ በዴንማርክ በኩል እጅግ በጣም ድንቅ እንቅስቃሴ እያደረገ ነው። በሌላ በኩል ደግሞ በፖርቹጋል በኩል ብሩኖ ፈርናንዴስ እጅግ በጣም ምርጡን ፐርፎርማንስ እያሳየ ይገኛል ብዬ አስባለሁ። ምናልባት በፖርቹጋል ማሊያ እንደዚህ አይነት ፐርፎርማንስ ካረገ ብሩኖ ቆይቷል። ብዙ ትችቶች ይስተናገድበታል። በማንቸስተር ዩናይትድ እና እንደዚሁም በፖርቹጋል ላይ ያለው አቋም የተለያየ ነው። ምናልባት ማንቸስተር ላይ ሲመጣ አቋሙንም እዛ ኦልትራፎርድ ላይ ትቶ ነው የሚመጣው ተብሎ በተለያዩ ታብሎይዶች ላይ ሲታችም እንመሰማለን እንመለከታለን። ደግሞ ፐርፎርማንሱም ለዛም ተጋላጭ ያደርገዋል ብዬ አስባለሁ። ዛሬ ግን ትክክለኛ መልስ የሰጠበትን ጨዋታ እያደረገ ነው።
0: ሚገርም ኳስ ነው።
1: ሜከር ሆኖ በደንብ እያየነው ነገር
0: እውነት ነው። 3-2 በሆነ ውጤት ፖርቱጋል ብሔራዊ ቡድን ፓርክን ስቴዲየም ላይ እየመራ ይገኛል። እንደገና ራስመስ ሆይሉንድ ሁለተኛ አጋማሽ ላይ እንደገና ጥሩ ኳስ ነው። አህሜ ደህና ነኝ። ቅድም በሐምዶ አባስ የጥርስ ህመም አጋጥሞታል ስንል ነበር። እንዴት ነው ጻፍልን ብለን ነበር። አህሜ ደህና ነኝ። አልሐምዱሊላ የቡና ቀን አለማክበሬ ነው እንጂ አሁን ደህና ነኝ። ቢሆንም ቡና 10 ብር ቢገባ ራሱ እቁብ ገብቼ 10 ሺህ ብር ቢገባ ራሱ እቁብ ገብቼ እጠጣለሁ። እንደ ሐሳብ ቡጠማ ማህበር ብንመሰርትስ ብለ የቡና ጠጥ ማህበር እቁብ ገብቼ
2: ለመቀላቀል ግን እንዴት ነው? ይሄንን መረጃውን እንገረና
0: እስኪ ፕሬዝዳንቱ ማን
3: በእርግጠኝነት
2: ራሱ አንዱ ነው። ሀሳቡን የተነሰሰው እሱ ስለሆነ
0: ድርጅቱ የሚከስር ይመስለኛል።
3: በቁም
0: በቀን 10 ሲኒ እየጠጣችሁ እንደገና በቀኝ መስመር ላይ ሌላ ኳስ እንደገና ኮንካሎ ራሞስ ወጣበት ዲፍሌክሽን አለው።
1: እና ግን በጣም እንደዚህ ተወዳጅ መሆኑ ምክንያት ግን እኔ ከቅርብ ጊዜያት ወዲያ ይመስለኛል ምናልባት ካምፓስ ላይ ያለን ቡና ያው ለጥናት ብለን እንጠጣ ነበረ። ግን የሚገርመው ነገር ግን ከዛ በኋላ ግን ይሄ የምር በጣም ወጣቱ መጠጣት ወይም ደግሞ የቡና አፍቃሪ እንዲሆን መሆን ጀምሯል። ያ ደግሞ ሞር የቡናን ዋጋ ምናልባት ከፍ አድርጎታል ብዬ አስባለሁ። እኔ በግሌ ማርኬት ቫሊዩ ከፍ ብሎብኛል። አሚ ኦቨርሬትድ አይደለም፣
2: ይቀንስልን ነው።
1: ኦቨርሬትድ አይደለም፣ ዋጋው ነው ኦቨርሬትድ።
0: ቡጠማ ተደራሽ ለመሆን ነው ወይስ አትራፊ ለመሆን ነው? አሁን ይማባ እሺ፣ ከባስ ተሻማ የተሻማ ኳስ ሆኖም ግን እንደገና ዳርማይ ኳስ አውጥቷል። ራስመስ ሆይሉንድ ወደኋላ ተመልሶ ነው የጫወተ የሚገኘው። ሀሳቦች እየመጡ ይገኛሉ። ምን ትሽሎ ምን ተስኖት ከወርቁ ሰፈር ሀሳብ ደርሶናል። ደሬሎቭ ከሳር ቤት እናመሰግናለን። ሀሳቦቻችሁ እየመጡልን ይገኛሉ። ጣሰው ሙልጌታ እናመሰግናለን። ልጅነት የናፈቀኝ ጎል አለ።
1: አሜ ለውድ አድማጮቻችን የፌስቡክ ቻናላችንን